0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሸኒ ካፍ ዛይን በሲቫን ታፍሽን ፔባብ ሲሆን ዳውሮፓን ዘመን አቆጣጠር ደግሞ ጁን 1 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ግንቦት 24 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኤቪያታር ሽሞኒ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ዛሜ ጋዜጦችም ዶክተር ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርእስተ ዜና ኩሻጽዮን በተባለው መስቀለኛ ጎዳና ትናንት ምሽት በመኪና ሆን ብሎ በመግጨት በደረሰ የሽብር ጥቃት 3 ሰዎች ቆሰሉ። ፕሬዝዳንት ኢስሐቅ ሄርጾግ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ በቀረበው የምህረት ጥያቄ ላይ ምስጢራዊ ስብሰባዎችን አካሂደዋል ተባለ። የህግና ፍትህ ሚኒስትር ያሪብ ለቪን በፍጥነት ዳኞችን የሚመርጥ ኮሚቴውን እንዲሰበስቡ ከፍተኛው ፍርድ ቤት ያስተላለፈውን ውሳኔ ህጋዊ አይደለም በማለት ውድቅ ማድረጋቸው ተገለጸ። አሜሪካ በእስራኤልና በሊባኖስ መካከል እውነተኛ የሰላም ስምምነት እንዲደረስ ጥረት እያደረገች ነው ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጉሻጽዮን በተባለው መስቀለኛ ጎዳና ትናንት ምሽት በመኪና ሆን ብሎ በመግጨት በደረሰ የሽብር ጥቃት 3 ሰዎች ቆሰሉ። በጥቃቱ አንዲት በ17 ዓመት የዕድሜ ክልል የምትገመት ታዳጊ ወጣት በከባድ ሁኔታ የቆሰለ ሲሆን፣ ሁለተኛዋ በ15 ዓመት የዕድሜ ክልል የምትገኝ ታዳጊ በመካከለኛ ሁኔታ መጎዳቷና ሌላ ሶስተኛ ግለሰብ በቀላል ሁኔታ መቁሰላቸው ተገልጿል። ቁስለኞች ለሕክምና እርዳታ በኢየሩሳሌም ከተማ ወደሚገኘው ሻሬ ጸዴቅ ሆስፒታል ተወስደዋል። ጥቃቱን ያደረሰው አሸባሪ ናክሽዎን በተባለው ክፍል ተዋጊ አባል በተከፈተበት ተኩስ እርምጃ የተወሰደበት ሲሆን ስሙ አምዳጅ አብ አልፋታህ ናታሽ እንደሚባልና በ31 ዓመት የዕድሜ ክልል የሚገኝ የሄብሮን ከተማ ኗሪ እንደሆነ የፍልስጤም ወሬ ምንጮች ይፋ አድርገዋል። አሸባሪው መኪናውን እያሽከረከረ ጉሻጽዮን በተባለው መስቀለኛ ጎዳና ካለፈ በኋላ እንደገና ዞሮ በመመለስ በአውቶቡስ መጠበቂያ ጣቢያ የነበሩ ሰዎችን ሆን ብሎ መግጨቱ ታውቋል። የእስራኤል መከላከያ ሰራዊት ትናንት ምሽት በሄብሮን በአሸባሪው መኖሪያ ቤት ፍተሻ ማድረጋቸው ታውቋል። የሂዝቡላ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ከተደረሰ አንስቶ እስካሁን ለመጀመሪያ ጊዜ ባሳለፍነው ሌሊት ወደ ቲቤሪያና አካባቢዋ ሮኬቶች መተኮሳቸው ታውቋል። የተወሰኑ ሮኬቶች ሲከሽፉ፣ ቀሪዎቹ ክፍት ቦታ ላይ መውደቃቸው ተገልጿል። ስለደረሰ ጉዳት አልተዘገበም። ትናንት ምሽት ወደ ገሊላ አካባቢ ሮኬቶች የተወነጨፉ ሲሆን በሰው ላይ ጉዳት አልደረሰም። ይህ በዚህ እንዳለ ትናንት የሂዝቦላ አሸባሪ ድርጅት በላከው ያለ ሰው በሚበሩ ቀላል አይሮፕላኖች ቤት ሀሌል በተባለው አካባቢ 4 ወታደሮች በቀላል ሁኔታ መቁሰላቸው ተገልጿል። የቆሰሉ ወታደሮች ለሕክምና እርዳታ ወደ ሆስፒታል የተወሰዱ ሲሆን ለቤተሰቦቻቸው የተነገረ መሆኑን መከላከያ ሰራዊቱ አስታውቋል። ፕሬዚዳንት ኢስሐቅ ሄርጾግ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ በቀረበው የምህረት ጥያቄ ላይ ምስጢራዊ ስብሰባዎችን አካሂደዋል ተባለ። ሄርጾግ ከኔታንያሁ 2 ቅርብ ሰዎች ከቀድሞ ሚኒስትር ደርመር እና የሊኩድ ፍርድ ቤት ፕሬዚዳንት ከሆኑት ሚካኤል ክላይነር ጋር ተገናኝተው መወያየታቸውን በ11ኛው ቴሌቪዥን ጣቢያ ዝማና ኤሜት በተባለው ፕሮግራም ይፋ ሆኗል። በኔታንያሁ የምህረት ጥያቄ ጉዳይ ዛሬ ምሽት በ11ኛው ቴሌቪዥን ጣቢያ በሚሰራጨው ተጨማሪ ምርመራ ላይ ሄርጾግ ፕሬዝዳንት ሆነው ከመሾማቸው በፊት የእርሳቸው የቅርብ ሰው ከነበሩት ሞቲ ሳንደርስ ጋር የተለዋወጡት መልእክት ይፋ የሚደረግ ሲሆን፣ ሄርጾግ ለኔታንያሁ በቀረበው ምህረት ጥያቄ ላይ ትኩረት የመስጠት አዝማሚያ ይታይባቸዋል ተብሏል። ተክላይ ሚኒስትር ቢናሚን ናታኒዮ በሻባክ ድርጅት የሳይበርና የቴክኖሎጂ ክፍል ኃላፊ የነበሩትን ሽሙኤል ቤንዝራን ለብሔራዊ ደህንነት ጽህፈት ቤት ኃላፊ አድርገው የሚሾሙ መሆናቸውን አስታወቁ። ናታኒዮ ባወጡት መልእክት ሽሙኤል ቤንዝራ የሀገርን ብሔራዊ ደህንነት በመጠበቅ ከ30 አመታት በላይ ልምድ ያላቸውና ሄስ ሻሎሽ ተሰኘውን ጸረ ሚሳኤል በመገንባት ሂደትም መሪ ነበሩ ብለዋል። ባለፉት ወራት የብሔራዊ ደህንነት ምክር ቤቱን ቦታ በጊዜያዊነት ኃላፊ ሆነው ሲያገለግሉ የነበሩት ጊል ራይህ ዛሬ በመከላከያ ሚኒስቴር መስሪያ ቤት የደህንነት ኃላፊ ሆነው ይሾማሉ ተብሏል። የህግና ፍትህ ሚኒስትር ያሪብ ለቪን በፍጥነት ዳኞችን የሚመርጥ ኮሚቴ እንዲሰበስቡ ከፍተኛው ፍርድ ቤት ያስተላለፈውን ውሳኔ ህጋዊ አይደለም በማለት ውድቅ አደረጉ ተባለ። ሚኒስትር ለቪን 3 ዳኞች ከዚህ በፊት ባልነበረ ሁኔታ በህጉ ላይ ቀውስ ፈጥረዋል በማለት በኃላፊነትም ይጠየቃሉ ብለዋል። ግሮስኮፎፍ ሽቴንና ካንፌሽታይንስ የተባሉት ዳኞች ለሚኒስትር ያሪብ ለቪን ባስተላለፉት መልእክት ከፍተኛ የዳኞች ጥረት ባለባቸው በሃይፋና በበኤርሸባ ወራጃ ፍርድ ቤት የሚወዳደሩ ተወዳዳሪዎችን ስም ዝርዝር እስከፊታችን ሰኞ እንዲያቀርቡ በማለት በአንድ ድምጽ መወሰናቸው ተገልጿል። አሜሪካ በእስራኤልና በሊባኖስ መካከል ሁነተኛ የሰላም ስምምነት እንዲደረስ ጥረት እያደረገች ነው ተባለ። ነገ በእስራኤልና በሊባኖስ መካከል ተጨማሪ ድርድር የሚካሄድ ሲሆን የሂዝቡላ አሸባሪ ድርጅት ግን ሐሳቡን ለማደናቀፍ ጥረት ያደረገ መሆኑ ተገልጿል። በእስራኤል በኩል መከላከያ ሰራዊቷ በመጀመሪያው ዙር አከባቢው ለቆ እንደማይወጣና የሊባኖስ መከላከያ ሰራዊት የተጠናከረ እንቅስቃሴ ሲያደርግ ብቻ በደቡብ ሊባኖስ አከባቢ ኃይሏን እየቀነሰች እንደምትሄድ አስታውቃለች ተብሏል። የእስራኤል መከላከያ ሰራዊት በሊባኖስ የሚያካሄደውን ወታደራዊ እንቅስቃሴ ማስፋፋቱን በመቃወም ፈረንሳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ጉባኤ እንዲያካሄድ ጥሪ ያቀረበች። የጸጥታው ምክር ቤት ዛሬ ሌሊት በጉዳዩ አስቸኳይ ጉባኤ እንደሚያካሄድ የዲፕሎማሲ ምንጮች ለፈረንሳይ የወሬ ምንጭ መናገራቸውን አስታውቀዋል። በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳኖን ትክክለኛው ጉባኤ መካሄድ ያለበት በተባበሩት መንግስታት ድርጅት የተላለፈው 1701 የተሰኘው ውሳኔ ተግባራዊ ባለመሆኑ ለአመታት በቀጠለው ውድቀትና ሊባኖስ የኢራን መልክተኛ አሸባሪ መታጎሪያ መሆኗን በሚመለከት ነው ማለታቸው ታውቋል። በመጨረሻም የአየር ንብረት ትንበያ። ዛሬ አየሩ ጸባይ ከሰነበተው ለውጥ የለውም። ከነገ ማክሰኞ ጀምሮ እስከፊታችን ሐሙስ የሙቀቱ መጠን ደረጃ በደረጃ እየጨመረ እንደሚሄድ የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴል አቪቭ 26፣ በሃይፋ 25፣ በጽፋት 27፣ በብኤርሸባ 30፣ በኢላትና አካባቢዋ 37 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
0: ወርቅነሽ ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላምባቢያን ይዟቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸውን ዘገባዎች ባጭሩ እናቀርባለን። አራቱም የእስራኤል ጋዜጦች ማሬ ቪዲዮ ታሃሮኖት እስራኤላዊውም ናሬጽ በፊት ገጻቸው የዘገቡት እስራኤል መከላከያ ሰራዊት በደቡብ ሊባኖስ ዘመቻውን እያስፋፋ ቡፎር የተባለውን አካባቢ በቁጥጥር ስር መዋሉን ዘግቧል። የማሪቭ ጋዜጣ ቡፎር በእጃችን ነው በሚል ርዕስ እስራኤል መከላከያ ሰራዊት ይህን አካባቢ ካሁን በፊት ተቆጣጥሮ የነበረው ከ26 ዓመታት በፊት ነው። አሁን ደግሞ ከ210 ዓመታት በላይ ቆይታ በኋላ ይህን ቦታ ጦር በእጁ አስገብቷል። ቦታው በደቡብ ሊባኖስ ከሚገኙ ቦታዎች መካከል ከፍተኛ የሆነ ስትራቴጂካዊ ጠቀሜታ ያለው ነው ካለ በኋላ እስራኤል ጦር በደቡብ ሊባኖስ ዘመቻውን ቢያስፋፋና እንደ ቡፎር አይነት ጠቃሚ ቦታዎችን ቢቆጣጠርም የሄዝቦላ ድርጅት ወደ እስራኤል ሚሳኤሎችና ድሮኖችን መተኮሱን አላቋረጠም፣ እንዲሁም የበለጠ ጨምሯል ካለ በኋላ የሄዝቦላ ድርጅት በተኮሰው ቀላል ድሮን ህይወት መስዋዕትነት የከፈለው መጋቢ የ50 አለቃ ሚካኤል ትዊኪን የቀብር ስነስርዓት ዛሬ ይፈጸማል። ሚካኤል ለወላጆቹ ብቸኛ ወንድ ልጅ ነበር ብሏል ጋዜጣው። ሌላው መንግስት በወቅታዊ ጉዳዮች ትላንት ሊያካሄድ የነበረው ስብሰባ ለሌላ ጊዜ ተራዝሟል። በሰሜን እስራኤል ነዋሪዎች ሁኔታም በአስቸጋሪ ሁኔታ እንደቀጠለ ነው። በየጊዜው ሮኬትና ድሮን ስለሚተኮስባቸው የጦር መሳሪያ ማስጠንቀቂያ ደወሎችን እየሰሙና ወደ አደጋ መከላከያ ቦታዎች በመግባት ከፍተኛ ችግር ውስጥ ናቸው በማለት ሰፊ ዘገባ አቅርቧል የማሪቭ ጋዜጣ። የኢዲዮት አህሮኖት ጋዜጣ በበኩሉ እስራኤል ወደ ሊባኖስ እየተመለሰች ነው፣ እስራኤል መከላከያ ሰራዊት ከ26 ዓመታት በፊት ለቆት የወጣውን ቡፎር የተባለውን አካባቢ እንደገና በቁጥጥር ስር አውሏል። ቦታውን የተቆጣጠረው ሳይሬት ጎላን የተባለው ክፍለ ጦር ነው። ዋና ዓላማውም ሄዝቦላን ወታደራዊ አቅም ለመቀነስና በሰሜን እስራኤል ሰላም መፍጠር እንዲቻል ነው። ያም ሆኖ ሄዝቦላ አሁንም ወደ ሰሜን እስራኤል መተኮሱን ቀጥሏል። የተኩስ ማስጠንቀቂያ ደወሎች ባኮ በገሊላና በሌሎች አካባቢዎችም ትላንት ተሰምተዋል። በሰሜን እስራኤል ባለው የጸጥታ ችግር ምክንያትም በዚህ ሳምንት ሊሰጥ የነበረው የ12ኛ ክፍል መልቀቂያ ፈተና ለሌላ ጊዜ ተራዝሟል። ይህንንም የትምህርት ሚኒስትሩ ትላንት በይፋ አስታውቋል በማለት በሰሜን እስራኤል ግጭቱ ይበልጥ በሰፋባቸው ቦታዎች ዛሬም ትምህርት ቤቶች ዝግ እንደሚሆኑ፣ ያለውን አስቸጋሪ ሁኔታ ለመማር ማስተማር የማይመችና የአካባቢውን ነዋሪዎች ያማረረ መሆኑን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። የእስራኤል አየሁም ጋዜጣ በበኩሉ በደቡብ ሊባኖስ ቡፎር የተባለውን ቦታ የእስራኤል ጦር ሰራዊት መቆጣጠሩ ሄዝቦላ የሚተኩሳቸውን ጸረ ታንክ ሚሳይሎች ለመከላከል ያግዛል፣ ያም ሆኖ አካባቢውን መቆጣጠሩ

ስጋት አለው በማለት ዘግቧል። ይህ ቦታ የእስራኤል መከላከያ ሰራዊት መቆጣጠሩ ሂዝበላን የበለጠ ለማጥቃት ያግዛል፣ ያም ሆኖ ፈንጅ የተሸከሙ ቀላል ድሮኖችን ለመከላከል ብዙም እርዳታ አያደርግም በማለት የመከላከያ ሰራዊቱ ባለስልጣናት መናገራቸውን የእስራኤል አየሁን ጋዜጣ በዛሬ ዘገባው አቅርቧል። የሂዝበላ ድርጅት ላንት ወደ ሰሜን እስራኤል ቤት ሂሌል ወደ ተባለው ቦታ በተኮሰው ድሮን እስራኤል ዜጎች መቁሰላቸውን የእስራኤል አየሁን ጋዜጣ ጨምሮ ዘግቧል። ሌላው በእስራኤልና ሊባኖስ መካከል በአሜሪካ አሸማጋይነት የተኩስ አቁም ስምምነት ከተደረሰ ከአፕሪል 17 ቀን 2026 ዓ.ም ምረት ጀምሮ እስከ ቅዳሜ ግንቦት 30 ቀን 2026 ዓ.ም ምረት ድረስ 13 ወታደሮች በሂዝበላ ድርጅት ራክፋን በተሰኘው ቀላል ድሮን መገደላቸውን እስራኤል አየሁን ጋዜጣ ዘግቧል። ወታደር ሚካኤል ቲዩኪን፣ ሮቴም ያናይ፣ ንሆራ ሌዘር፣ ኖአም አምበርገር፣ ኢታማር ሳፒር፣ ማኦዝ እስራኤል፣ ኔጌቭ ዳጋን፣ አሌክሳንደር ግሎብኒዮቭ፣ ሊያም ቤንሃሞ፣ አመር ሁጅራት፣ ኢዳን ፉክስ፣ ሊዶር ፖራትና ባራክ ካፎን የተሰኙት የተኩስ አቁም ስምምነቱ በእስራኤልና ሊባኖስ መካከል ከተፈጸመ ከ17/04/2016 ዓ.ም ጀምሮ እስከ ትላንት ወዲያ ድረስ በሂዝበላ ድሮን ጥቃት የተገደሉና መስዋዕት የከፈሉ ጀግና ወታደሮች መሆናቸውን የእስራኤል አየሁን ጋዜጣ የተገደሉበትን ቀንና ቦታ በመጥቀስ ሰፊ ዘገባ አቅርቧል። የአሬጽ ጋዜጣም እስራኤልን ጦር በደቡብ ሊባኖስ ቡፎር የተባለውን ቦታ መቆጣጠሩን ግን አሁንም ለወታደሮች ስጋት መኖሩና ቦታው በቁጥጥር ስር ቢውልም ከሂዝበላ ጋር በሚካሄደው ጦርነት ብዙም ለውጥ ሊያመጣ አይችልም በማለት ዘግቧል። ከትላንት ወዲያ መጋቢ 50 አለቃ ሚካኤል ቱዊኪን በሂዝበላ የቀላል ድሮን ጥቃት መገደሉንና ሂዝበላ ትላንት ወደ ገሊላ በተኮሰው ድሮን 4 ሰዎች መቁሰላቸውን ብሎም የሂዝበላ ከባድ መሳሪያ ተኩስ እየጨመረና ብዙ ቦታዎችን እያካለለ መምጣቱን ሀሬጽ በዛሬ ዘገባው ተመልክቷል። ሌላው ሁሉም ጋዜጦች በዛሬ ዘገባቸው የተመለከቱት የከፍተኛው ፍርድ ቤት በጋዝ ዳኞችን የሚሾመውን ኮሚቴ ህግና ፍትህ ሚኒስትር ያሬቭ ሌቪን እንዲሰበስቡና በተጓደሉ ዳኞች ምትክ አዳዲስ ዳኞች እንዲሾሙ ፍርድ ቤት ትዕዛዝ አስተላልፏል። ዳኞችን የሚሾመው ኮሚቴ አንድ አመት ለስድስት ወራት ያክል ስብሰባ አላካሄደም። የህግና ፍትህ ሚኒስትሩ ናቸው ኮሚቴውን የመሰብሰብ ስልጣን ያላቸው። እሳቸው ኮሚቴውን ለመሰብሰብ ፈቃደኛ ያልሆኑት ያቀረቧቸው እጩ ዳኞች በሌሎች የህግና ፍትህ አካላት በኩል ተቀባይነት በማጣቱ ሚዛናዊ አይደለም በሚል ሲሆን፣ አሁን የዳኞች መጓደል የፍትህ አካሄዱን ስላጓተተ በተለይ በአይፋና በርሸባ ከተሞች አውራጃ ፍርድ ቤት ዳኞች እንዲሾሙ የከፍተኛው ፍርድ ቤት የህግና ፍትህ ሚኒስትሩን የሚያስገድድ ውሳኔ ትላንት አስተላልፏል። ይሁን እንጂ ህግና ፍትህ ሚኒስትሩ ለዚህ ምላሽ ችግሩ በመግባባት ካልተፈታ በህግና ፍትህ ዘርፍ ለውጥ እንዲመጣ የምናደርገውን ጥረት እንመልሰዋለን በማለት አስጠንቅቀዋል። የፍርድ ቤት ውሳኔም ህጋዊ አይደለም ማለታቸውን የሀሬጽ ጋዜጣ ዘግቧል። ሌላው እስራኤል ክኔሴት እንዲበተን በሚለው ረቂቅ ህግ ዙሪያ ዛሬ ክኔሴቱ ድምፅ ይሰጣል ተብሎ ይጠበቃል። የሚቀርበው ረቂቅ ህግ ዙሪያም ድምፅ ይሰጣል ተብሎ ይጠበቃል። ረቂቅ ህጉ በመጀመሪያ ጠዋት በክኔሴት ኮሚቴ ሲታይ ይቆያል። ከዚያም ክኔሴቱ ድምፅ ይሰጥበታል ተብሎ ይጠበቃል። በረቂቅ ህጉ ምርጫው ከመስከረም 8 ቀን እስከ ጥቅምት 27 ቀን 2026 ዓ.ም ድረስ ባሉት ቀናት እንዲካሄድ የሚሉ አንቀጾችም ሊካተቱበት ይችላሉ ተብሏል። ጠቅላይ ሚኒስትር ናታንያሁ ምርጫው በተያዘለት ጊዜ እንዲካሄድና የጥምሩ መንግስት ጸንቶ እንዲቆይ ለማድረግ ብሎም ጊዜ ለማግኘት ከፍተኛ ጥረት ያደርጋሉ ተብሎ የሚጠበቅ መሆኑን የእስራኤል አየሁን ጋዜጣ ዘግቧል። ሌላው በጉሽ ጽዮን ትላንት ምሽት የደረሰውን የሽብር ጥቃት ጋዜጦች ዘግቧል። የኢዲዮት አህሮኖት ጋዜጣ እንደዘገበው ከሆነ በይሁዳና ሰማሪያ ቀበሌዎች ለወራት ያክል በጸጥታ ከቆየ በኋላ ትላንት ምሽት በመኪና ግጭት ሁለት ታዳጊ ሴቶች ቆስለዋል። የ15ና 17 ዓመት ልጆች ቆስለዋል። አንዷ በከባድ ሁኔታ ተጎድታለች። አሸባሪው በእግራቸው ሲጓዙ በነበሩ ሁለት ታዳጊ ልጆች ላይ ጉዳት አደርሷል። የሄብሮን ኗሪ ነበረ። በአካባቢው በነበረ የክፍር ጦር ተዋጊ ወታደር እርምጃ ተወስዶበታል ብሏል የኢዲዮት አህሮኖት ጋዜጣ። የተከበራችሁ አድማጮቻችን፣ የጋዜጦች ዘገባ ባጭሩ ይህን ይመስላል።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወርቅነሽ የተለያዩ እርሰ ጉዳዮች አሉ። ዋነኛው የሰሜን እስራኤል ወቅታዊ የጸጥታ ጉዳይ ነው። ጦሩ እንግዲህ በደቡብ ሊባኖስ ስትራቴጂካዊ ቦታ ነው የሚባለውን ቡፈር የተባለውን ቦታ መቆጣጠሩ ሲሰማ ይህ ቦታ ጥቅም አለው ወይ? ጉዳትስ ሊያደርስ ይችላል ወይ ለወደፊት?
1: አመሰግናለሁ። አዎ ሰጠኝ። እንዳልከው የደቡብ ሊባኖስ ጉዳይ በጣም አስቸጋሪ ነው። ምናልባት ይሄ ቦታ እንዳልከው ስትራቴጂካዊ ቦታ ነው እየተባለው ለእስራኤል መከላከያ ሰራዊት። ይሁን እንጂ መከላከያ ሰራዊቱ ጠልቆ እየገባ ቢሆንም ወደ መሀል ባይባልም ወደ ሊባኖስ እንግዲህ እንቅስቃሴውን እያሰፋ ቢሆንም የሰሜን እስራኤል ነዋሪዎች ደህንነትን ግን ሊጠብቅና ሊያረጋግጥ አይችልም የሚል ትችት ገና ከመጀመሪያው ጀምሮ እየተሰነዘረ ነው። ምክንያቱም የእስራኤል መከላከያ ሰራዊት ወደ ሊባኖስ በገባ ቁጥር የሂዝቦላ አሸባሪ ድርጅት ጥቃትም እየተጠናከረ መሆኑን ማየት እየቻለ ነው። ትናንት ጀምሮ ባሳለፍነው ሌሊት ወደ ቲቬሪ አካባቢ ድረስ ሮኬቶችን መተኮሱ በሰሜን እስራኤል ወደ አኮ ክራዮት ሳይቀር ትናንት መተኮሳቸው ተገልጿል። የተኩስ አቁም ስምምነት ከተደረሰ በኋላ ለመጀመሪያ ጊዜና እንግዲያው ምክንያታቸው መከላከያ ሰራዊቱ ወደ ሊባኖስ ጠልቆ በገባ ቁጥር የሂዝቦላ ድርጅት ያጸፋ ምላሽም ከባድ መሆኑን የሚያሳይ ነው። እንግዲህ ለእስራኤል አው ስትራቴጂካዊ ቦታ ነው ይባላል። ምናልባት በሂደት ቆይቶ መከላከያ ሰራዊቱ በአካባቢው ሲጠናከር የበለጠ ተጽዕኖ ሊፈጥር ይችላል። ነገር ግን አሁን ባለው ሁኔታ የሰሜን እስራኤል አካባቢ ነዋሪዎች ደህንነታቸው እየተጠበቀና ሲደርስ የነበረው ጥቃት ሂዝቦላ ድርጅት የመተኮስ አቅም እንዳልተገደበ ጥቃቱም እንደቀጠለ መሆኑ እየተገለጸ ነው። የተለያዩ ገደቦችም እንደምናውቀው እየተጣለ ነው። በአካባቢው አሁን ባጉሩት የ12ኛ ክፍል ማጠቃለያ ፈተና እንዳይወስዱ ተማሪዎች እንዲራዘም ተደርጓል። እነዚህ ነገሮች እንግዲህ መከላከያ ሰራዊቱ ይህን አካባቢ ከተቆጣጠረ በኋላም ለውጥ የለውም፣ ገደቦቹ እንደቀጠሉ ናቸው። ለጊዜው ብዙም ለውጥ እንደሌለ ነው የሚታወቀው። ሰጠኝ።
0: አሁን ትልቁ ችግር እዛ አካባቢ ጦሩ ማስፋፋቱ ጥሩ ነው፣ ቦታውን ጠለቅ ብሎ መያዙ ግን ራፋን የተባለውን እንግዲህ ቀላል ድሮን ማስቀረት እንደማይቻል ነው። ምክንያቱም ከተወሰነ ቦታ ተደብቀው የሚልኩት ነው አሸባሪዎች፣ እና ያንን መከላከል ምናልባት ኑንቴት የተባለውን ጸረ ታንክ ሚሳኤል የመከላከል ሁኔታ ስትራቴጂካዊ ጠቀሜታ አለው ይባላል። ግን ደግሞ በወታደሮች ላይ ሌላ ዋጋ እንዳስከፍልም ደግሞ ሌላ ስጋት አለ። እንግዲህ ና አካባቢ መቆጣጠሩ እስራኤል ጥሩ ስትራቴጂካ የሆነ ያን የሰሜኑን እስራኤል ጸጥታ ለማስከበር ቢሆንም፣ በሌላ በኩል ደግሞ ያው ሂዝቦላ እስካላቆመ ድረስ ከርቀትም ሆኖ የመተኮስ አቅም አለው። ምክንያቱም የረዥም የአጭርና የመካከለኛ ርቀት ተወንጫፊ ሚሳይሎች፣ ድሮኖች እና ሮኬቶች ስላሉት እንደው ብዙ ጥቅም የሚያስገኝ አይደለም ይሏሉ። ግን እንግዲህ ወታደሩ ያው በተጠና መልኩ ቁጥጥር ስር ስለሚያውል ምናልባት ለጊዜው ውጤት ላይመጣ ይችላል። ግን በሂደት የሚታይ ነው መስሎ የሚታየኝ።
1: አዎ ምናልባት ከጊዜ ጋር ተያይዞ በእርግጥ መከላከያ ሰራዊት ጠልቆ መግባቱ የሂዝቦላ ድርጅት ይሸሻል፣ ኮድ ይርቃል። ግን ደግሞ እንዳልከው ባለበት ቦታ ሆኖ የተኩሳቸው በቂ የጦር መሳሪያዎች ስላሉ በሚፈልገው ርቀት መጠን ይሄ ነው ችግሩ። እንዳልከው እንግዲህ በሂደት ይታያል። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደሚታወቀው በተለያዩ የክስ ፋይሎች ፍርድ ቤት እየቀረቡ ቃላቸውን በመስጠት ላይ ነው የሚገኙት። ይሄ ክስ ፋይል እንዲሰረዝላቸው ለፕሬዚዳንቱ የቀረበ ጥያቄ አለ እንደምናስታውሰው። በዚህ ጥያቄ ዙሪያ ፕሬዚዳንቱ ውይይት አድርገዋል እየተባለ ነው። እንዴት ነው ያለው ሁኔታ? ምናልባት ምህረት ሊያደርጉላቸው ይሆን?
0: እንጃ እንግዲህ ምና ይሆናል። ሁላችንም ጠብቀው ነው እንግዲህ። ምህረት ለማድረግ ትልቁ ነገር ከጠቅላይ ሚኒስትር ኔታንያሁ አጥፍቻለሁ የሚል ቃል ያስፈልጋል የሚሉ አካላት አሉ። በህግና ፍትህ ዙሪያም አንድ ሰው እንግዲህ ምህረት ይሰጠኝ ሲል ምህረት ምንድን ነው? አጥፍቻለሁ፣ አምኛለሁ በዛ ነገር ነው። ጠቅላይ ሚኒስትሩ ደግሞ አጥፍቻለሁ ሳይሆን ለህዝቡ ለሀገሪቱ አንድነት ሲባል ይሄ የተከሰሰብኝ ክስ ይሰረዝና በአንድ ልቤ ሀገሪቱን ላስተዳድር ነው የእሳቸው ጥያቄ እንጂ አጥፍቻለሁ፣ ጥፋት አለኝ እና ይቅር በሉኝ አላሉም። ስለዚህ በህጉ ሂደት አሁን እንግዲህ ማመልከቻው ከቀረበ ጊዜ ወስዷል። በአሜሪካው ፕሬዚዳንት ዶናልድ ትራምፕ ጥሪ መሰረት ነው መጀመሪያ የተነሳ የነበረው ከዛ በኋላ ግን የተንከባለለ ሄዶ እርሳቸው በጠበቃቸው ማማካይነት ያቀረቡበት ሁኔታ አለ። ፕሬዝዳንት ሄርዞግም ዘግይተዋል ይባላል። ግን እርሳቸው በእርሳቸው ሁኔታ ሚዛናዊ በሆነ መልኩ ህጉ በሚፈቅድላቸው አያለሁኝ ሁኔታውን እከታተላለሁ ናሉ። ከውሳኔ ላይ አልደረሱም። የተለያዩ ዘገባዎች በየጊዜው ወጣሉ። አሁንም እንዳልሽው የጠቅላይ ሚኒስትሩ ሁለት የቅርብ ሰዎችን አነጋግረዋል። ባለፈው ሳምንት ተኩል አካባቢ ደግሞ ሲነገር የነበረው ጠቅላይ ሚኒስትር ናታኒዮ አሁን የተከሰሱባቸው ፍርድ ቤት የሚቀርቡባቸው ጉዳዮች የሚዘጉበት ጊዜ ማለት ምስክር የሚሰጡበት እያለቀ ስለሆነ ይህንን በአቃቢ ህግና በሳቸው መካከል ያለውን ሁኔታ ለማቀራረብ የቀረበላቸውን ጥሪ አልተቀበሉትም የሚል ዘገባ ነበረ። እና በየጊዜው አዳዲስ ነገር ይመጣል። አሁን ከሳቸው የቅርብ ሰዎች ጋር ተገናኝተው መወያየታቸው ምን ጥቅም ይኖረዋል የሚለውም በዝርዝር አልመጣም። ዛሬ ምሽት የበለጠ ይፋ ይሆናል ተብሏል በ11ኛው ቴሌቪዥን ጣቢያ። ያ የምናየው ይሆናል። ምጨምረው ካለ እንግዲህ
1: እኔ ብዙ ምጨምረው የለም። እንግዲህ ሚስጥራዊ ስብሰባ አካሂደዋል ከተባለ ለምን ሚስጥራዊ ሆነ ነው? እንዳልከው ናታኒያ ሁለት ቅርብ ሰዎች ቀድሞ ሚኒስትር ከነበሩት ሮን ደርመር እና የሊኩድ ፓርቲ ፍርድ ቤት ፕሬዚዳንት ከሆኑት ሚካኤል ክላይነር ጋር ነው ተገናኝቶ ተወያይተዋል የተባለ። ሄርጾግ ከዚህ በፊት እሳቸው ጋር በጣም የሚቀራረቡ ሰዎችን በጉዳዩ ሰው ጋርም በጉዳዩ እንደተወያዩ ተገልጿል። እና ምናልባት አዝማሚያ ይታይባቸዋል። ናታኒያው ጥያቄውን ለመመለስ አዝማሚያ ይታይባቸዋል። የበለጠ ግን በዚህ ጉዳይ የተደረገው ሰፊ ምርምር ወይም ዘገባ ዛሬ ምሽት እንደሚቀርብ ነው የተገለጸው። እናያለን እንግዲህ በሚስጥር ለምን አደረጉ፣ ለምን በሚስጥር ነገሮችን መስማት አስፈለገ።
0: ውሳኔ ላይ እስኪደርሱ ሚስጥራዊ መሆኑ ጥሩ ነው። ነገር ግን የቅርብ ሰዎቻቸውን ሳይሆን እሳቸው ህጉ በሚፈቅድላቸው መልኩ አንድ ውሳኔ ላይ ቢሰጡ ይታወቅ ነበር። እስራኤል አንድ ችግር ምንድን ነው? ነገሮች ይጓተታሉ። አንድ ጥያቄ ይቀርባል። በህግና በፍትህም ዘርፍ አንድ ነገር ይነሳል፣ ይጓተታል። አሁን እንዳያለ እንግዲህ ደግሞ ወደ ምርጫው እየተቃረብን ነው።
1: አዎ እንዳልከው እሳቸው ሚዛናዊ ማድረግ እንዲያውም ህዝቡ አስተያየት እንዲሰጥበት ሁሉ እኮ ያው እንትን ብለዋል ሄርጾግ። የህዝቡን አስተያየትም ግምት ውስጥ ለማስገባት እና እናያለን እንግዲህ በሂደት ያለው ሁኔታ።
0: ጥሩ። ሌላው እንግዲህ መወያያ ርዕሳችን ደግሞ የህግና ፍትህ ሚኒስትሩ ያሪቭ ሌቪን ዳኞችን የሚሾመውን ኮሚቴ እንዲሰበስቡ እና ደግሞ በተጓደሉ ዳኞች ምትክ እንዲሾም የከፍተኛው ፍርድ ቤት ዳኞች ውሳኔ አስተላልፈዋል። ይህን ደግሞ ሚኒስትሩ እየተቃወሙ ነው። እንዴት ነው?
1: አዎ የህግና ፍትህ ሚኒስትር ያሪቭ ሌቪን እንግዲህ ከከፍተኛው የፍርድ ቤት መዋቅር ጋር ብዙም ተስማምቶ እየሰሩ እንዳልሆነ እየታየ ነው። መንግስት ከተቋቋመ ጀምሮ እስካሁን አሁን ከፍተኛው ፍርድ ቤት በአጋጽ ያስተላለፈው ውሳኔ ህጋዊ አይደለም እያሉ ናቸው። ውሳኔው ያስተላለፈው ያው ውሳኔ አንተ እንዳልከው ከፍተኛ የዳኞች እጥረት አለ። በተለያዩ የአካባቢ ወረዳ ፍርድ ቤቶችም በአጠቃላይ የዳኞች እጥረት ስላለ ዳኞችን የሚመርጥ ኮሚቴ ቶሎ እንዲያሳውቁ ሰብስበው ያው ይፋ እንዲያደርጉ ስማቸውን ነው። እሳቸው ግን ውሳኔው እንዲያውም ህጋዊ አይደለም በማለት ውድቅ ማድረጋቸው ነው የተገለጸው። አሁን በተለይ በሀይፋና በብኤርሸባ ከተሞች ያሉ ፍርድ ቤቶች ከፍተኛ የሆነ የዳኛ እጥረት እንዳለና እስከፊታችን ሰኞ ድረስ ስም ዝርዝራቸውን ተወዳዳሪዎችን እንዲያስታውቁ የሚል ውሳኔ አስተላልፈዋል ከፍተኛው ፍርድ ቤት። ያሪቭ ሌቪን ግን እንደውም ይሄ የህግ ስርዓቱን ቀውስ ውስጥ የሚከት የሚያቃውስ ህጋዊ ያልሆነ ውሳኔ ነው በማለት ውድቅ አድርገዋል ተብሏል። እንግዲህ ጥሩ አይደለም መካረሩ። ያው ሲጀምር ጀምሮ የነበረ እየተንከባለለ የመጣ ጉዳይ ነው። በጦርነቱ በምኑ እየተረሳሳ ብዙ ትኩረት አይሰጠውም እንጂ መጀመሪያ አካባቢ እንደውም ይሄ ነበር ትልቁ ችግር። ከፍተኛ የተለያዩ ባለስልጣናት አካላት ተግባብተው ያለመስራት ችግር ነው እንግዲህ መንግስት እንደተቋቋመ የተፈጠረው ችግር። አሁንም ይሄን ነው እያየን ያለ ነው። አስቸጋሪ ነው። አንተ የምትጨምረው ነገር ሰጠኝ።
0: እንግዲህ የህግና ፍትህ ሚኒስትሩ ያሪቭ ሌቪን ያው በህግ ዘርፍ ለውጥ አመጣለሁ ብለው ከጥቅምት ሰባት በፊት ጀምሮ እሳቸው ባነሱት ጥያቄ መሰረት ነው እንዲሁም ብዙ ችግር የነበረ እና ተቃውሞም የነበረ። አሁን እሳቸው እንደሚሉት ይሄ ኮሚቴው በአጠቃላይ ወደ አንድ ወገን ያደላ ነው፣ ሚዛናዊ አይደለም የሚል ሀሳብ አላቸው። በተለይ ደግሞ እንግዲህ ያው ሁለት የመንግስት ወኪሎች እሳቸው ሚኒስትሩ እና ክኔሴት አባል እንዲሁም ሁለት የክኔሴት አባላት፣ ሶስት የከፍተኛው ፍርድ ቤት፣ ሁለት የጠበቃ ድርጅት፣ ዘጠኝ በአጠቃላይ ከዚህ ኮሚቴ ውስጥ ዘጠኝ አባላት ነው ያሉ እና ከዘጠኝ ውስጥ ደግሞ በተለይ አጠቃላይ ሶስት የከፍተኛው ፍርድ ቤት ፕሬዝዳንቶችና ዳኞችና ሁለት የጠበቃ ድርጅት አባላት መኖራቸው እነሱ ባሉት ነው ሁሉ ነገር መሄድ እና ይሄ ነገር ሚዛናዊ አይደለም በሚል ነው በመጀመሪያም ለውጥ ለማምጣት ፈልገው የነበረ። ከዛ ተቃውሞ ሲመጣ የተለያዩ ነገሮች ሲን እሳቸውም ነገሩን በይደር ያቆዩት ከዚህ ተደርሷልና የዳኞች መጓደል መሟላት አለበት። ሚጎዳ ዜጋው ነው። ፖለቲከኞች ባልተስማሙ ጊዜ ዜጋው ነው። አሁን አንድ አመት ተኩል ያክል ኮሚቴው አልተሰበሰበም። እንግዲህ እሳቸው ደግሞ አልሰበሰብም ኔ ባልኩትም ተቀባይነት ከሌለ ኦኬ ሚዛናዊ ይሁን ያሉት ነገር ወይ ማስተረቅ አለባቸው የሆነ አካል ደግሞ ከመሃል ገብቶ ማሸማገል ወይም ደግሞ ውሳኔ ማስተላለፍ አለበት። ይከፍተኛው ፍርድ ቤት በቀረበለት አቤቱታ መሰረት ይህን ማድረጉ ተገቢ ነው ብዬ ነው ማሰብ። አንድ አመት ከስድስት ወር ያክል ኮሚቴ አለመሰብሰቡ በሃይፋና ቤርሸባ ሌሎች አካባቢዎችም የፍትህ ዘርፉ መጓደሉ እንዲህ ውሳኔ ለማስተላለፍም ዳኛ ከሌለ ዜጎች ነው እየተጎዱ ያሉና እሳቸው አሁን ህግ አይደለም አንቀበለውም እንዲያውም ይህንን ለውጥ ለማድረግ ያሰብኩትን አመጣው ያሉበት ሁኔታ አለና ትንሽ ግራ ያጋባል። የከፍተኛው ፍርድ ቤት ውሳኔ ካልተከበረስ ማን ነው ወደፊት አልፈልግም ላላካል ሁሉ ማድረግ አለብ ብሎ ሊያስገድደው የሚችል ግራ ያጋባ የመጣ ጉዳይ ነው። ህብረተሰቡ ደግሞ በዚህ በፖለቲከኞች በወሳኞች አለመግባባት መጎዳት የለበትም።
1: አዎ አስቸጋሪ ነው። እንግዲህ የሚሆነውና ያለን ሌላ ሀረዴም ወጣቶች በቤት ሸመሽን በተለያዩ ከተሞች ያው ችግር ፈጥረዋል። ትናንት በተለያዩ አካባቢዎች የተቃውሞ ሰልፍ ነበር። እንዴት ነው የነገር? ከባድ ነው። ለህብረተሰቡ የዕለት ከዕለት ኑሮም አስቸጋሪ የሆነ ነው። በመከላከያ ሰራዊት ውስጥ ያለው ጉድለትም ከፍተኛ ነው። እንግዲህ ወጣቶች ባለመዝመታቸው ምክንያትና እንዴት ይታያል?
0: አማላቸው ነው እንግዲህ እነሱ ለምደውታል ይሄንን ተቃውሞ ለምደውታል። ያው በሸመሽ ከተማ እንደ ኢየሩሳሌም ብዙ የሐረዲም ወጣቶች አሉበት የሐረዲም ማህበረሰብ የሚኖርበት ነው። አንድ እንግዲህ መከላከያ ሰራዊቱ አልዘምትም ያለን ለመያዝ የተደረገን ጥረት በመቃወም ነው። እንደውም የፖሊስ ጣቢያን ጥሰው የገቡበት ሁኔታ ፖሊስ ደግሞ በአካባቢው ብዙ ኃይል አሰማርቶ ያደረበትን ሁኔታ እንግዲህ የተነገረው የተዘገበውና የእሳት ቃጠሎም በህንጻው ላይ የደረሰበት ሁኔታ አለና የሐረዲም ወጣቶች እንግዲህ እኛም በህጉ አንገዛም አይነት ነገር ይመስላል። እኛን ዘምትም ኦሪት ነው መሳሪያችን ነው የሚሉ በአንድ በኩል በእምነታቸው ያስኬዳል፣ ግን በሀገሪቱ ደግሞ ህግና ደንብ እስካለ ድረስ ጸጥታ ማስከበር የግዴታ እስከሆነ ድረስ አንቺ ዘምተሽ እኔ ዘምቼ ሌላው የማይዘምትበት ሁኔታ የለም እና አስታራቂ ነገር ያስፈልጋል። እንደዚህ ሆነ አንዱ ሲያዝ በአካባቢው ችግር የሚፈጥሩበት እነሱ እንደፈለጉ የሚያደርጉበት ሁኔታ በእውነት ሊቀረፍ የሚገባው ነው። መከላከያ ሰራዊቱም 12,000 የሚሆኑ ተዋጊ ወታደሮች ያስፈልጉታል። በመንግስት በኩልም ብዙ ዝግጁነት መኖር አለበት። በጦሩም ይባላል እንግዲህ ያሬድም ወጣቶችን ለማዝመት እነሱ በሚፈልጉበት ሁኔታ ጦሩስ ትክክል አሰራሮችን ያመጣል ወይ? ለምሳሌ እነሱ ከሴቶች ጋር መሆን አይፈልጉም፣ የሚበሉበት የሚመገቡበት ቦታ የሚያድሩበት ቦታ ብዙ ነገሮች ሁሉ መስተካከል እንዳለባቸው ይነገራል። አስተራቂ ነገር ካልመጣ በዚህ ጉዳይ ያሬድም ወጣቶች በፈለጉት ጊዜ ፍቃድ ሳወጡ እየተነሱ የሚያደርጉት ሰላማዊ ሰልፍ ህብረተሰቡንም ጉዳት ላይ ያደረሰ ነውና ሊታረም የሚገባው ጉዳይ ነው ነው ጨምረው ካለ።
1: አዎ እኔ እንግዲህ ካለን ጊዜ ማንጻር ብዙም ጨምረው የለኝም። ሰጠኝ ያው ስርዓት አልበኝነት እየተስፋፋ ይመስላል። አሁን እነሱ በሚያደርጉት ሰልፍ መቼ ነው ሰልፍ ያለ? በጊዜ ግቡ፣ በጊዜ ውጡ፣ ስርዓት ሂዱ፣ ስራ እንዲበሉ፣ ተማሪዎች አስቀድሞ ትምህርት ቤት ይለቀቁ ሁሉ እየተባለ እንግዲህ በህብረተሰቡ የዕለት ከዕለት ኑሮ እንቅስቃሴ ላይም ተጽዕኖ እየፈጠረ ያለ ነገር ነው። ከፍተኛ መስዋዕትነትን ይጠይቃል ይመስለኛል። እንግዲህ እስኪለወጥ ድረስ ግን ይህን ለመለወጥ ነው መንግስትም ሀገሪቱ መስራት ያለባቸው ስራ ያለ ነው ይመስለው።
0: ህብረተሰቡም ለውጥ ያስተሳሰብ ለውጥ መምጣት አለበት። እንግዲህ ኦሪትም እኮ ሳትሰሩ ብሉም አይልም፣ ጥረህ ግረህ ብላ ነው።
1: በእርግጥ በእነሱ እንግዲህ አመለካከት ሰው መቼም ባላማው ላላማው ጽኑ ነው ይባል የለ። የእነሱን ስትጠይቅ የምትሰማው ሌላ ነው። እንዳልከው ቶራ ነው፣ መጽሐፍ ቅዱስ ነው፣ ሃይማኖታዊ ትምህርት ነው። በእርግጥ የይሁዲ ህዝብ ከቶራ ትምህርት ከኦሪት ትምህርት ከተለየ ህይወት የለውም፣ ግድ ነው። ጎን ለጎን ደግሞ ጠላት ያለው ህዝብ ነው። በአንድ እጁ ምንድን ነው ጸሎት መጽሐፍ፣ በአንድ እጁ ሲዱር፣ በአንድ እጁ ጦር መሳሪያ። እንደዛ ነው ደግሞ
0: ቀዳሽም ተኳሽ የሚባል ነገር አለ። ለምንድን ነው በመጽሐፍ ቅዱስ እኮ ብዙዎች እኮ ጣላቶቻቸውን ብዙ ዩዳያን ታሪካቸው እኮ እስራኤሎች እኮ ታሪካቸው ያሸነፉ ነው የመጡ በታላቅ ጀግንነትና አንዳንድ ጊዜ ዋናውን ነገር ከተወነውና ሆነ ያለንበት እኛም የሚመቸ እንደዚህ ነው ካሉ ማን ሳይሰራ እነሱ ሳይሰሩ ለምንድን ነው ከመንግስትስ ብዙ እርዳታ የሚደረግላቸው አሁን ሳይሰራ
1: የሚያማ መንግስት የወሰነው ውሳኔ ነው መጀመሪያ ሀገሪቱ ስትቋቋም አንዳንድ የቁጭ ብለው የሰቀሉት ቆሞ ለማውረድ ይቸግራል የሚባል ነገር አለ እንደዛ ስለሆነ ነው እንግዲህ ለተወሰኑ ሰዎች በመቶዎች ለሚቆጠሩ ተፈቀደ ግን አሁን ደግሞ በሚሊዮኖች የሚቆጠሩትን ለመመለስ አስቸጋሪ የሆነበት ሁኔታ ነው ያለና አንዳንዴ ትንሽ አንዳንድ ውሳኔዎች ሀገርም ትውልድም ይጎዳሉ
0: አዎ በጣም ጥሩ እናመሰግናለን Thank you.

0: የተከበራችሁ አድማጮቻችን አሁን ደግሞ እንግዲህ ቃለ ምልልስ እናደርግበት ሰዓት ነው። ርግነሽ አቶ በላይነህ እንግዲህ በስልክ መስመራችን ይገኛሉ። እሳቸው ሰሜን እስራኤል ነዋሪ ናቸው። ጤና ይስጥልን።
1: ጤና ይስጥልኝ ወርቅነሽ። ጤና ይስጥልኝ ሰጠኝ። እንደምን አደራችሁ? እንደውም አድማጮች
0: እኛ ደህና ነን። እናንተ እንዴት ናችሁ? እዛ አካባቢ
1: እኛ እግዚአብሔር ይመስገን ደህና ነን። ያው እንግዲህ በሰሜን በኩል ያለው ያው እንደሚታወቀው ወደዛ ወደ ጫፍ ያለው ጦርነቱ እንዳለ ነው። ወደዚህ ወደ አይፋ በዙሪያ አይፋ ግን የተመሰገነ ይሁን እዚህ ወር አካባቢ ትንሽ ህብረተሰቡ ያው ሰላሙን ከሞላ ጎደል አግኝቶ የዕለት ዕለት ስራውን እያስያደ ነው የሚገኘው። ትናንት ግን ከሰዓት ማለትም ከአስራ ሁለት ተኩል አካባቢ ላይ የተወሰነ ድምፅ የዶል ወይም አዛካ ድምፅ ሰምቶ ነበር። ህብረተሰቡ ትንሽ የመረበሽ ባህሪ አሳይቶ ነበር፣ ምክንያቱም መልሶ መጣ የሚል ነገር። ግን የተመሰገነ ይሁን ሰላም ነው። ያው ነገሩ ደሉ ተሰማ እንጂ ያደረሰው ወይም የወደቀ ነገር የለም።
2: አሁን ትናንት አዛካ የሰማችሁ ክራዊት አካባቢ ነው እናንተ የምትኖሩት አይደል አቶ በላይነህ?
1: አዎ ክራዊት አይፋ፣ በዙር አይፋ ክራዊት አካባቢ ያለው
0: ከተማ ኪርያት ቢያሊክ።
1: አዎ ክራዊት ቢያሊክ
0: እንግዲህ ወደ አኮ የተጠጋች ከተማ ነች።
1: ቅርብ ነው። አዎ ከአኮ ጋርም የተያዘ ነው። እንደዛ ቀጥሎም ናህሪያ ነው። በተለይ በናህሪያ እና ከናህሪያ ወደዛ ያለው ማህበረሰባችን ወገኖቻችን በጣም ያው እንደምታዩት ያሉት ኑሮ በጣም በስቃይት ላይ ነው። አዎ ከባድ ነው። ትምህርት ቤትም ልጆችም አብዛኛው አይማሩም። ህብረተሰቡን ቢሆን የዕለት የዕለት ኑሮውን ለመቀጠል የተቸገሩበት ጉዳይ ነው ያለው። ወደ ከናሪ አንስቶ ወደ ቅራት ሽሞና ይዞ ወደዛ ያው እንደምታዩት ነው። ምንም ያባራ ነገር የለም።
2: አዎ የአካባቢ በእርግጥ እውነት ነው የታወቀ ነው። ትናንት አሁን እናንተ እንደዚህ ማስጠንቀቂያ ዶላ አዛካ ከተሰማ በኋላ እንደው የተሰጠ መመሪያ አለ በአካባቢው ባለስልጣናት፣ ማዘጋጃ ቤቶች ሟጻው ያስተላለፈው መልእክት የለም ለነዋሪዎች?
1: እንግዲህ በእኛ አካባቢ ያው ዶሉ እንደተሰማ የተወሰነ ምልክቶች ያው በሪያው በኩል ያው እንግዲህ የተለመደው ምልክት ተተሰጠ፣ የተለመደውን ትእዛዝ እንደተሰጠ እንድትፈጽሙ የሚል ትእዛዝ አለ። ነገር ግን አሁን ወደዚህ ወደ ተባማ ገብቷልና
3: ኪርያት ሽሞና ይከንሱ ለመርሃፈ ሙጋን
0: አካባቢ ያላቸው ማስጠንቀቂያው ቀርቧል።
2: እንደሚሰሙት ነው ቅራት ሽሞና አሁን አዎ ያለ ሰው የሚበራ አውሮፕላን እየገባ
1: የተነጋገርንበትን እያለ ነው። እሱ አካባቢ ላይ ምንም የሚያባራ ነገር ሰዓት አላገኙም። በዛ አካባቢ ያሉት ወገኖቻችን ችግር ላይ ነው ያሉት። ወደዚህ ግን አሁን ቅድም እንደጠቀስኩት የተመሰገነ ይሁን ወደ ክራዮት አይፋ ዙሪያ ላይ የተወሰደ እዚህ ወር ወዲህ ትንሽ ሰላም አለ። ሰው የዕለት የዕለት ስራውን እያሰደን ያለ
0: ቶ በላይ ነ እንደው በጦርነቱ ዙሪያ ምን ይላሉ? አሁን እየተካሄደ ያለው የጦርነት አካሄድ ለእስራኤል ውጤታማ ያደርጋል ብለው አስባሉ? ስን ነው እንግዲህ መቼም የግሎትን አስተያየት
1: በጦርነቱ ዙሪያ ላይ ያለ አስተያየት በእውነት እውነት ለመናገር እስራኤል ይህን ጦርነት ፈልጋ የገባችበት ጦርነት አይደለም። ተገዳ ለራሷ ለመኖር ሀገሯን ለማስጠበቅ ዜጋዋን ለመጠበቅ ስትል የገባችበት ጦርነት ሲጀመር። ነገር ግን ጦርነት ነገሮችን ጠላትም ሆነው ወይም ደግሞ አስፈላጊ ያልሆኑትን ሰዎች የማዳክም ሁኔታ በጣም ያግዛል። ምክንያቱም አንድ ነገር ለድርድር የሚያበቃ አንድ ነገር ወደ ሰላም እንዲመጣ የሚያደርገው በተወሰነ የጦርነት አቅጣጫ ሆነ ወይም ደግሞ የግንኙነት ሁኔታዎች ይኖር ነው። ነገር ግን አሁን እስራኤል ጦርነቱ በተፈለገው ላይ እየተሄደ አይደለም። ምክንያቱም ይኸው የዝቡላ ትጥቅ ይፈታል ተብሎ ነበር፣ አልፈታም። ያለው ሁኔታ ይኸው ወታደሮች በለት በለት ሞት ነው ያለ። አልፎ አልፎ ጦርነት መቼም ፈጣን የምትቀበለው ነገር ነው። ሞት እንዳለ አውቀው ነው ታጋዮች ወደዛ የሚገቡት። እንደገናም ደግሞ በአማስ ዙሪያ ላይ ያለውም እንደዚህ ነው። ስለዚህ ጦርነቱ ጫፍ ላይ ለመድረስ የዝቡላ ትጥቅ መፍታትና የአማስ ትጥቅ መፍታት እንዲሁም የኢራን ኒኩረ ነገሮችን መፍታት ነው። ይህ ካልሆነ ጦርነቱ ጫፍ ላይ ይደርሳል የሚል እምነት የለኝም።
2: አው ማስቸጋሪ ነው እንግዲህ በሀገር ደረጃ ሰፋ ብሎ ሲታይ ወነት ነው ወነትም አማራጭ የሌለው ጦርነት ነው ይግዴታ ስለሆነ ነው እንደው በአካባቢያችሁ
1: ተገደን ነው አው ተገደዶ ነው አሁን የእስራኤል መንግስት ይህን ጦርነት የገባችበት ተገደው ምክንያቱም የመኖር ያለ
2: መኖር ሲባል የሌለው ጦርነት ነው
1: አው የሌለና ጦርነት ነው ምን ማድረግ አይቻልም ለመኖር ሲፈልግ ሀገርን ለማስቀጠል ሲፈልግ የማትፈልገው ነገር ተቀብሎ ቢሆን መግባት ግዴታ ነው ይሁን
2: አው በአካባቢያችሁ እንደው መቼም ያው በእድሜ የሚገፉ ሽማግሌዎች ሁሉም በሁሉም እድሜ ክልል ይኖራልና እንዴት ነው እንዴት ትረዳዳላችሁ ምናልባት አቅም ለሌላቸው ሰዎች እንደው በጦርነት ጊዜ ብቻ ሳይሆን ወደ መከላከያ ግቡ የሚለውን መመሪያ ምክንያት በማድረግ ብቻ ሳይሆን በሌላም በለት ከለት ኖሮ በማህበራዊ ጉዳዮች እንዴት ነው ያላችሁ ኑሮና ግንኙነት
1: እንግዲህ በእኛ ማህበረሰብ በእውነት ትልቅ ባህል አለንን መደጋገፍ መተዛዘን እንዲሁም ደግሞ ትልቅ ሆነ አንዳንድ አዋቂዎችን የሚሰጡትን ምክር የመቀበል ሁኔታዎች ጥሩ ልምዶች አሉንን ስለዚህ ያውም በጦርነቱ ሆነ በተለያየ መንገድ አንድ ነገር በአካባቢያችን በየአቅራቢያችን ባለ ነው ሽማግሌዎችን ቅድም ተላይ እንደጠቀሽው አቅማቸው የፈቀደውን ያህል መተጋገዝ ያስፈልጋል መረዳዳት ምንም ለዚህ ለመልካም ስራ ወደር የለውም በአቅም የፈቀደውን ያህል በምክርም ሆነ እንዴ በአቅም ሆነ መደጋገፉ በጣም ጥሩ ነው የሚል ሐሳብ በየጊዜው እናገራለን ህብረተሰቡም ጥሩ ነው ያለው ልምዱ አብሮ መብላት መጠጣቱ እንዳለ ሆኖ ደግሞ መተባበርም ልምድ ያለን ጥሩ ነው እንደጋገፋለን ይደጋገፋል
0: ግን እንደው ወሳኝ በሆኑ የህብረተሰብ ክፍል ውስጥ ያሉ ጉዳዮቻችን በወጣቶች አጠቃላይ ለህብረተሰቡ በሚጠቅሙ ጉዳዮች አንድነት የለምሉ ቅሬታዎች ይሰማሉና ከደስታው ካዘኑ ባሻገር ወሳኝ ወሳኝ በሆኑ ነገሮች ግን መግባባት እንደሌለ ነው የሚነገር ምን ይላሉ?
1: በዚህ ዙሪያ ላይ ለሰጠኝ መቼም ከመቶ 50ው 40ው አኩል የመቀራረብ ካለ ይሄ አንድ ትልቅ እንትን ነው ምክንያቱም ሁሉም ሐሳብን ተቀብሎ ሁሉ ይደሰታል ብለን አንገምትም ሁሉ አተሳሰብም አንድ ይሆናል ከዛ ይገምትም አብዛኛው ማህበረሰባችን የሚስማማበት ነገሮች ላይ ነው እኛ ትኩረት የምንሰጠው ወይም ማድረግ ያለብን አሁን ካልከው አልፎ አልፎ እንደዚህ ያለ መገባባት ይከሰታሉ አሉ ነገር ግን በአብዛኛው ማህበረሰባችን ይሄ ነገር እያጠበበ ወደ አንድነት የሚመጣበትን መንገድ ለመፍጠር ያሁን ጦርነት ሆኖ ነው እንጂ በተለያየ መድረኮች ውይይት የመቀራረብ ወጣቶች መልካም ነገር ይረከቡ እንዲወስዱ በስብሰባም ሆነ በተለያየ መንገድ እንደናንተ ባለ ሬዲዮ መግለጫም ቢሆን ሐሳቦች ለወጣቱ ተደራሽ የሚሆንበት መንገድ ከተፈጠረ ምንም ሰው ማይቀየበት መንገድ የለም ይቀየራል ሐሳብ ከሰዎች ነው የሚመነጨው ግን ወደ አንድ ነገር ማምጣት የሚችለው ደግሞ በደግነት ሰራና መልካም ነገር በማሳየት ነው
2: ጥሩ አቶ በላይነህ እንግዲህ እንዳልሁ አንተ ማንቱም ለለው አንዳንዴ እንዳልከው ያው አንተ በእኝ ብሎኛል አንተ በእኝ ብሎን ተሰቃል ስለገባህ አንተ ነው ብሎ
1: ይገር የለም አዎ
2: መልካም ነገሮችን ያነሱ መነጋገርም ጥሩ ነው በመልካም ነገሮች ላይ ትኩረት ማድረግ አንዳንድ ጊዜ ምንድነው ከጎደለው ያለው ይበልጣል ይባል የለ እነዛን ጥሩ ነገሮች ትኩረት አድርጎ ያው ብዙ ለማድረግ መስራቱ መልካም ነው በጎደሉት ነገሮች ላይም ለመሙላት ምናልባት ያመች ይሆናል ጥሩ ነው አስተያየት በጣም እናመሰግናለን
1: እሺኔ ማመሰግናለሁ በጣም ነው ማመሰግን በዚህ ሬዲዮ ስርጭት እየቀረኩኝ ያው ሐሳቤን እንድገልጽ ያደረጋችሁ ነው እኛም ከምንም በላይ አመሰግናለሁ
2: እሺ መልካም ቀን ይሁንልህ እናመሰግናለን ሰላም
1: መልካም ቀን ለሁላችን
2: ባይ አሁን ደግሞ ስልክ መስመራችን ላይ ወይዘሮ ክብካብ ቸኮል ትገኛለች ክብካብ እንደምን አደርሽ
4: እንዴት አደራችሁ እንዴ ማለማጮች ስራ ባልደረቦች እንደምን
2: እኛ ሰላም ነን ክብሩ ይስፋ እንዴት ነው ካፌ ቡና አልጠጣሽም?
4: ጧት
2: ነው አይደል ለቡና ገና ነው እኛ ቆጣት ለምን እንነሳ ሌላውም እንደኛ ይመስለናል አንዳንዴ ያው ቀደም ብለን 2 ሰዓት በፊት 3 ሰዓት በፊት ለምን እንነሳ ይመስለኛል
4: ቡና ብቻ ሳይሆን ጧት ላይ እኮ ጉሮራችን ራስ ስፖርት መስራት ማውራት ምናምን አለብን
2: ትንሽ አንዳንዴ ደግሞ ይከብዳል እንዲሁ ጧት ተነስተው ማውራት አይቻልም አይደል
4: አስቸግራል
0: ሰው ደግሞ አንዳንዴ
4: እናንተ ጎበዞች ናችሁ በጣም በእውነት 5 ሰዓት አራት
0: ሰዓት እንግዲህ ከቤታችሁ
2: ትነሱን እዛ ለመድረስ ፕሮግራም ለማዘጋጀት አራት ሰዓት አካባቢ 3 ተኩል ነው ሰዎች አሉ ለሊት የሚሰሩ ቀን 24 ሰዓት ነው እንግዲህ እስራኤል የሚሰራባት እና ወለዛ ነው እነችን ነው
0: ትንሽኛው ምሽመረት የጧቱ አስቸገረን አሁን ለሊት ሰሪ ምሽት አካባቢ ነው መጀመሪ ለሊቱን ትሰሪያለሽ ወይ በ11 ሰዓት አሁን እኛ ከዋናው አንቅልፍ ላይ ነው እንነሳ ግን
2: ይሁን ስለለመድ ነው ችግር የለውም ወቸስ እሺ ምን ሐሳብ አለሽ ዛሬ በማህበረሰባችን ዙሪያ ነው ብዙ ጊዜ አንቺ አስተያየት የምትሰጪው ምን ታዝበሻል
4: አው እንግዲህ ማህበረሰባችን እኔ ወጣቶች እና ልጆች ላይ ነው በቃ ማለት ነገችን ሀገር የሚረከቡ እነሱ እስከሆኑ ድረስ እነሱ ላይ ባለኝ ድምጽ የማሰማት ፈልገው ወጣቶች ላይ ሴቶች ላይ እንዲሁም ህጻናት ላይ እንዲሰራ ብቻ ነው የምፈልግ ምን እየተደረገ ነው ህጻናት አሁን ብዙ ልጆች ገና ከቂጣ ዳሬት ሄይ ጀምሮ ነው ቦታ እየለቀቁ እየመጡ ያሉኛ ልጆች እና በምን መንገድ እያየናቸው ነው በየአገሩ ያሉ መዘጋጃ ቤቶች የሚያወሩት እና የሚሰሩት ነገር እንዴት ነው ከወላጆች ጋር ልጆችን እንዴት እየተግባቡ ነው ወጣቶችስ ብዙ ጊዜ ስሰሚ ደግሞ ወዳ ውስጥ የሚገቡ ወጣቶች የኛ ልጆች ናቸው የነጮች እንደዚህ ዳለባቸው ሲባል አልሰማም ለኔ ለራሴ ጥያቄ ሆነብኛል ነጮች ብቻ ነው እኛን ልጆቻችን እንትን ብለው ዳ ውስጥ እንዲገቡ የሚያደርጉ
0: አሉ በነጮችም አሉ ምናልባት
4: አለ በነጮች እንጃ ጋር
0: በነጮችም አሉ ምናልባት አሁን እኛ የኛው ንብረተሰብ የበለጠ ትኩረት ነው እንጂ በነጮችም አሉ በተለያዩ ማህበረሰብ ክፍሎች አሉ እንደውም ያውን በተለይ ከዚህ ወንበዴ ቡድኖች ባለው ግንኙነት ያስገደዷቸውም የሚሆንበት ሁኔታ አለ።
4: አሁን እኮ ወጣቶችን ብቻ ሳይሆን ሰጠኝ ልጆችንም ከ10 ከ11 ዓመት ጀምሮ እየተላላኩ በቃ ይሄን አንጡ ይላቸዋል በትንሽ ነገር ትንሽ ሳንቲም ፍራንክ ሰጠው ነው የሚያስገቧቸው እና ይህ ነገር እንዴት ነው ከመምህሩ ነው ከወላጅ ነው ወይስ
2: በልጅና በወላጅ መካከለ ያለው ግንኙነት ወሳኝ አይደለም ታያለሽ ግብካ አሁን ነጮች ያልሽ ነገር አለ እነዚህ ነው ነጮች ቢኖርም ግን እንደኛ ማህበረሰብ ብዙ መጠቀሚያ ላይ ሆኖ ይችላሉ የተወሰኑ አልፎ ቢሆንም ግልጽ ናቸው አሁን የነጭ ልጅ የሆነ ነገር ቢሉት ለወላጁ ደብቃል ብያላስብም ያው ለወላጁም ግልጽ ሆኖ ንገረኝ ችግር የለም ካንተ ጋር ነኝ ለችግሩ መፍቴ እንፈልጋለን ካሉት ይሰማል ብዬ ነው እኔ ማምነው በቀላሉ ያምናል ወላጆቹንና መጥፎም ሆነ ደግ በውጭ የሚያጋጥመው ነገር በቀላሉ ወላጆቹ በግልጽ ሊናገር ይችላል በእኛ ግን አሁን ብትናገር ወዮልህ ብሎ ቢያስፈራራው አንድ አካል ምናልባት ላይናገር ይችል ይሆናል ባልተናገረ ቁጥር ደግሞ ችግሩ እየሰፋ ሄዶ መቋቋም ማይቻልበት ደረጃ ላይ ይደረሳል
4: ከእንደገና ምናለ እኛ እንደ አመጣንበት ማህበረሰብ እንዳደግንበት ብዙ የሚያወራልሽ ብዙ ቀደም ቀደም ይልጅ እንደስና ስራት ይደው አድርገን ነው ምንም
2: እኮ ወላጁ ላይ ይቀበሉ ይችላል
4: አዎ ይኛ እና ይሄን የወላጆችን አመለካከት መቀየር ያለበት
0: ምሰራ ይሄ ነው አሁን እዚህ በመብቱ መናገር የሚችል የሚጠይቅ ነው እንደውም ተቀባይነት ያለው
4: አዎ እኔ አሁን እንደራሴ ከራሴ ማለት ነው ከድገቴ ምንም አንጻር እንደዛ አይነት እንደ ባለየ ልጅ በቃ ማለት ቶሎ የሚቀድም እንደዚህና እንደዛ ነው ማስበው እዚህ ሲመጣ ግን ልዩነቱ
2: ያው የባህል በጣም ሰፊ የባህል ልዩነት አለ
4: ተጽኗል አዎ በጣም የባህል ተጽኗል ያመለካከት ተጽኗል ክህሎት ውስጥ ምንትን ስትይ በጣም ከባድ ነው እና በጣም ከባድ ይከብዳል ይህን ማን ነው መቀየር ያለበት መዘጋጀት ብቻ ያሉ የማህበራዊ ጉዳይ ሁሌ እንደዚህ እነሱን ታነሳለሽ ልትም ይችላልላችሁ ወይ ማድማጥ ሊም ይችላሉ እነሱ መስራት አለባቸው በደንብ
2: የት ላይ ነው እነሱ መስራት ያለባቸው ችግሮት ከከሰተ በኋላ ወይስ እንዳይከሰት
4: ቀድመ ጥንቃቄ ነው እንጂ ቀድመ ለወላጆች ቀድመ ጥንቃቄ ብዙ ሳይኮሎጂ ሳይካትሪዎች አሉ አይደል ፕሶሎጂ ነው የሚባለው ለዚህ ምክር የሚሰጡ ወላጆች ልጅ የሆነ መስመር የሚለቃይነት ነገር በቤት ሰፈር ከመምህርና ከመምህሮች ጋር ጥብ ግንኙነት ልባቸው ከዛ ወላጆች ጋር መንገድ እነሱ የሚያደርሳቸውን መንገድ ትኩረት እየሰጡ ቢቀጥል ከዛ ያለፈ ግን የወጣቶች ማህበር ምናምን ይባለውን እነዚህ ነገሮች በጣም በየሀገሩ ቢደራጁ ቢያንስ በየራሳቸው ክህሎት የየራሳቸው የሚፈልጉትን ፍላጎታቸው እንትናቸውን ያዳብራሉ ብዬ አስባለሁ።
0: ምናልባት በየማትናሶች የሚሰጠው ምሽት ምሽት ላይ በጀት ከፋ ማለት መንግስትም ማዘጋጃ ቤቶችም በጀት ጨምረው ማታ ማታ እንደው ትምርት ቢሰጣቸው ከትምርት ከተመለሱ በኋላ የግንዛቤ ነገር ማስጨበጥ ትምርት ቢሰጣቸው
4: ድፍረት ካልሆነ ቢን ከይቅርታ ጋር ማዶን ምናምን ይባለው አብዛኛውን ለሱስ የሚያጋልጧቸው አዚያችን አጋጣሚ ተጠቅመው ልጆች ከትምህርት ቤት እንደውም ጥብቅ ጥጥር ሊኖር ይችላል። ወላጅ ጋር ይደወላል ይሁን የሚያሳዩትን ነገር ወደ ወልታውቅ ይችላል። ከዛ ግን ጓደኛ ያቻ ግፊት ያልፈለጉት ውስጥ የሚገቡበት ትልቁ መመቻቻና አጋጣሚ ማዶኒት የሚባለው ይመስለኛል ሳስበው።
0: ልጆች ለመውጣት እድል ያገኛሉ ነው
4: እድል በነፃነት የሚፈልጉትን ነገር ከጓደኛቸው ያቻ ግፊት ውስጥ ገብተው ሱስ ውስጥም በለው ሌላ ውስጥም ሆነ የሚገቡበት እና እነዚህ ማዶኒቶችን መከታተል ያስፈልጋል በየሀገሩ ያሉትን። ይሄ ይመስለኛል
2: እንግዲህ መንግስት መቼም ለበጎ ብሎ ነው እኔን የሚያደርገው። ህብረተሰቡ እርዳታ ነው ይረዳል እኮ ማዶኒታ ማለት ልጆች ወላጆች ስራቸውን ሰርተው እንዲመለሱ
4: ስራ ሰርተን ስንመጣ በነፃነት ልጆቻችን እናገኛለን። ግን በዛ መካከል ላይ ልጆች የት ውለዋል ምንድን ነው የሚለውን ይጫወቱ ብሎ መልቀቅ ብቻ ሳይሆን በጣም እንደ ቤት ሰፈሩ ኃላፊነት መወሰድ
0: ምናልባት
4: ያለመሆን ደግሞ በጀቱ እነዛን ወጣቶች የሚያስተባብር የተለያዩ እንትኖችን በጀት ከፍ አድርጎ መንግስት እዛ ላይ ቢሰራ እዛ ላይ ስለሆነ የሚወጡ እነዚህ ልጆች አበባ ማለት ናቸው።
0: ምናልባት አሁን ማዶኒቱ ራሱ ሳይሆን ችግር የሚፈጥረው እንደመሰለኝ ልጆቹ ያንን አጋጣሚ ቤት ወጥተው ወደዛ ለመሄድ ከዛ ወጥተው ወደ ቤት ለመመለስ ያንን ጊዜ ይጠቀሙበታል። በተለይ አሁን ችግሩ ያለ ከወንዶች ላይ ነው። ወጣዳጊ ልጆች ወንዶች ላይ ችግሩ የበለጠ ይሰፋል ከሴቶች ይልቅና ኳስ እንጫወት ብለው ይወጣሉ። አንዳንዴ ደግሞ አትጫወቱ ማለት ደግሞ ችግር ነው። በዛ አጋጣሚ አንደኛው የሚያደርገው ሌላኛው ያደርጉና ይገፋፋሉ። ገንዘብ ይለምዳሉ። ብዙ ነገሮች መከታተል ልጆችም እኮ ከነሱ አቅም የሆነ ነገር ሲገዙ ካየነ የታግንተነው ማለትም አለብን።
4: በጣም ያቺ ብሬት መጣች ብሎ ልጁን ራሱ የሰው ገንዘብ ተቀብለ የሰው እንደዚህ ያደርግልን መቀበል በኋላ ላይ የሚያመጣውን ችግር ያሉ የነገሩ ማሳደግ ነው። ልጅ መናገር ነው። ለሆን ጓደኛ የሰጠኝ ሲል ዝም ብሎ ቸል በዋዛን ዝም ብሎ በተዛዛ ማየት አያስፈልግም። ምክንያቱም ከዚህ ነው ከትንሽነታቸው ከአንድ ብር ነው የሚጀምር ብዙ ስህተቶችንም ስርቆትንም ብዙ ነገር የሚመጣ ማለት ነው። እና ይህን በትኩረት ብናይ
0: እንደገና
4: ህብረተሰቡ ደግሞ አንድ የሚያደርገንንና በአንድ ሀሳብ የሚያስተሳስበንን ሀሳብ ትተን የሚያለያዩን ሀሳብ ፈልገን ስንት የሚያሳስበን ነገር እያለ በማያሳስበን ነገር ብዙ ህብረተሰቡ እርስ በራስ የምንነጋገረው የምናወጣቸው ቃላቶች ጥሩ አይደለም። ሀገራችን የት ላይ ናት ያለች ሀገራችን ምንድነው በአንድ ላይ በጋራ የመጸለይ በጋራ የማሰብን ጊዜ ብንጠቀም ጥሩ ነው።
0: እኛም በማዶኖች አሁን በየምሽ በዚህ በየአካባቢ የተለያዩ እርዳታ የሚሰጡ እኛ ህብረተሰብ ራሱ ያቋቋማቸው ማዶኖች አሉ እና በነዛም ልጆች የሚማሩበትን ሁኔታ ገንዘብ የሚያስወጣ ከሆነ ማውጣት አለብን። እንደገና ደግሞ የእኛን ማህበራዊ ግንኙነት ትንሽ ቀነስ አድርጎ ለልጆች መስጠት ያስፈልጋል።
4: በጣም እኛውን እንደሱ የጎዳን እሱ ነው አይደለም። ለልጆቻችን ለራሳችን እንኳን የጎዳን ነው። ሰውን ለማስደሰት ምንድ ያ ሰው ደግሞ ምንም አይፈጥርልንም። ነገ የኛ የወተት ያንሱ አንድ ቀን የምናስደስተው እኛ ግን ዘላለም እያለቀስን እንኖራለን። እኔ ራሱ በጣም በዚህ ውስጥ በጣም እንደዚህ ዋና የችግሩ ተጠቂ ነው። አሁን ግን እያሻሻልኩ ነው። የሚገርም ነገር ራሴ የጀምሮ ነው የምናገረው ለራስ መኖር ለልጅ መኖር
0: ጠብቅን
3: ማዕሎት ተርሺኻ
0: እንግዲህ በዚህ አካባቢ የምትገኙ የአደጋ መጠለያ ቦታ ግቡ ነው። እሺ
2: ኦኬ። ማሎት ታርሽካ የተባለው አካባቢ ነው እንግዲህ ማስጠንቀቂያ ደውል ድምጽ ያለው እንዲህ ነው። እንግዲህ ያለንበት ሁኔታ ክብካብ እናመሰግናለን። መጠቃለያ ለምን ትያለሽ?
4: ሀገራችን ሰላም ያድርግልን። ይህን ጦርነት ደግሞ እንዳይመጣ ከልባችን እንጸልይ። በእውነት ሰላም ይሻላልና እግዚአብሔር ሀገራችን ይጠብቅ ዓለምን ሰላም ይስጥልን ያለም ሰላም ያገር ሰላም ነው በአጠቃላይ ግን ያገራችን ጣላቷ ብዙ ነውና ሰላም አንድ ብቻ ያምጣልን ማለት
0: ጥሩ ሁላችንም እንመካከር ችግሮችን ለመፍታት ባለም ላይ ያለው ችግር ባይፈታም እንደ ማቃለል ይቻላል ችግሮች እንኳን ሙሉ በሙሉ አይፈቱም ግን ማቃለል ይቻላል በወጣቱም በአገሪቱም ያለው ሁኔታ ለማቃለል
4: ያገሩን አንድ ቋንቋ ከጦርነቱ በላይ ከአገር ውስጥ በውስጥ ያለው ጦርነት ነው አሁን መፍትሄ ያልተገኘለት በፖለቲካው ብትል በሃይማኖቱ ቦታ ብትል በማህበረሰቡ ወርደስ ብትለው ብዙ ስብስብ ያለ ነገር ነው ያለና የሀገራችን ውስጥ ያለውን ችግርም እግዚአብሔር ይስጣልን
0: ጥሩ እናመሰግናለን
4: እናመሰግናለን
0: መልካም ቀን
4: አድማጮች
2: ሰላም
0: ጥሩ እንግዲህ ወርቅነሽ የጧቱ ፕሮግራማችን ዝለ እየተጠናቀቀ ነው ለቴክኒክ ባለሙያችን የቪያታር ሽሞኒ እናመሰግናለን ለአድማጮቻችን በፕሮግራማችን ለተሳተፉት በሙሉ ቀን አንድ ሰዓት ላይ ደግሞ እንደገና እንገናኛለን
2: መልካም ቀን

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ለተሰኞ የከሰዓት በኋላ ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንዲሆን እንመኛለን። ለቱን ደብራን ዘመን አቆጣጥር ዮምሽኒ ካፍዛይን በሲቫን ታፍሽን ፔባብ ሲሆን ዳውሮፓያን ዘመን አቆጣጥር ጁናን ድቀን 2016 ዓመተ ምህረት ነው። ለኢትዮጵያን ዘመን አቆጣጥር ደግሞ ግንቦት 24 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያዎቻችን ሂሌል ጉትማንና ዳኒ ሩኪ ናቸው። የስቱዲዮ ተረኛ አስተናጋጆች ወርቅነህ ሸቴ፣ ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜናና ቅርብና ዛም ወቅታዊ ዘገባ ሳምንታዊ የስራለም ፕሮግራምና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነህ ሸቴ ይቀርባል።
0: አመሰግናለሁ ሰጠኝ። አርዕስተ ዜና፣ በደቡብ ሊባኖስ የህይወት መስዋዕትነት የከፈለው የማግላን ክፍለ ጦር ተዋጊ 50 አለቃ አዳም ጽርፋት የቀብር ስነ ስርዓቱ ዛሬ ምሽት 6 ሰዓት ላይ በሮሻይን ይፈጸማል ተባለ። የከፍተኛው ፍርድ ቤት ዳኛ ኢስሐቅ አሚትና የመንግስት ህግ አማካሪዋ ጋሌ ባህራብ ሚአራ መንግስት የፍትህ ስርዓቱንና ዲሞክራሲው ላይ ጉዳት እያደረሰ መሆኑን በድጋሚ አስጠነቀቁ። በሊባኖስ ዋና ከተማ ቤሩት ዳህያ በተባለው አካባቢ የእስራኤል መከላከያ ሰራዊት ከሚያደርሰው ጥቃት ለማምለጥ ኗሪዎች አካባቢውን ለቀው እየወጡ መሆናቸው ተዘገበ። ዛሬ በኢትዮጵያ ለ7ኛ ጊዜ አጠቃላይ ሀገር አቀፍ ምርጫ እየተካሄደ ነው ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የከፍተኛው ፍርድ ቤት ዳኛ ኢስሐቅ አሚትና የመንግስት ህግ አማካሪዋ ጋሌ ባህራብ ሚአራ መንግስት የፍትህ ስርዓቱንና ዲሞክራሲው ላይ ጉዳት እያደረሰ መሆኑን በድጋሚ አስጠነቀቁ። የከፍተኛው ፍርድ ቤት ዳኛ ፕሬዝዳንት ኢስሐቅ አሚት ይቅርታ፣ የከፍተኛው ፍርድ ቤት ፕሬዝዳንት ኢስሐቅ አሚት በኢላት በተካሄደው የጠበቆች ጉባኤ ላይ ባሰሙት ንግግር የዲሞክራሲ ጠባቂዎች ላይ ጉዳት ማድረስ መደበኛ እየሆነ መምጣቱን መቃወም አለብን በማለት ህዝቡ ከጦርነቱ በፊት ወደ ነበረው ሀሳብ ተመልሷል ብለዋል። አሚት ኢስሐቅ በተጨማሪ እንዳሉትም ዳኞች በየቀኑ በሚደርስባቸው ዛቻና ጥቃት እየተሰቃዩ ነው። ትክክለኛ ያልሆኑ መረጃዎች ስለሚወጡ ከባድ ትችት ይሰማል። ይህም በቀጥታ አደጋ የሚሆነው ለዲሞክራሲው ነው ብለዋል። የመንግስት ህግ አማካሪዋ አስተዳደሩ ወደ ስርዓት አልበኝነት እየተለወጠ መሆኑን በማሳሰብ የፍትህ ስርዓቱን ለማዳከም የሚደረጉ እንቅስቃሴዎች ህጎችን ተግባራዊ የማድረግ ግዴታ ላይኖር ይችላል ብለዋል። በተጨማሪም በጦርነቱ ጊዜ ዲሞክራሲው ላይ ከባድ ጫና እንደነበረና አሁን ክነሴቱ የስራ ዘመኑን ሊጨርስ ሲቃረብ ደግሞ በዲሞክራሲያዊ ተቋማት ላይ ከባድ ጉዳትና ዲሞክራሲውን የማዳከም ሂደት እየታየ ነው ብለዋል። የህግና ፍትህ ሚኒስትር ያሪብ ለቪን በፍጥነት ዳኞችን የሚመርጥ ኮሚቴ እንዲሰበስቡ ከፍተኛው ፍርድ ቤት ትናንት ያስተላለፈውን ውሳኔ ህጋዊ አይደለም በማለት ውድቅ ማድረጋቸው ይታወሳል። ሚኒስትር ለቪን 3 ዳኞች ከዚህ በፊት ባልነበረው ሁኔታ በህጉ ላይ ቀውስ ፈጥረዋል በማለት በኃላፊነትም ይጠየቃሉ ማለታቸው ታውቋል። ግሮስኮፎፍ፣ ሽቴንና ካንፌሽታይንስ የተባሉት 3 ዳኞች ለሚኒስትር ያሪብ ለቪን ባስተላለፉት መልእክት ከፍተኛ የዳኞች እጥረት አለባቸው በተባሉት በሀይፋና በብኤርሸባ አውራጃ ፍርድ ቤቶች የሚወዳደሩ ተወዳዳሪዎችን ስም ዝርዝር እስከፊታችን ሰኞ እንዲያቀርቡ በማለት በአንድ ድምፅ መወሰናቸው ታውቋል። በደቡብ ሊባኖስ በሚካሄደው ጦርነት የህይወት መስዋዕትነት የከፈለው የማግላን ክፍለ ጦር አባል ተዋጊ 50 አለቃ አዳም ጽርፋቲ የቀብር ስነ ስርዓቱ ዛሬ ምሽት 6 ሰዓት ላይ በሮሻይን ይፈጸማል ተባለ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ጽህፈት ቤታቸው በአዳም ጽርፋቲ የህይወት መስዋዕትነት መክፈል የሀዘን መግለጫ ማውጣቱ ታውቋል። አዳም ጽርፋቲ መከላከያ ሰራዊቱ በሊባኖስ ሬኬስ ሀባፉር የተባለውን ስትራቴጂካዊ ቦታ ሲቆጣጠር በተካሄደ ውጊያ የህይወት መስዋዕትነት መክፈሉ ታውቋል። ነፍስ ይማር። በሊባኖስ ዋና ከተማ ቤሩት ዳህያ በተባለው አካባቢ የእስራኤል መከላከያ ሰራዊት ከሚያደርሰው ጥቃት ለማምለጥ ነዋሪዎች አካባቢውን ለቀው እየወጡ መሆናቸው ተዘገበ። የሊባኖስ የወሬ ምንጮች እንደዘገቡት ጠቅላይ ሚኒስትር ቢንያሚን ናታንያሁና የመከላከያ ሚኒስትር እስራኤል ካጽ መከላከያ ሰራዊቱ በቤሩት ደህየ በተባለው የሂዝቦላ አስተዳደር ጥቃት እንዲያደርስ ትዛዝ ስለሰጡ ህዝቡ አካባቢውን ለቆ እየወጣ ነው ብለዋል። የሊባኖስ መከላከያ ሰራዊት በደህየ መውጫና መግቢያ በር ስርዓት ያስጠበቁ መሆናቸው ተገልጿል። የኢራን የውጭ ጉዳይ ሚኒስትር እስማኤል ባካኢ የእስራኤል መከላከያ ሰራዊት በሊባኖስ ለሚያደርሰው ጥቃት ምላሽ ለመስጠት ሀገሩ ያሰበችበት መሆኑን ማስተውቋል። ይህ በዚህ እንዳለ የሂዝቦላ ድርጅት ወደ ሰሜን እስራኤል መተኮሱን አጠናክሮ እንደቀጠለ ነው። በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ከተደረሰ አንስቶ እስካሁን ሂዝቦላ ለመጀመሪያ ጊዜ ባሳለፍነው ሌሊት ወደ ቲቤሪያና አካባቢዋ ሮኬቶችን የተኮሰ ሲሆን ከተወሰኑ ደቂቃዎች በፊትም በሰሜን እስራኤል በጽፋትና በተለያዩ አካባቢዎች የማስጠንቀቂያ ደወል ተሰምቷል። ዛሬ በኢትዮጵያ ለሰባተኛ ጊዜ አጠቃላይ ሀገር አቀፍ ምርጫ እየተካሄደ ነው። ከትግራይ ክልል በስተቀር ጧት 6 ሰዓት ጀምሮ ወይም በኢትዮጵያ 12 ሰዓት ላይ መራጮች በድምጽ መስጫ ጣቢያዎች በመገኘት መምረጥ መጀመራቸውን የአማርኛው ቢቢሲ ድረገጽ ዘግቧል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ሙሉ በሙሉና በአማራ ክልል ደግሞ በተወሰኑ አካባቢዎች ምርጫው በዛሬው ዕለት እንደማይካሄድ ቀደም ብሎ አስታውቋል። ምርጫ ቦርድ በአማራ ክልል በ8 የምርጫ ክልሎች በዛሬው ዕለት ድምጽ እንደማይሰጥ ሲያሳውቅ ከተቀሳቸው ቦታዎች መካከል ደቡብና ምዕራብ ጎንደር፣ ደጋዳሞትና አምባሰል ይገኙበታል ተብሏል። በ7ኛው ሀገራዊ ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ቦርዱ አስታውቋል። በምርጫው የሚሳተፉ 42 የፖለቲካ ፓርቲዎች እንደሆኑና ፓርቲዎች ከ10,000 በላይ እጩዎች ለማስመረጥ ማስመዝገባቸውም ተገልጿል። 55 የአገር ውስጥ ሲቪክ ማህበራት ምርጫውን የሚታዘቡ ሲሆን የአፍሪካ ህብረት በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የታዛቢ ቡድን አሰማርቷል። የምስራቅ አፍሪካ የልማት ብይነ መንግስታት ኢጋድ የምርጫ ታዛቢ ቡድንን የሚመሩት ደግሞ የቀድሞው የኡጋንዳ ምክትል ፕሬዝዳንት ስፔሲዮሳ ዋንድሬ ከዚምባብዌ መሆናቸው ተገልጿል። ምንጭ ቢቢሲ። ፕሬዝዳንት ኢስሐቅ ሄርጾግ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ በቀረበው የምህረት ጥያቄ ላይ ሚስጥራዊ ስብሰባ ማካሄዳቸው ተዘገበ። ሄርጾግ ከኔታንያሁ 2 ቅርብ ሰዎች ከቀድሞ ሚኒስትር ሮንደርመር እና ከሊኩድ ፍርድ ቤት ፕሬዝዳንት ሚካኤል ክላይነር ጋር ተገናኝተው መወያየታቸውን በ11ኛው ቴሌቪዥን ጣቢያ ዝማን ኤሜት በተባለው ፕሮግራም ተዘግቧል። በኔታንያሁ ምህረት ጥያቄ ጉዳይ ዛሬ ምሽትም በ11ኛው ቴሌቪዥን ጣቢያ በሚሰራጨው የተጠናከረ ዘገባ ላይ ይፋ የሚሆን መረጃ እንዳለ ተገልጿል። አሜሪካ በእስራኤልና በሊባኖስ መካከል እውነተኛ የሰላም ስምምነት እንዲደረስ ጥረት እያደረገች ነው ተባለ። ነገ በእስራኤልና በሊባኖስ መካከል ተጨማሪ ድርድር የሚካሄድ ሲሆን የሂዝቦላ አሸባሪ ድርጅት ግን ሀሳቡን ለማደናቀፍ ጥረት እያደረገ መሆኑ ተገልጿል። በእስራኤል በኩል መከላከያ ሰራዊቷ በመጀመሪያው ዙር አካባቢውን ለቆ እንደማይወጣና የሊባኖስ መከላከያ ሰራዊት በአካባቢው የተጠናከረ እንቅስቃሴ ማድረግ ሲጀምር በደቡብ ሊባኖስ አካባቢ የእስራኤል መከላከያ ሰራዊት ኃይሉን እየቀነሰ እንደሚሄድ አሳውቃለች ተብሏል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ82 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ28 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ከሰነበተው ለውጥ የለውም። ከነገ ማክሰኞ እስከ ፊታችን ሐሙስ የሙቀቱ መጠን ደረጃ በደረጃ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴላቪቭ 26፣ በሃይፋ 25፣ በጽፋት 27፣ በብኤርሸባ 30፣ በኢላትና አካባቢዋ 37 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

0: የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ ምንመለከትበት ሰዓት ላይ ደርሰናል። የተለያዩ ርዕሰ ጉዳዮች አሉን። እንግዲህ ሰጠኝ ይሻያው የተለያዩ እንግዲህ 3-4 ርዕሰ ጉዳዮች አሉን። እንደ አዳረሰን ሰዓቱን እንመለከታቸዋለን። አንደኛው በሰሜን እስራኤል አካባቢ ያለው የጸጥታ ችግርና የአካባቢው ኗሪዎች የሚገኙበት ወቅታዊ ሁኔታ ነው። ይሻያው እንዴት ነው የሰሜን እስራኤል ጉዳይ? አሁንም አካባቢው በጦርነት ጥላ ስር ነው ያለው? እንዴት ነው?
1: በጣም ተፋፍሟል። በሰሜኑ ከሊባኖስ ሂዝቦላ ሽብር ፈጣ

0: ቤይሩት፣ ደቡባዊ ቤይሩት ቅዳህዬ የሰፈር በአብዛኛው የሂዝቡላ መንደር ሰፈር ነው ተባል፣ ያን እንዲያጠቃ ትእዛዝ አስተላልፈዋል። እና የእስራኤል ምድር ጦር ሰራዊትና የአየር ኃይል ከባድ ጠንካራ የማጥቃት እርምጃ እየወሰደ ይገኛል። በአሁኑ ሰዓትም ቢሆን አሁን ቁልፍ የሆኑ ስትራቴጂካዊ የሆኑ ቦታዎችን ተቆጣጥረዋል። በደቡብ ሊባኖስ አካባቢ አሁን እየሰማን ያለው የዚህ የተኩስ ልውውጡ በተፋፋመበት ጊዜ የእስራኤሉ ጠቅላይ ሚኒስትርና የመከላከያ ሚኒስትሩ ያወጡትን ትእዛዝን የሰሙት የኢራኖች የኢራን መሪዎቹ ደግሞ እነሱ ደግሞ ዝም ብለን አንቀመጥም፣ የሂዝቡላ ላይ እስራኤል የሚወስደው የማጥቃት እርምጃ እንዲህ ከቀጠለ አጻፋውን በመመለስ በእስራኤልን እናጠቃለን እያሉ ነው ኢራኖቹ። እንግዲህ እናያቸው እናያለዋል በቀጣይነት።
1: ሰጠኝ ከዚህ ጋር አንተ የምጨምረው ሀሳብ?
2: ያው ሻየው ገልጾታል አብዛኛውን ነገር። የሰሜን እስራኤል ጉዳይ አሳሳቢ ነው። የሂዝቡላ ድርጅት ያው የእስራኤል መከላከያ ሰራዊት በደቡብ ሊባኖስ በሊባኖስ ምድር እስካለ ድረስ ተኩሴን አላቆምም እንዳለ ነው። አሁንም በአቋሙ የጸና ይመስላል። እስራኤል የፈለገችውንም እርምጃ ብትወስድ እሱም ወደ እስራኤል ክልል መተኮሱን አላቆመም እና በጣም አስቸጋሪ ሁኔታ ነው። ምናልባት የአሜሪካና የኢራን ስምምነት ቀርቦ ነገሮችን ያበርዳቸው ካልሆነ ባለንበት ሁኔታ ከቀጠልን ከባድ ነው ለዛ አካባቢ ነዋሪዎች። እና የሂዝቡላ ድርጅት ያው ጸረ እስራኤል አቋም ያለው ነው፣ በኢራን የሚታገዝ ነው፣ የኢራንን አላማም ለማስፈጸም ነው እዛ አካባቢ የሚንቀሳቀስ እንጂ ለሊባኖስ መንግስት ብሎ አይደለም። እና አስቸጋሪ ነው እንግዲህ መቼ ይቆማል የሚለው ነው እንጂ እርምጃ የተወሰደ ነው ይባላል። ያው 14ኛ ወታደር ነው አሁን ቅድም በዜና ያቀረብሽው ህይወቱ ያለፈው የተሰዋው። እና በየቀኑ ወታደሮች ሞቱ መባል በዚህ ሁኔታ የሚያሳዝን ነው። እና ቶሎ መፍትሄ መፈለግ አለበት ወይ ሂዝቡላ ድርጅት በአጭር ጊዜ በጣም በሰፊው አጥቅቶ ጦርነቱ በድርድር መቆም አለበት፣ አሊያ እንደዚህ በተንጠባጠበ መልኩ እስራኤል ነው የበለጠ ዋጋ እየከፈለች ያለው ብዬ ነው ማስበው እኔ።
1: ጥሩ ከባድ ነው እንግዲህ ያለው ሁኔታ። ሌላው ከፍተኛው ፍርድ ቤት ፕሬዝዳንትና የመንግስት ህግ አማካሪዋ መንግስትን አሁንም በፍትህ ስርዓቱ ላይ ጫና እያደረሰ ዲሞክራሲውንም እየጎዳ ነው በማለት ማስጠንቀቂያ ማስተላለፋቸውን እንደቀጠሉ ናቸው። ያለው ሁኔታ እንዴት ነው ሰጠኝ?
2: አሁን ያለው መንግስትና የፍትህ ስርዓቱ የከፍተኛው ፍርድ ቤት ፕሬዝዳንትንም ያው እውቅና አልሰጥም ያሉበት ሁኔታ እንደ ሚኒስትሩ ሳይቀሩ የህግና ፍትህ ሚኒስትሩ እናውቃለን፣ ከህግ አማካሪዋ ጋር ያላቸውን አለመግባባትም እናውቃለን። እና የጠበቃዎች ጉባኤ ዛሬ በኤላት ከተማ እየተካሄደ ነው። እዛ የተገኙት የከፍተኛው ፍርድ ቤት ፕሬዝዳንት አሚት ስካክ እና የመንግስት ህግ አማካሪዋ ጋሊ ባህራ ሚያራ መንግስት በህግና ፍትህ ዘርፍና በእስራኤል ዲሞክራሲ ላይ ጉዳት እያደረሱ ነው ብለዋል። ዳኞች ማስፈራሪያና ዛቻ ይደርስባቸዋል፣ የተሳሳቱ መረጃዎች ይፋ ይሆናሉ፣ እንዲሁም ደግሞ ቀጥታ ለዲሞክራሲ ጉዳት ነው እንዲህ አይነት ነገር ያሉበት ሁኔታ አለ። መንግስት እንግዲህ የህግ አማካሪዋ ደግሞ የመንግስት ለውጥና ስርዓት እየተካሄደ ነው፣ ቀስ በቀስ የፍርድ ቤት ውሳኔ ተግባር ላይ ላይውል ይችላል፣ ለወደፊት የመንግስት ተቋማትም እየፈረሱ ነው ምርጫው በተቃረበበት ሰዓት ብለዋል። እና ይህ ሁኔታ ብዙ አንዳንድ ጊዜ እንግዲህ አሁን የከፍተኛው ፍርድ ቤት የሆነ ውሳኔ ሲያስተላልፍ የመንግስት አካላት የህግና ፍትህ ሚኒስትሩ ራሱ አሁን ትላንት በተላለፈው ውሳኔ ላይ አልቀበልም፣ ህጋዊ አይደላችሁም ያሉበት ሁኔታ ተያይዞ ይመስለኛል እንዲህ አይነት ትችቶችን በመንግስት ላይ እያመጡ የመንግስት አካላትም እንደገና እነዚህን ሁለት አካላትም በተለይ የመንግስት አማካሪዋን እንደ ከማማከር ይልቅ ወሳኝ ሆነዋል። ከተቀናቃኝ ፓርቲዎች ጋር እየሰሩ ነው ያሉ ይወነጅሏቸዋልና መወነጃጀሉ ቀጥሏል። ግን ዞሮ ዞሮ ለእስራኤል ዲሞክራሲ ጉዳት የሚያደርስ ነው። ወርቅነሽ
1: ኢሻያው፣ እንደው በከፍተኛው ፍርድ ቤትና በመንግስት መካከል ባለው አለመግባባት መጨምረው ሀሳብ?
0: በእውነትም በእስራኤል በዲሞክራሲ ስርዓተ መንግስትነቷ በጣም የምትደነቅ አገር ናት። ከተቋቋመችበት ጊዜ አንስቶ 78 ዓመት አስቆጠረች እና በየአመቱ በየአራት አመቱ የካቢኔ የፓርላማ ምርጫ ታካሄዳለች። ሰላማዊ በሆነ ሁኔታ ምርጫው ይካሄዳል። ምንም ፍትሐዊ በትክክለኛ ምርጫ እየተካሄደ ነው ብሎ ለማለት ባይልም ግን በጣም በዲሞክራሲነቷ እስራኤል የምትደነቅ ሀገር እንደሆነች ናት የሚነገርላት እና በዚህ በመካከለኛው ምስራቅ በኋላ

0: ናነት ብዙዎች የስርዓተ መንግስት አምባገነናዊ ስርዓተ መንግስት በአረብ ሀገራት ያለው ስርዓተ መንግስት ያው ወይም ቤተ መንግስት ወይም የንጉስ አስተዳደር ካልሆነ በስተቀር እና አሁን በዚህ ላይ ያለው በጣም በእስራኤል መንግስት ሶስት ቁልፍ የሆኑ ክነሴት የህግ መደንገጊያ ምክር ቤት አለ። ሲቀጥል ደግሞ የአስፈጻሚ የህግ ማስፈጸም መተግበር ያለበት የካቢኔ ሚኒስትሩ ጠቅላይ ሚኒስትሩ የሚመሩት ካቢኔ ሚኒስትሮች አሉ፣ የመንግስት ቢሮዎች አሉ። እነሱ መፈጸም አለባቸው። ግን ህግና ፍትህ ደግሞ አለ፣ ፍርድ ቤቶች ብያኔ። አሁን ለየትኛውም የፖለቲካ አካል ለየትኛውም ፓርቲ ሳያዳላ ፍትሃዊ ግልጽ የሆነ ብያኔ መስጠት አለበት የሚል ነው። ግን አሁን ግን ይሄ በእውነት ክርክር በሁለቱ በተለይ በካቢኔ በመንግስትና በህግ በፍርድ ቤቶች መካከል ይሄ መሰለ ክርክር ከጀመረ አዲስ ነገር አይደለም። በጣም እየተከራከሩ ነው። አሁን አንድ ከፍተኛ ጠቅላይ ሚኒስትርን በለው የፍርድ ቤትን የጠቅላይ ፍርድ ቤትም የወረዳ ፍርድ ቤትም የአውራጃ ፍርድ ቤትም ብያኔ ካልተቀበለ በመንግስት ስርዓተ መንግስት ስርዓት አልበኝነት ሆነ ማለት ነው።
1: አስቸጋሪ ነው። አለ መከባበር ካለ በዚህ ከቀጠለ ሁኔታው ይከብዳል። እንግዲህ ደግሞ ምርጫ በኋላ የሚሆነውን እናያለን። ያው እዚህ ጋር ተያይዞ ወደ ምርጫ እየሄድን ይመስላል ሁኔታው። የክነሴቱ እንዲበተን የቀረበውን ሀሳብ ተከትሎ እንግዲህ የክነሴቱ ቋሚ ኮሚቴ ሀሳቡን ዛሬ ተቀምጦ ተወያይቶበት አጽድቆ ወደ ክነሴቱ ይቀርባል ተብሎ እየተጠበቀ ነው። ወደ መላተ ጉባኤው ይሻየው ይህን ሀሳብ እስኪ እንዴት ታየዋለ? ምናልባት ምርጫው የሚካሄድበት ጊዜ ቅርብ ሊሆን ይችል ይሆን?
0: እንግዲህ መጨረሻ ላይ ለጠየቅሽው ብሔራዊ የክነሴት ምርጫ ይቀርባል ወይስ ይራዘም ይሆናል ለምትይው መጀመሪያ አዎ ቅርብ ይሆናል። እንግዲህ በስልጣን ላይ የነበረው ጥምር መንግስት ጠቅላይ ሚኒስትር የሚመሩት ጥምር መንግስት እንግዲህ አንድ መንግስት ለአራት ዓመት ነበር በስልጣን የሚቆይ የነበረው። ግን የፖለቲካ ችግር የፖለቲካ ቀውስ በሚሆንበት ጊዜ ግን እንኳን አራት ዓመት ነው እና ሁለት ዓመትም የማይዘልቅበት አጋጣሚ አለ። ክነሴቱ ይበተናል፣ እንደገና ምርጫ ይካሄዳል። አሁን ያለው ግን አዎ ቆይቷል፣ ከሶስት ዓመት በላይ ጥምር መንግስት።
1: መደበኛው ጊዜ እኮ ጥቅምት ላይ ነው እና ብዙም ፈጠነ ማለት አይቻልም። ብዙ ችግሮች ቢኖሩም በጦርነቱ ምክንያት ተቻችለው ቆይተዋል ማለት ይቻላል።
0: አሁንም በተፈጠረው የፖለቲካ ቀውስ ምክንያት በዋናነት የውትድርና ማዝመቻ ህግን በጣም አከራካሪነቱ በተመለከተ ለጥምር መንግስት ድጋፍ አናደርግም እያሉ ችግር ፈጠሩ የሃይማኖት አጥባቂ ሀሬዲ ፓርቲዎች። በዚህ ምክንያት አሁን ከሳምንት ተኩል በፊት ነበረ በክነሴት በቅድመ ድምፅ ተሰጥቶ ነበረ ክነሴቱን ለመበተን። በዚህ ላይ አብዛኛው ካሉት ከመቶ ሀያ የክነሴት አባላት መካከል 110 የክነሴት አባላት ሊበተን የሚል ድምፅ ሰጡ። በዚህ ጉባኤ ላይ በዚህ ስብሰባ ላይ አንድም ተቃውሞ አልነበረም ተባለ። አሁን ያነ ወደ ቀጣይነት እንግዲህ በመሰረቱ በመንግስት መመሪያ መሰረት ወደ አንደኛ፣ ሁለተኛ፣ ሶስተኛ ለመጨረሻ መጽደቅ ምን አለበት የቀረበው ረቂቅ ህግ አሁን በቅድመ ምርጫ ከሳምንት ተኩል ጸድቋል። ክነሴቱ አጽድቆታል። ከዛ እንደገና ሊገመገም ተብሎ ወደ ክነሴት መደበኛ ኮሚቴ ተላልፎ ዛሬ ጠዋት በዜናም ተመልክተሽዋል ጸድቋል። አሁን ጸድቋል፣ ጸደቀ። ይህ ህግ ከጸደቀ እንግዲህ ዛሬውን ክነሴቱ ምልዓተ ጉባኤ ተሰብስቦ ድምፅ ይሰጣል። እንግዲህ በሁለተኛ ሶስተኛ ለጨረሻ ያጸድቋል ተብሎ ይጠበቃል። ከጸደቀ ማለት ነው የፓርላማ ምርጫ ይቀርባል
1: በቅርቡ ማለት ነው። አዎ ሰጠኝ እዚህ ጋር የምጨምረው
2: ያው አሁን ቅድም ተጠይቅሽው ጊዜውን የሚያሳጥረው ነገር አይደለም፣ ባጭሩ የሚያደርገው አይደለም። ያው አሁን የጥምሩ መንግስት ዞሮ ዞሮ አራት ዓመቱን ይሞላ ነው የተያዘለት ነው።
1: ሁለት ወር ልዩነት ነው።
2: ያንድ ወርም አይደለም። አሁን እስኪ የጸደቀው የቋሚ ኮሚቴ አሁን ዛሬ ያጸደቀው ከመስከረም 8 እስከ ጥቅምት 20 ድረስ ነው። እንዲሁም በመደበኛ በጥቅምት ወር ነው የሚካሄድ እና ያው ሂደቱን ማፋጠን ህጋዊ ከማድረግ ውጭ አሁን ባለው የጥምር መንግስት ላይ ብዙም ተጽዕኖ የሚፈጥር አይደለም እና ያው እንግዲህ እያየን ነው። አዳዲስ ፓርቲዎች አዳዲስ አካላትም ለምርጫው እየተዘጋጁ ነው፣ ወደዛ እየሄድን ነው። የሚያስደንቅም አይደለም። ቆይተናል። የዛሬ አመት ቢሆን ኑሮ ትንሽ ያስደንቅ ነበር። አሁን ምርጫውን መጠበቅ ነው።
0: ምንድን ነው አሁን በሚቀጥለው ምርጫ ከ25ኛው የክነሴት ምርጫ ይካሄዳል እንግዲህ ይበተናል። 26ኛው የፓርላማ ምርጫ ይካሄዳል። 26ኛው ማለት ነው አሁን
2: 26ኛው ክነሴት።
1: አዎ አሁን 25ኛው ነው እንግዲህ የሚዘጋው።
0: ይበተናል አይደለ? በያወር በመሰረቱ አራት አመት የመንግስት ጥምር መንግስት አራት አመት አስቆጥሮ እንዳልከው አንተ የተወሰኑ ሳምንታት የቀረው እንጂ ምንም ተጽኖ ያሳደረ
2: ይቆያል። በጊዜያዊነት መንግስት መቆየት አይቀርም።
0: እንደኔ የፖለቲከኛ አይደለሁም። እንደኔ ግን ኦክቶበር 7 2023 ዓመተ ምህረት በአዛ በኩል በእስራኤል ህዝብ የሽብር ጥቃት ጭፍጨፋው ከደረሰበት ጊዜ አንስቶ በእውነት የእስራኤል ማህበረሰብ የእስራኤል ህዝብ በቀጣይነቱን ለውጥ ይኖራል ተብሎ ይተበቃል።
1: ጥሩ እንግዲህ አው ስንነጋገርበት ከርመናል ተኖረናል እና ያለን ለወደፊቱም አው ምርጫው በኋላም ምርጫው ጋር ተያይዞም ያለ ነገር ካለ ምን ነገር ከምርጫው ወደ ምርጫ ነው መንሄደው። ዛሬ በኢትዮጵያ እንግዲህ አጠቃላይ ያገር አቀፍ ምርጫ እየተካሄደ ነው። በ ትግራይ ክልል ምርጫው እንደማይካሄድ ነው የተነገረው። ለሰባተኛ ጊዜ ነው እንግዲህ ያው ዲሞክራሲያዊ ብሔራዊ ምርጫ እየተካሄደ እንደሆነ የሚነገረው በኢትዮጵያ። እንዴት ነው ይሻየው ካንተን ጀምር?
0: በዚህ በእውነቱም በአፍሪካ ቀንድ በምትገኘው ኢትዮጵያ በታሪኳ ምርጫ ወደ በእውነት ዲሞክራሲ ስራን ሪፐብሊክ ዲሞክራቲክ ኢትዮጵያ አይደለም የመንግስት መጠሪያው ዋና ለዲሞክራሲ ከሆነ እንግዲህ 100 በመቶ በሀገሪቱ በዛች ሀገር ዲሞክራሲ ነጻነት ለምን አለ ብዬ ባንናገር ባልችልም ምርጫ መካሄዱ እንደዚህ አይነቱ በለምን በብዛት ለዘለቄታ በአስተዳደር ከንጉስ አስተዳደር ከደርግ አስተዳደር ስንት አመት ነው ኃይለ ሥላሴ ከ40 አመት በላይ ገዙ። ታሪካችን መለስ ብለን ስልጣነ መንግስት ንጉሳዊ ቤተሰብ ስርዓተ መንግስት ቆየ ለብዙ አመታት የቆየ ነው አይደለም እንዴ?
1: ታሪኩን ስንመለከት እኮ
0: የተወለድንበት ታሪካችን ቀንጨፍን ማለት እንጂ ወርቅነሽ አዛው ቀጥሎ ደግሞ ያው የሶሻሊስት ማን ነው ዋን ኮሎኔል መንግስቱ ኃይለ ማርያም ደግሞ ወታደራዊ መፈንቅለ መንግስት አድርገው እንደ 17 አመት በስልጣን ነበሩ እንዴ? ብዙ ጊዜ ነበረ። ከዛ በኋላ ደግሞ የትግራይ ነጻ አውጪ ድርጅት ደግሞ መፈንቅለ መንግስት በማድረግ ደግሞ ወደ 27 አመት
2: መንግስቱን ገርስሶ
0: አዎ መንግስቱን ገርስሶ 27 አመት በላይ በስልጣን ነበሩ። ይሄን ያህል ጊዜ ሳይቆይ ወደ አሁኑ ግን ኢትዮጵያ ወደ ዲሞክራሲ እየሄደች ነው።
1: በነገራችን ላይ ኢህአዴግ ነው እንግዲህ ከሱ ጀምሮ የነበረው ምርጫ ነው 7ኛ ያስባለው ከነሱ ጀምሮ ነው እንጂ ይሄኛው አሁን ያለው ስልጣን ላይ ያለው መንግስት ለሁለተኛ ጊዜ ነው የሚመረጠው ምርጫም ያካሄደው።
0: ከሆነም እኮ ለዘላለም በስልጣን ቆያለው ሳይል የምርጫ መካሄዱ የጭላንጭል የዲሞክራሲ ስርዓተ መንግስት ኢትዮጵያ እየተለማመደች ነው ማለት
1: ጥሩ ነው ያድርገው። አዎ
0: አውስ በሰላም
1: ሰጠኛ
2: ብዙ ኢትዮጵያ ወደ ዲሞክራሲ እየሄደች ነው የሚለውን ብዙ ሰዎች የሚጠይቁት ስለሆነ አሁን ባለው ሁኔታ ምርጫ የሚካሄድበት ሁኔታ ነው የሚለውን እንመልከት እንጂ ምርጫ እኮ እንግዲህ አሁን 7ኛ ነው በኢህአዴግ ዘመን ጀምሮ እስካሁን 7ኛ ጠቅላላ የፓርላማ
1: ሜሽ ዘመን ያላት ሀገር 7ኛ ነው አሁን ምርጫ ተብሎ 7ኛ ዙር ምርጫ
2: የሚካሄድ ትክክል ነው ወይ አንዱ ሲያሸንፍ ሌላው በሰላም ነው ወይ የሚያስረክብ የሚለው ብዙ ጥያቄ የሚያስነሳ ነው። በኢትዮጵያ ታሪክ ሰላማዊ ሽግግር ብዙ የታየበት ጊዜ አልነበረም። ምናልባት ጠቅላይ ሚኒስትር አብይ አህመድ ሲመጡ
1: ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ
2: ማስረከባቸው
1: እንደው በጣም ሊመሰገኑ ይገባቸው ስልጣኑን መቼም በቃይ ብሎ ማስረከባቸው
2: አዎ ያን በጫና ነውና ቀላል አይደለም። አሁን 547 የፓርላማ ወንበር ካለው የትግራይ ክልል 38 መቀመጫ እንዳለው ነው የተነገረና ይሄ ለምንድን ነው የትግራይ ክልል ማይወዳደር? የትግራይ ክልል በዚህ ምርጫ ያምንበት አይደለም
0: ራሱን
2: ታውን በፊት
0: በአማራ ክልልም በተለያዩ ቦታዎችም ምርጫ የማይካሄዱባቸው
2: እኮ አይ የሱማ ነው። ግን የትግራይ ክልል ለምንድን ነው አንድ ምርጫ ማይካሄድበት ስንል ካሁን በፊት የትግራይ ክልል እንግዲህ በፊት የነበረውን አስተዳደር አሁንም ለጦርነት የዳረጋቸው ካመታት በፊት ያንን ችግር ያንን መንግስት መልሷል የትግራይ የክልሉን መንግስት ስለዚህ ምርጫ አስፈልገኝም ነው ይሄ ደግሞ የፌደራሉን መንግስት የሚጻረር ነው በአማራ ክልል ናይካሄድባቸው አንዳንድ ቦታዎች ከጸጥታ ችግር አንጻር ነው በትግራይ ክልል ግን የትግራይ ክልልም ስላልፈለገና ከፌደራል መንግስቱ ጋር ያለው ችግር ነው እና በአጠቃላይ ሰላም ኑሮ ዲሞክራሲያዊ ሁኔታ ቢመጣ ሰየው ነው ግን ብዙ ጦርነት ያለ ብዙ ችግር እየተነሳ ምርጫው ህጋዊ ሆኖ ህዝቡ ይቀበለዋል ወይ የሚለው ትልቁ ጥያቄ እንጂ ምርጫ ማካሄዱ ጥሩ ነው ሻየውን
0: በአፍሪካ ቀን እንደዚህ በተጨማሪም በዛሬ በሚካሄደው በኢትዮጵያ ሰዓት አቆጣጠር ጧት 12 ሰዓት 6 ሰዓት ነው በእስራኤል
1: 6 ሰዓት
0: ጧት 6 ሰዓት ጀምሮ ነበረ ይቅርታ አንዳንዴ እንትን ይለኛል የሰዓት አቆጣጠሩ አሁን ግን እንግዲህ በብዙ ቦታ ምርጫ እየተካሄደ ስለሆነ በቀጣይነት የምናየው ነው ለዚህ ታዛቢ ሉካን ቡድን በአፍሪካ ቀንድ የሚገኙ እንደ ዩጋንዳ የመሳሰሉ ሀገራት በታዛቢነት ተገንቷል እንግዲህ ፍትሃዊ በሆነ ምርጫውን ያካሂዱ በቀጣይነት እናያለን
2: እንግዲህ የኢትዮጵያ ዲሞክራሲ ጉዳይ ብዙ ፈተና አለው ነው ከ54 ሚሊዮን ያክል ህዝብ እንደተመዘገበ ነው ምርጫ ያካሄደ ነው እስኪ ያለው ሁኔታ
1: አሸናፊው ወንኮ አብዛኛው ሰው የተነበየ ነው ማለት ያሸንፍ እንደሚችል መቼ ምርጫ ከምርጫ በፊት ገለ ያሸንፋል መባሉ ትንሽ አስቸጋሪ ነው ከምርጫው በኋላ እንግዲህ የተገመተው ፓርቲ ካሸነፈ ጥሩ ላይ ሆን ይችላል እንግዲህ እና ያለን ያለውን ሁኔታ ወነ ዲሞክራሲያዊ ነው ወይ ነው ዞሮ ዞሮ ምርጫ
2: ሳይየው ነው በሰላም የሚቀበሉት ከሆነ እንግዲህ የኢትዮጵያ ሰላምም ለኛም የሚያስደስተን ነው ግን ብዙ ጥያቄዎች የሚነሳበት ነው
0: መካከለኛው ምስራቅ ሆነ እስራኤል ሆነን በዲሞክራሲ ስርዓተ መንግስት በመተመራ ሀገር እኔ 40 አመት እያስቆጠርኩ ነው በእውነትም ግሩም የሆነ የዲሞክራሲ ስርዓተ መንግስት እየተካሄደ ነው ያለው አሁን በዚህ በእስራኤል በሚኖርበት ሀገር አብዛኛው ምኖርባት በዚህ ሀገር ስለሆነ በአፍሪካ ቀንድ በመትገኘው በኢትዮጵያ ደግሞ የዲሞክራሲ
2: ለምንላይ ይከብዳል እስራኤልና
0: ዲሞክራሲ ለምንምድ ላይ ስለምትገኝ አሁን ያዘችው ምርጫ
2: ምንም ለምንምድ ጎረቤት ሀገራት እኮ እነ ኬንያ ሁሉ ዲሞክራሲያዊ ሆነዋል እኮ ሌሎች ሀገሮች እኮ ዲሞክራሲ ኢትዮጵያ እኮ ሰፊ የሆነ ታሪክ ያላት ብዙ ህዝብ ያላት በአፍሪካም ብዙ ህዝብ ያላት ብዙ ታሪክ ያላት
1: ሀገር እንግዛት ያልተገዛች ሀገር
2: በፊት ነበር ብዙ አመታት ነበር ዲሞክራሲ መስፈን የነበረበትና አሁንም በውስጥ ያሉ ችግሮች መፈታት ነበረባቸው እንጂ እንደ አዲስ እንደ ተቋቋመ ሀገር ለለማመድ ነው እየተለማመደች ነው የሚለው በእኔ በኩል ብዙም
0: አንተ እንዲያበለው የኖርንበት ያልኩኩ ስርዓተ መንግስት ያለፈችው ረጅም ዘመን የኢትዮጵያ ታሪኳ በምን አይነት ስርዓተ መንግስት እንደነበረ የቅርብ ጊዜ ትዝታችን ስለሆነ ወዳሆኑ የኢትዮጵያ ሪፐብሊክ ዲሞክራቲክ የሚል መንግስት ስላለ ለምምድ በዲሞክራሲ ለምምድ ላይ ነው ያልኩት
2: ይቅርታ መንግስቱ ኃይለ ማርያም እኮ ከወደቁ ወይም ስልጣን ጥለው ከሸሹ ዚምባብዌ ከገቡ 35 አመታት ባለፈው ሳምንት አለፋቸው 35 አመታት ለዲሞክራሲ በቂ አይሆንም ወይ የነበረ እስካሁን ያልተፈቱ ችግሮች ብዙ ነገሮች ብዙ ጥያቄዎች አሉ አሁን ጊዜ የለንም እንጂ
0: ሰላም ይስፈን የሁላችን ብሩ ተስፋ በጥሩ ሁኔታ
1: ዝግጅትን ለምሽት ላይ ምን መለከቷለን ምርጫውን ጉዳይ ወደሚቀጥለው ዝግጅት ነው
3: ተስራ ዓለም በዚህ ፕሮግራም በአሰሪና በሰራተኛ መካከል ከህግ አንጻር ያለውን መብትና ግዴታ እንዲሁም በስራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
1: ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን በዛሬው ፕሮግራማችን የብድር አገልግሎት አማካሪ ከሆነችው ከወይዘሮ ናባ ኤልያው ተሰማ ጋር እንወያያለን ናባ እንግዲህ በዋነኛነት በብድር አገልግሎት አማካሪነቷ ነው እናነጋግራት ግን ያው ልክነሽ በሚለው ድርጅቷ ስር የተለያዩ ሙያዊ ምክሮችን ትሰጣለች ወይዘሮ ናባ ተሰማ ስልክ መስመራችን ላይ ናት ወደ እሷ እናልፋለን ናባ ጤና ይስጥልን እንደምን አለሽ
4: ጤና ይስጥን ወርቅነሽ ጤና ይስጥና አድማጮቻችን አመሰግናለሁ
1: እናመሰግናለን እኛም ሰላም ነን ናባ ዛሬ ካንቺ ጋር እንነጋገረው ባንኮች በቅርብ ጊዜ ወደ አዲስ አሰራር ሊቀየሩ ነው ይባላል በዚህ ዙሪያ ነው እንነጋገረው እንዴት ነው የባንኮች አሰራር ወዴት እየሄደ ነው
4: አመሰግናለሁ። በአሁኑ ጊዜ ባንኮች እንደምታዩት ከኮሮና ጀምሮ ወደ ዲጂታል ለማለፍ ነው ተስማርተው ያለ። እንደምታዩት ቀድሞ ሄደን ገንዘብ የሚሰጡን እናገኛቸው ነበር፣ ብዙም ባንኩ ክፍት ነው። አሁን ግን ቀስ በቀስ ሰው እንዳይገባና እንዳይመጣ በዲጂታል በውጭ ሆኖ እንዲጠቀም ነው የሚፈልጉ። እንደዛ ነበር ሁላውን ነገር እኛ ስካውን አይተነዋል። ለማሻል በውጭ ሆነን ማየት እንችላለን፣ ገንዘቡን ወጪው ገቢውን ማየት እንችላለን። ብዙ ሰዎች በዲጂታል ይቻሉ ሰው ነው እንትን የሚረዳን ነበር፣ ሄደንም ሰው ነው የምናገኘው ነበር። በአሁኑ በበኩላቸው ግን ሰው እንዲመጣ አይፈልጉም። ኦኬ አጥሩ ማሽካንታው ከባር የሚፈረመው በዲጂታል ሆኗል እና ሁሉ ነገር አብዛኛው የሚሰራው ሁላ ወደ ዲጂታል እያለፈ ነው። ዛሬ ለመነጋገር የፈለኩት አሁን ገንዘባችን ብዙም ጊዜ ከባንክ ነው የሚኖረው፣ ከምናውቀው ባንክ ሄደን ስንት እንዳለን ምን እንዳለን በፈለግነው ጊዜ ማውጣት እንችላለን። በአሁኑ ጊዜ ግና ባንኩ ያለን ገንዘብ ዋናው ባንኩ ራሱ አይደለም የሚይዘው፣ ወደ ባንክ እስራኤል ነው የሚያልፈው። ከኢንተርኔት ገብታችሁ ብታዩት ባንክ እስራኤል ነው። ለምን ወደ ዲጂታል ነው የሚያልፍ? ያን ገንዘብ እንቀበለው እንደቀድሞ በወረቀት አይደለም ወይም ሄደን የምናወጣው ነገር አይደለም፣ ያንን እንቀበለው በቴሌፎናችን ነው። ይሄን አመት ክባር ጀምረዋል አይ
1: ታዲያ ዲጂታል ማለት ግን ናባ ባንኮች በርግጥ አንቺ ምንዳልሽው በዲጂታል መጠቀም ከጀመሩ በጣም ብዙ ቆይተዋል። የተወሰኑ ባለሙያዎች ነው ባንክ ውስጥ ቀጠሮ ተይዞ ሄዶ የሚገኙ እንጂ እንደ ድሮው ቀጥታ ሄዶ ከባንክ ሰራተኞች ጋር ፊት ለፊት ሰው የሚፈልገውን ነገር የመጨረሱ ሁኔታ ቀርቷል። በዲጂታል ነው። የአሁኑ ዲጂታል ምንድነው ልዩነቱ ከነበረው?
4: የአሁኑ ዲጂታል ብዙን ጊዜ ገንዘባችን ከምናውቀው ባንክ ነው የነበረ አይደለ? አሁን ወደ ባንክ እስራኤል ነው የሚያልፈው።
1: ወደ ዋናው እስራኤል ባንክ ማለት ነው?
4: አዎ ወደ እስራኤል ባንክ። ኦኬ ዋናው እስራኤል ባንክ፣
1: እስራኤል ብሔራዊ ባንክ።
4: ስለዚህ እኛ በምናውቀው ባንክ ደና እንደለም እንይዘው። እንደውም ባንኮች አሁን በዚህ የተነሳ በጣም ጭንቀት ላይ ነው ያሉ። ለምን ገንዘባቸው እነሱም ያዛችሉ ዋና ባንክ የሆኑት ባለም ባንድ ላይሆኑ እነሱ ነው የሚያዙት እንበል። አሁን የኛ ገንዘብ ከባንክ እስራኤል ከተላለፈው በኋላ እነሱ በስንት ያህል እንደምንጠቀም መቼስ እንደምንጠቀም ሁሉን ነገር በእነሱ ስር ይሆናል ማለት ነው። እና እንደምናውቀው ይህን ያህል እፈልጋለሁ ብለን ደርሰን እናውጣው ነገር አይደለም። ቢሆንም የምንቀበለው ያንን ገንዘብ በዲጂታል ነው እንጂ ከምናውቀው ሀሽቦናችን አያልፍም። እና ምንድን ነው ችግሩ? ብዙውን ጊዜ አሁን ገንዘቡ በዲጂታል በቴሌፎናችን ነው የሚለካው አይደለም? ያንን የተወሰነ ቀን አለ እንበል፣ እስከ መጨረሻ ወር መጠቀም ካለብሽ መጠቀም አለብሽ፣ ካልተቀምሳ ያን ይጠፋል። እንዲያውም ፓልቶኬት ይባላል። አሁን
1: ገንዘቡ ጊዜው ያልፍበታል።
4: አዎ ጊዜ ያልፍበታል። አዎ አሁን ወተት ለሳምንት እንደምትገዢው ከዛ ጋር ይበላሻል አይደለም? እዛም እንደዛ ነው የሚሆነው። እና ዲጂታል ለማውቁ ሰዎች በጣም ሊከብድ ይችላል። ከዛም ደግሞ እነሱ ነው የሚያዙልሽ በፈለግሽው አይደለም የምትገዢ። እና ከነሱ እኔ እንደሚመስለኝ ስር ከመሆን በፊት ያላችሁ ገንዘብ እናንተ በሚጠቅማችሁ መንገድ እናንተ በምትችሉበት ማስተዳደር ብታስተላልፉ ይሻላል። ማለቴ ለማሻል ቤት መግዛት የሚችል ቤት ቢገዛበት ይችላል ለማሻል። እና የሁሉ የተለያየ አሳብ አለው።
1: ገንዘቡን ቢገዙበት የሆነ ንብረት ቢገዙበት ካላቸው ነው ምቲ ወደ በዲጂታል ወደ ባንክ እስራኤል ከሚያልፈው ገንዘብ ያላቸው ሰዎች ካሉ የሆነ ነገር ላይ ቢያውሉት ቢገዙበት ነው ሀሳቡ።
4: አዎ ልክ ነሽ። አዎ ኦኬ። ያን ቤት በእነሱ እጅ ነው የሚሆነው። ይሄ ገንዘብ ግን በባንኩ እጅ ከሆነ ነገር አለሞች ጥቂት ሊከብዱ ይችላል።
1: አዎ ዞሮ ግን ገንዘቡ የባለቤቱ ነው፣ ያሰራሩ ሁኔታ ይለወጣል እንጂ
4: ግን አጠቃቀሙ ልዩነት አለውና ከዚህ በሬዲዮ ለመናገር አልችልም ብዙውን፣ ግን በጣም ሊከብድ ይችላል። የሚያውቁ ሰዎች በገንዘብ አስተያየትና ይህን የሚያውቁ ሰዎች ከባንካቸው ገንዘባቸውን አውጥተዋል ስለም እና እኛ ደግሞ ማወቅ አለብን እንዴት አግኝ ነው የምንጠቀመው። ወይም ቤት ስላችሁ ደግሞ ብዙ ማሽካንታ ጨምራችሁ አትግዙ፣ እዳ እንዳይበዛባቸው ደግሞ
1: ያለው ነው። በእርግጥ ማንኛውም ሰው ቤት መግዛት አይችልም፣ ዛሬ ከባድ ነው።
4: እና ዋናው ነገር አሳቤ ያን ገንዘብ በእነሱ እጅ ሆኖ እንዲቀር ነው የምፈልገው እንጂ በባንክ እስራኤል ሲሆን ለእኛ ጥሩ አይደለም። እና ችግሩ ደግሞ ምንድን ነው? ባንክ እስራኤል ሲስደድልን ያንን ገንዘብ አንዳንዶች ከዚህ ታከው አጭበርባሮች ይወጣሉ ብለው ፈርተው ያሉ እና ማንኛውን ታውቆ እናውቀዋለን ማንኛው ነው ልክ እንደሆነ ሁላ ሌሎች የሰደዱልን ኪሹር ወይም ኬሰፍ ዲጂታሉ የእውነት አይደለም። እና ከዛ ብዙ ሰዎች የማውቁ ሰዎች ሊጎዱ ይችላሉ። እና በዚህ ሁላም ስንት የሚያስረዳ ነገር እኛ ማስረዳት እንችላለን። በሚውቃት በእኛ ህብረተሰብ ይህ ነገር ጥቂት እየከበደ ስለሚመጣ ለሱ ነው ዛሬም እንድንነጋገር የፈለኩኝና በገንዘብ የተነሳ በሜት እኔ ዙም እየገባሁ አስተምራለሁ። ከነስ ማድረግ ያለው ብዙ ባለበት አካባቢ ሀበሾች መጥቼ አስተምራለሁ። ስሙ የእናንተ ጥቅመቱ የበለጠ ነው።
1: ባንኮች ግን ይኖራሉ? አሁን ያሉ ባንኮች ይቀጥላሉ? ሙሉ በሙሉ ወደ ዲጂታል ሲቀየርና የእስራኤል ብሔራዊ ባንክ ሲረከበው አሁን ያሉ ባንኮችስ ምንድነው የሚሆኑት? ይቀጥላሉ ወይስ እንዴት ነው?
4: ያሁን ያሉት ባንኮች ችግር ላይ ነው የሚቆመው። ለምን? ገንዘቡ ምዙማን መያዝ አይችሉም። ዲጂታል ከሆነ ባንክ እስራኤል ብቻ ነው የሚይዘው። እነሱ ገንዘብ ሌላ ሄደው ማምጣት አለባቸው። አሁን እነዚህ ገንዘብ ካለፈ በኋላ ከነሱ ይደን ብድር ብንበደርም ከባንኮች ከምናውቃቸው ወለዱ ከአቅም በበላይ ነው የሚሆነው እና በጣም ሊከብድ ይችላል። እነሱም ገንዘብም ለመስጠት ከበድ ይላቸዋል። ቢሰጡንም በርቢቱ በበዛ ነው። ለምን? አሁን በአንደኛው ቀን ሰባተኛ ወር ይህን አመት በ26 የሆነ ህግ ይገባል። ያን ህግ የሚገባው ብድር ለመስጠት ባንኮች የተለየ አስተያየት ነው ያላቸው። አይቸኩሉም ለመስጠት ለኛ ብድር ብንቀበልም በጣም በበዛ እኛን በሚጎዳ መንገድ ነውና እናውቅ ሰው እንደዚህ ያለውን ነገር መጠንቀቅ ያስፈልጋል። እንበል ሰዎች አሁን ማሽካንታ መውሰድ ያሰቡ ወይም በቤታቸው የተነሳ ብድር መጨመር ከፈለጉ እስከ አንደኛ ከዛ በፊት መሆን አለበት። ከአንደኛው ቀን ሰባተኛ ወር 26 ከዛ በኋላ ነገር አለሞች ሊቀያየሩ ነው። ሊከብድም ይችላል ለብዙ ሰዎች እና ባንኮች አሁን ያሉት አይታችሁ እንደሆነ አሁን ባንክ ፖዋሊን ብዙ ሰዎች ሊያባረ ነው። ሁሎችም ብዙ ሰዎች ሊያባረ ነው። አያስፈልጋቸውም።
1: ሰራተኞቹን
4: ያባረ።
1: ለምን? ያው ዲጂታል ሲሆን የሰው ኃይል አያስፈልግም ማለት ነው።
4: አያስፈልጋቸውም። አዎ፣ ምንም አያስፈልጋቸውም። የእነሱ ደግሞ አሁን እኛ እንደምናደርገው እነሱም የተኮነኑት እያደረጉ ነው። ኦኬ። እኛ እናውቀውም ብዙ ስራ ስላለን ብዙ እዚህ ግንኙነት ስላለ አናውቅም። እኛ ደግሞ ራሳችን መከታተሉና ማሰቡ ግዴታችን ነው። ብናውቅ ተዋራለን ዲግሪ ያለን ብለን አተማምናቸው አስቀመጡ። ይህ ነገር ምንም አይረዳን። እንደምታውቁ ዛሬ ስንት ፕሮፌሰሮች ተቀምጠዋል እና ይህን የዚህን ነገር ጠለቅ ብለን እኛ መረዳት አለብን።
1: የገንዘብ አጠቃቀምን ማወቅ ያስፈልጋል ነው እንጂ በእርግጥ ትምህርት ወሳኝ ነው።
4: ሎ ወሳኝ ነው። ወሳኝ ነው። ይቅርታ፣ ወሳኝ ነው። ግን የዚህን የተለየ ነው። እኔ ዲግሪ እያለኝ ብዙ ነገር ከሰብኩ አላስተማሩንም። ከትምህርት ቤቱና ከድግሩ በምት አያስተምሩንም። እንዴት ነው ገንዘብ ለእኛ እንዲሰራ የሚያደርጉ? እኛ ግን ተምረን ጥሩ ሁነን ተምረን ጎበዝም ሁነን የምንሰራው ከሆነ ሚፋል ሂደን ወይም ከሆነ ህብራ ሂደን ነው። እንደዛ ልክ አይደለም። እና ያንን ሚፋል በተሰራበት ጊዜ እሱ ችግር ላይ እንወጣለ። ባንክ የሚሰሩትኝ አሁን ስራ ቢወጡ ሀይቴክ የሚማሩትም ብዙዎች ሊወጡ ነው። ዛሬ አሁን ሀይቴክ ጎበዝ ነው የሚባሉ በማክሸፍ ስለሚችሉ ስለሚል ግን አያስፈልግም።
1: አዎ፣ በእርግጥ ዘመኑ ሰውን ተክቶ የሚሰራ ቴክኖሎጂም እየተፈጠረ ስለሆነ አስቸጋሪ ሊሆን ይችላል እንደተባለው። ግን ደግሞ ዘመኑን ማወቅ፣ የኮምፒውተር አጠቃቀም፣ የማክሸፍ አጠቃቀም ማወቅ፣ እንዳልሽው የገንዘብ አጠቃቀም ማወቁ ደግሞ ጥሩ ነው። ከዘመኑ ጋር ምናልባት አብሮ ለመሮጥ ያስችላል ለተማረው ሰው ኃይል። እንደው ግን ለሚያዳምጡን አሁን ምንላቸውን ቴክኖሎጂዎች መጠቀም ለማይችሉ ለእኛ ማህበረሰብ እንደው በተለይ በትልልቅ ሰዎች ምን ያድርጉ ነው የምትይ? ምን ማድረግ ይችላሉ?
4: ምንማር መጀመሪያ ከቻሉ ትንሽ መማሩ ጥሩ ነው። ከዛ ብዙውን ሳይሆን በትንሹ መማር እንችላለን። ከዛም ደግሞ ገንዘባችን ደግሞ እንበል አሁን ባንኮች ለምን ነው ብድር የሚሰጡን? ሚሊዮን ብንወስድ አሁን ዛሬ ሚሊዮን ተኩል ነው ወለዱ የምንመልስ። ስለ ያን ሚሊዮን እንዴት አየነው ወለዱን አነስተኛ አድርገን የምንከፍል ብለን ማሰብ አለብን። እና የቴክኖሎጂ ነገር ትንሽ ግዴታችን ነው ማወቅ አለብን። ትንሽ አካረት ይጎዳናል እኛም በሚኋል በዚህ በኢንተርናያድ በቴሌፎን በምንቀበለው እስከ 2030 ካርቲስ አሽራይም ሊወጣ ነው። አንድያውን አያስፈልግም። እንዴት ነው የምንቀበለው? ገንዘብ ሂደት ብናወጣም በቴሌፎን ነው ሁሉ ነገር በቃ ሊቀያየር ነው። እና እኛ
1: 2030 ማለት እኮ ቅርብ ነው በጣም 4 አመት
4: ነው። አዎ፣ አሁን እስከዛው ዲጂታል ሚያዛን አፊሉ ካርቲስ አሽራ ሁላ በቃ ሊጠፋ ነው። ኦኬ። ከዚህም ከይቶንም ተገብታችሁ ማየት ትችላላችሁ። እና እኛ ግዴታችን ነው። እኛ ደግሞ የሆነ እርምጃ መውሰድ ያለብን የራሳችን ኃላፊነት ነው።
1: በልጆች መጠቀም በተለይ አሁን እንዳሹ ትልልቅ ሰዎች በዚህ ባጭር ጊዜ እንደዚህ አይነት ነገሮችን ተምሮ ይገባቸዋል ማለት ይከብዳል ነው ቃልንኛል ማህበረሰብ እንደገና ደግሞ ነገሮችን አለማመንም ይኖራል ሊሆን አይችልም ባጭር ጊዜ አንዳንዴ ባንኮች የሚናገሩት ነገርም ይሆናል ለማመን ሊከብድ ስለሚችል ግን በልጆች መጠቀም ልጆች የበለጠ ቴክኖሎጂው ጋር ቅርብ ስለሆኑ
4: ይቻላል በልጆች ተረዱና አጥነው ግን ከዛ በኋላ የሆነ ነገር ሆድ አፊስ ሲሰደድላችሁ በቴሌፎኑ አትቸኩሉ ለመጨቆን ስለዚህ
1: ተሮ መግባት ያስፈልግም እንግዲህ እንዳልሽው ማይታመኑ ድርጅቶችም ይኖራሉ እዚህ ጋር ተያይዞ
4: አዎ አዎ ተሰልፈው ያሉ እሱ ነው አስፈራራቸው ያለ እሱ ነው የሚያስፈራራ በእናውቁ ሰዎች ሲሰዱላችሁ አሁን እዛውዲያ የገቢ እንትናችን ሁላ መቀበል ይችላሉ ምን እንዳለን ሁሉ ነገር እና
1: ስለኛ ያለው መረጃ ይደርሳቸዋል እኛ ስንገባ
4: እና በእኛ ስም መግዛትም ብዙ ነገር መግዛትም ይችላሉ እና ካላወቃችሁ ስለ አትቸኩሉ ለመጠቆን እናም ከዚህ ደግሞ ከዛም ከማሽካንታ የመጣ አሁን ጊዜ ማሽካንታ ሂዶ መቀበሉ ብቻ አታድርጉት ይሄ ልክ አይደለም ለእናንተ ምን ማለት ነው ብዙ ሰዎች እየመጡ ማሽካንታ ባንክ መረደተሽ ብዙ እናወጋለን አሁን ባለፈው ሳምንት የሆነ ሰው ባልና ሚስቶች ናቸው ስራቸውም እስከዚህም አይደለም በሳንዳነት ውስጥ 660 ሺህ ወለድ ከፈሉ ምንድነው እንከታተልሻል እንላሉ ተከታተላችሁ እንዴት እስከዛሬ ጊዜ 11 አመት ጊዜ አንድ ቀን መምጣት አቃታችሁ ዝም ብለን የሆነ ነገር አለ የሚዘጋንና ዝም የሚያሰኘን እኛ ዝም ባልነ ጊዜ ባንኩ ነው የሚጠቀምብን ከነሱ ተበደሩና ምንም አልወረደምና 660 ሺህ ሰዎች ይሄ የእናንተ ገንዘብ ነው ፔንሲያ ስትወጡ ልጅ ለመርዳት የእናንተ ነው ወቆ ባንኩ አንድ ሸክ ከተሰጣችሁ ትመልሱ ሁለት ሸክ ተኩላጋችሁ እንድትመልሱ አሁንታ ካልሆነ ሸክ ተሰጥቶና ሸክ ብንመልስለት ምን ተርፋገኘ እና ብዙ ሰዎች ደግሞ ከኔ መተው ወይም በቲክቶክ የሚያዩትን አንዳንዶች ምን ይላሉ ውነት መስሎ አይታየንም ይላሉ ኦኬ ባንኩም እሱን ለፈለገ ዝም ካላችሁ ባንኩ ተቀምጣችኋል ስለዚህ እኛ ግዴታችን ነው እኔ ራሴ ማሽካንታ ስድስት ዘነ ቀየርኩት እናንተ መቀየር አለባችሁ ተጨማሪው የምትመልሱት ከአቅማችሁ በበላይ በአሁኑ ጊዜ ከሰው አቅም በበላይ ነው
1: አሁን አባ አንቺ ያው የመስሪያ ቤት ከፍተሽ የምክር አገልግሎት ትሰጫለሽ ብዙ ይሄ ታወቀ ነው ህብረተሰቡ ያውቃል ብዙ አመታት ተቆጠሩ ይሄን አገልግሎት እየሰጠሽና ምንድነው አሁን ሰው ማድረግ ያለበት ምትይው አንዳንዱ በርግጥ አቤቱታ የሚያቀርብ አለ ቅሬታ ገንዘብ እንከፍላለን አስቀድመን ለመነጋገር ብቻ ያ ገንዘብ ዝም ብሎ ነው ምንም አገልግሎት ሳናገኝ ይላሉ ደግሞ በደፈነው ዝም ብሎ የሚፈሩ አሉ እየፈሩ ብቻ እንዳልሹ ብዙ ገንዘብ ይከፍሉ በትንሽ ማትረፍ ሲችሉ ገንዘባቸውን ያላግባብ የሆነ ወለድ ይከፍላሉና ምን ያድርጉ ነው ምትይ የምታስከፍሉበት ሲናንተ ድርጅት በተለይ አንቺ ድርጅትሽ እንዴት ነው የሚያስከፍለው ክፍያ ለደንበኞች
4: የመጀመሪያ ጊዜ ማስካንታቸው ይሰዱልናል የወሰዱ ሰዎች ስለ እና ያለ ማስካንታውን ጥሩ ከሆነ አንነካው ምን ማለት ነው ወለዱ ሁላ በሆኑ አይነት እና ጥሩ ከሆነ አንነካው ብዙ ሰዎች ደውለን ሲሉ እንደመጡ እናረጋግጥ ለምን መክፈል አያስፈልጋቸው ምንም አይከፍል ከዛ በፊትኛ ሳይከፍሉን እናየዋለን ከመጡ ግን አሁን ለምሳሌ ሚሊዮን ወስደሽ 2 ሚሊዮን 700 ከሆነ ወለዱ ከን ሩጡ ነው ማለት እንዲመጡ መስልክ ከዛ አንድ ሳሚን ተቀምጨ ለዛ 150 ሸክል ወስዳለሁ ለማስረዳት ታሪላ ከሁሉ ጋር አንድ ዝም ይብቀመጥ መጨረሻንም እኮ ገቢ ያስፈልገኛል አይደለም ያን 150 ለምንድነው የሚያስፈልግ ከሆነ መቀነስ ከቻልነ ስራውን እንቀጥላለን እንከፈላለን ይከፍላሉ ሚሊዮን መክፈል 700 ከቆጠብኩላቸው 300 ከቆጠብኩላቸው ከን ገንዘብ ወስዳለሁ ታዲያ እኔ ብዙዎች እንደዛ ሚሉ ይገበኛል እኔ ራሴ በ2009 የሆነ ሰው 12000 ክፍያና ናዳ ቤት ሲሰጥ ሌላ ቤት ልግዛል አለኝ እኔ የፈራሁ 12000 ነው ከፈለ ነበር እሱ 12000 ልከፍል ነው ኦኬ እሱና ፍራት ያራራቀኝ በሰማው ኑሮ ግና የሁለቱ ቤቴ ከ9 ሚሊዮን በበላይ ነበር ምን እንደምከፍለ ነበር 12000 ብቻ ሁሉ ነገር እንትል ያግል ይውጥ ማስካንታውን ያረግል ሁሉ ነገር ይበረት ቤቱን ታሸጭ ነልሽ ንርደሽ ብሎኝ አሁን በፍራት የመጣ ናች አያችን 12000 ለማወቅ አለማውጣት ያለመጣሁት ምክንያት የለም ኦኬ እና አርቀን ማየት አለብን እና እኛ ደግሞ የምንሰራው ብዙ አለ ከባንክ ወጪ እኛ የምንነጋገረው እነሱ አያውቱም አንድ ወር ሁለት ወር ነው ቢዝነስ አንዳንድ ጊዜ ታሉይ የአንዳንድ ሰው ደግሞ ማስካንታ ችግር ስላለባቸው ከባንክ የለኔ የነዛን ለማስተካከል ለፋሚል አምስት ወር እስከ አንድ አመት የሚወስዳለን እና የተለያየ ነው ለሱ ይከፈላል 300 ሺህ ከቀነስ ከል ይከፈለኛ ላይ መሄራለሁ ስለዚህ
1: ያዋጣኛል ብሎ ሰው ራሱ መገመት ይችላል 300 ሺህ ሸቀል ሲያተርፍ ከዛ ገንዘብ ውስጥ እንግዲህ ለአማካሪው ምን ያህል ነው የሚከፍለው ስለዚህ ሰው ይሄን ማመዛዘኑ መልካም ነው ለማለት ነው ግን ለመጀመሪያ ለማስረዳት 150 ሸቀል ብቻ ነው የምታስከፍለው
4: አዎ መጀመሪያ ይሰዱልናል እናየዋለን ጥሩ ከሆነ አርተንኩ ነው የምንላቸው ብዙ ሰዎች አሉ አሁን ከሆነ የሆነ ሰውዬ በስራ መተመቷ በመት ማሽካንታው ጥሩ ነበር ሎ እንደዚህ ብለውኛ ሌሎች ሰነተሎ እንዴ ተከፍለ ነበር ግን ጥሩ ነው አሁን አይነካም አልኩት አላምንም እንደዛ ስለው እርግጥ ሊከፍል ፈልጎ ነበር እሱ ራሱ ግን ማስካንታው ጥሩ ስለሆነ አለቀውቱን ከዛም ደሞ አንዳንዴ ደሞ ከዛው ደሞ ማስሩሎች አንዳንድ ጥሮች አሉ በአሁኑ አይነት አይነካም ጥሩ አይነካም የሚጠቅማቸው ነው የሚነካ የሚጎዳቸው እንነጋቸዋለን አንዳንዴ አስረዳቸዋለሁ ከ600 200 ሺህ እንቆጥብላለን ሲሉ የዛ ልዩነቱን ካልገባው እኔ ስራውን ናቹራል እንዲከፍልልኝ አልፈልግም ስራውንም ለማድረግ አልፈልግም
1: ካልገባ አስቸጋሪ ነው አለመግባባት ካለ
4: ካልገባ ምንም ስራውን አልጀምረው ፈዳራባ ከሌላ ሰደዋለሁ ስለዚህ ዞል ቢያገኝ ቢል እኔ ግን ከኔ ከመጡ ሰዎች እንዲቀንስላቸው አሳያቸዋለሁ ደግሞ ሁላውን ነገር ለምን እነሱ ሊከፍሉት ምንም ነገር የሚሸሽግ ነገር የለም ስንቻል የሚከፍል እንደሚችሉ በየወሩ አስረዳቸዋለሁ ከዛ በኋላ የሚያዋጣቸው መንገድ ያዩና እንዲያለ አልፈልግም ያለ እሱ ነው የሚወስነው እና የሚፈልግ ግን መቆጠብ የፈለገ ከኛ ይመጣል
1: ጥሩ እንግዲህ ከዚህ ውጪ ብዙ ነገሮች ላይ ተነጋገርነው ምንድነው ድርጅትሽ የሚሰራው አሁን አንቺን መጣው ቢያማክሩሽ ምንድነው የሚያገኙት እንደው ተቀለል አድርገሽ ባጭሩ
4: አዝልሽ እስከዛሬ ስለማሽካንታ እንደዛ ነው ብዙዎች ስለሚያውቁኝ አሁን ግና ሁለት ሶስት አይነቶች አሽካ ማለት እንዴት ገንዘባችን በአሁን ለቅድም እንደተነጋገር ነው ለኛ እየተረፈ እንዲመጣ አሁን ለምሳሌ አንድ ሰውኛ ብሰራ ማስኮረት ብቀበል መጨረሻ ወር ኪማት 40 እስከ 60% ነው ግብር የምከፍለው ግን ብዙ ሰዎች ጎብዞች ናቸው ሁለት ሶስት አራት አይሰራሉ ግን መጨረሻ የሚከፍሉት ከሀብታሞች የበለጠ የሚከፍሉ ግብር የሚከፍሉ ዳርካ እነሱ ናቸው ዳዎቹ አሁን ሊጎዱ ይችላል አንድ ሰው ሲሆን ግን እኔ የምናረኩ መሰለሽ አሁን አሽካ ያልኳቸዋል
1: የበለጠ በአጠቃላይ ድርጅቱ የሚሰጠውን አገልግሎት እንድታስታውሽ ነው እንጂ ደግሞ የበለጠ ፊት ለፊት መጥተው ከአንቺ ጋር ሲገናኙ ስለሆነ የምታስረጃቸው ምን መልእክት ታስተላልፈልሽ ለመጨረሻ አጠር አድርግሽ
4: እኛ ጋር ለመመካከረፈል ገንዘብ ካላችሁ ወይም እንዴት አገነው ህይወታችን የሚያሻሽለው ከገቢያችን ሌላ እንዴት አድርገን ነው ሌሎች ገቢዎችን የምንሰራ ብትሉ ማስረዳት እንችላለን። በእነት ልባችሁ ከፍታችሁ ኑና ሁሉን ነገር አስረዳችኋለሁ። በሆነልን አቅም መርዳት እንችላ ሁሉን እናውቋለን ለማለት አልችልም፣ ግን ባለኝ አቅም እንደምረዳ አምንበታለሁ። አዝ ከኛ ጋር ለመነጋገር ለምትፈልጉ ሰዎች ኮከብ 648 ልክ ነሽ ብላችሁ ደውሉ፣ እንቀበላችኋለን። ከዛም ያለነው ካምፑስ ዩቫሊም ነጽ የሆነ ነው የምንኖረው። ሁሉንም ነገር መታችሁ ከኛ ጋር ከልክ ነሽ ጋር ማስተካከል እንችላለን። ኮከብ 648 ልክ ነሽ።
1: በጣም እናመሰግናለን። የብድራገር ሎት አማካሪ
4: እናመሰግናለሁ።
1: ወይዘሮ ናባ ተሰማ መልካም ቀን ይሁንልሽ። እናመሰግናለን።
4: ሰላም
1: ሰላም። የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን። እስከ ሳምንት ቸርን ሰንብት።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከአቶ ተመስገን ሞላ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልኝ አቶ ተመስገን።
5: ጤና ይስጥልኝ ሰጠኝ። እንዲሁም አቶ ኢሳያው ወርቅነሽ ሌሎችም የሰርጭቱ ተባባሪዎች እንዴት ናችሁ? ሰላም
2: ጤና ይስጥልኝ።
0: ደህና ነን እግዚአብሔር ተመስገን ይሁን። አሰጣይ ሲነግረኝ በጣም ቤተሰባዊ የሚመለከት ነው የፍለጋን በተመለከተ የሚለውና እስኪ ስለዚህ ሁኔታ በእርግጥ ያስተዋወቀው ሰጠኝ ዘመነ
2: ችግር የለም ያው ቤተሰብ እንደጠፋውና ይህንን እንታውቁ ብሎ ለማፈላለግ ነው የደወለልን።
5: ትክክል ነው። በመጀመሪያ ለቅዱስ ኢየሩሳሌም ሰላም፣ ለህዝቦቿ ሰላም፣ ለቆሰሉት ወንድሞቻችን ምሕረት፣ ለወጡት ሰራዊቶችም በሰላም እንዲመለሱ እየተመኘው ያሁን የማቀርበው ያው ያፋልጉኝ ለፍለገ እንድትተባበሩ ነው። እንዴት ነው ይሄም ወንድማችን አቶ አዳነ ባብል ይባላል። በ1980 ወደ ውጊያው የተሰማራበት ወቅት ነው። እስከ መጨረሻው 20 እስከ መጨረሻው 83 እስከ መጨረሻው ቀን ያው በኤርትራ ድንበር ላይ ከተለያዩ እርዳታ ወይም ረሽን የሚባል የሚያቀርቡት የነበሩ ነጮች ነበሩ። ከነሱ ጋር እንደነበረ እስከዚህ መረጃው አለ። ግን እዛ በኋላ አድራሻው በዚህም ብንል ማግኘት አልቻልንም። በተለያዩ የሬዲዮ ጣቢያዎች በአዲስ አበባ በጎንደርም ብዙዎች ሙከራ አደረግነ። እስካሁን ያው ይሄ ነው የተባለ ነገር የለም። ያው አንድ እንግዲህ ያለው አማራጭ በዚሁ ደግሞ በዚህ በቅዱስ ኢየሩሳሌም በእናንተ እንድትተባበሩን ለሌሎች ያሉ ሀገሮች በውጭ ሀገር በአውሮፓ ሀገሮች ባሉት ያው የዛን ጊዜ ብዙ ወንድሞቻችን ወጥተው በአውሮፓ ሀገሮች እንደሚኖሩ ይሰማል። ምናልባት ይህንም እንድትተባበሩን በሚል ሳቤ ነው። ያው ወንድሞቹ አለነ፣ እህቶችም አሉ፣ ልጅም አንድ ልጅ አለው ከዚህ።
0: በጣም በእውነትም አቶ ተመስገን ሞላ ማው እንደዚህ አይነት እንደናንተ አይነቱ ደግሞ በግድ በማስገደድም ሆነ ለኢትዮጵያ ውትድርና የዘመቱ ይሞቱ ይዳኑ እስካሁን የማይታወቁ አሉ። ቤተሰብ ወላጅና እህት በህይወት ያሉ ይፈልጓቸዋል እስካሁን ድረስ። እና አሁን እንዳልከኝ ይህን ፍልደጋ በኢትዮጵያ ብዙሀን መገናኛ ውታ በሬዲዮም በቴሌቪዥን አስተዋውቀናል፣ ግን እስካሁን ምንም አይነት መረጃ አላገኘንም ነው ያልከን። እና ይህንን በተመለከተ እዛ ያላችሁ ከዚህ ከወታደር አዳነ ባይብል ጋር በደብዳቤ ትገናኙ ነበር ወይ?
5: ያው እስከ መጨረሻው ያው ውጊያ ደርግና ኢህአዴግ በነበረው ሁኔታ ያው እናንተም ታውቁታላችሁ። እንግዲህ ደርግ ሲሰናበት ኢህአዴግ ሲገባ በዚያን ሰዓት የጻፈው ደብዳቤ ነበረ። ያው ይህን ደብዳቤ ያው በህይወት እንደነበረና ያው አቅጣጫው የት እንደሄደ ይሙት ይዳን አላወቅንም። እስከዚያው ድረስ ግን ነበረ በህይወት። ይህ ነው ያለው ሁኔታ። እና ወንድማችን ትክክለኛው ስሙ አዳነ ባብል ጥሩነህ ይባላል። ያው ይሄ እስከዚህ ነው እኛ የምናውቀው። ግን በተለያዩ ሚዲያዎች ብዙ ያልሞከሩት ያልጫርነው ነገር የለም። ግን እስካሁን ይህ ነው አልተባልንም። አሁን ያው የምትተባበሩን ያው ባሉት በተለያዩ የውጭ ሀገሮች መስመር ይህንን ነገር እንዴት ማሳለፍ እንዳለብን ያው ትንሽ አቅጣጫው ከበድ ስላለ ምናልባት በእናንተ በኩል የትብብራችሁ አይለየንና የሚቻለውን ነገር እንድትረዱ ነው።
2: እኛ እንግዲህ የተለያዩ ስልክ ቁጥሮች ያሉነን እንሰጣችኋለን። እዛ እየደወላችሁ ጥረት ማድረግ ነው። ሌላው እዚህ ምናልባት በደርግ ዘመን ወታደር የነበሩ የተዋጉም ምናልባት በአንድ ክፍለ ጦር በአንድ ክፍል የነበሩ ሊኖሩ ይችላሉ። እና የሚያውቁ ካሉም ወደ ስርጭት ክፍላችን ቢደውሉ ወይም ደግሞ ያንተን ቁጥር መናገር ከቻልክና አውቀዋለሁ ያለበትን ቦታ የሚሉ ካሉ በውጭ ሀገር የሚያዳምጡን ካሉ እንግዲህ ምናልባት ሰውየውም ራሳቸው እያዳመጡም ከሆነ ያው እናንተ ጋር ግንኙነቱን መፍጠር ይቻላል።
5: ክለው እንግዲህ እስኪ ፈጣሪ አምላክ እንግዲህ የንጉሥ ዳዊት አምላክ ይርዳን ሁላችንም። አዋለሁ ሚል የነበሩ በዛው በወቅቱ ብዙ ሰዎች አሉ የነበሩ ሰዎች በብዙ አውደ ውጊያዎች የነበሩ ሰዎች እዚህ ቅዱሳ ኢየሩሳሌምም በሌላም ሀገር እንዳሉ እናውቃለን። ዝሮ ዝሮ እንግዲህ ያው እንዳልኸው በዚሁ በእናንተ መስመርም ሆነ በሌላ መስመርም ሆነ በራሴ መስመርም ሆነ ያው ይህንን እንደው ምንጭ ለማመንጨት በቂ የሆነ ሰው ቢገኝ እኛም የውለታቸው ከፋይ መሆናችን ነው እዚሁ ተናግሬ ማልፈው።
2: ጥሩ ስልክ ቁጥር ግለጽ እና ካለን ጊዜ አንጻር እንሰናበት።
5: በጣም ጥሩ 052 0852830337 58።
2: ጥሩ።
0: አሁን በኢትዮጵያ በኤርትራ አካባቢ ብላ በየትኛው ክፍል ወታደራዊ ክፍል እንደወንድ ሲያገለግል እንደነበረ በደብዳቤ ተጻጻፉ ነበር ወይ?
5: አዎ ንጻፍ ነበር። አስመራና ኤርትራ ድንበር ላይ እንደነበረ ነው። ያው በስምንተኛ ክፍለ ጦር ነው የነበረው። የዛ ያው የመጨረሻው ጦርነት ጊዜ ያው እኔ አሁን አማራጭ ያለኝ ሁለት ነገር ነው፣ ወይ ከሀገር እወጣለሁ ወይም ደግሞ ያው እንግዲህ የሚሆን አይታወቅም ልሰዋም እችላለሁ የሚል ነበረ። ግን እኛ እንደሰማነው መረጃ ያው እንደነገሩ ቅድም ለመግለጽ እንደሞከርሁት ያው ረሽን ሲያቀርቡ የነበሩት በውጭ ሀገር የሚኖሩ ዜጎች ነበሩና እነሱ ጋራ ያው የተወሰነ እንደተመታና እነሱ ይዘውት ሄዱ እንደሸሹ ነው የሚነገረው። ሆኖም ግን አድራሻውን ማግኘት አልቻለም። ያው
2: ተጠቅሷል ላይም ባ ተመስገን እንግዲህ
0: አሁን እንደማስበው ሚዲያ መገናኛ ብዙሃን ዛሬ በጣም በኢንተርኔት በፌስቡክ በዋትስአፕም ይህ መረጃ አሁን እያወራን በዚህ ሬዲዮ እስራኤል ውስጥ ሬዲዮ ጣቢያ እንደሚደርስ እርግጠኛ ነን። እንግዲህ በእርግጠኝነት የወታደር አዳነ ባይብልን የሚያውቁ መቼም መረጃ እንደሚሰጡ
2: ይጠቁሙ
0: እንጠብቃለን ከነሱ።
2: ጥሩ አቶ ተመስገን እናመሰግናለን። ሰላም ጊዜ
5: አመሰግናለሁ።
2: ቻው
5: አመሰግናለሁ።
2: ተከበራችሁ አድማጮቻችን፣ ከሰዓት ባለው ፕሮግራማችን ስለዚህ ተጠናቀቀ። ለቴክኒክ ባለሙያችን ለባልደረባችን ወርቅነሽ ሻያው እናመሰግናለን። መልካም ቀን።
0: ቸጠይ ዘመነ አስተማጋጆች ነበርን ማለት ነው።
2: ቻው።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን፣ እንደምን ዋላችሁ፣ እንዴት አመሻችሁ በያላችሁበት። እለቱን ደብረያን ዘመን አቆጣጠር ጤት ዛይን በሲባን ታብሽን ፔባም እንደ አውሮፓ ዘመን አቆጣጠር ጁን 1 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር እለተ ሰኞ ግንቦት 4 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ያይር ኒውማን፣ የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ፣ ሳምንታዊ ሕግና ፍትህ ዝግጅት እንዲሁም ቃለ ምልልስ አለን። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና። በቅድሚያም አርዕስተ ዜና፣ ሐረዲም ይሁዳውያን ሃይማኖት አጥባቂ ማህበረሰብ ውትድርና ግዳጅን በመቃወም በመላ ሀገሪቱ የመኪና መንገዶችን በመዝጋት ሰላማዊ ሰልፍ በማካሄድ ላይ ናቸው። የሞሳድ ድርጅት አዲስ ኃላፊ ሆነው የተሾሙትን ጀኔራል ሮማን ጉፍማን ሹመታቸው ተረጋገጠ። ከትናንት በስቲያ የእስራኤል መከላከያ ሰራዊት በአዛ ሰርጥ መሃል በሚገኘው የዴር አልባላህ ሆስፒታል ውስጥ በሕክምነት ይሰራ የነበረም የሐማስ ወታደራዊ ክንፍ አዛዥ መገደሉን አስታወቀም። በጦር ግንባር ለውትድርና ለትውልድ ሀገራቸው ዳር ድንበር ሲታገሉም የሕይወት መስዋዕትነት የከፈሉ ሁለት ወታደሮች የቀብር ስነ ስርዓት ዛሬ ተፈጸመም። የትምህርት ሚኒስትር ዮአብ ኪሽ እስራኤል ከኢራን ጋር ወደ ሶስተኛ ዙር ጦርነት ግጭት መግባትም አለባት አሉ። ኢራን እስራኤል በሊባኖስ ላይ ያካሄደች ባለው ወታደራዊ የማጥቃት እርምጃዎች ጋር በተያያዘም ከአሜሪካ ጋር የምታደርገውን ቀጥተኛ ያልሆነ ድርድር ማቋረጧን አስታወቀችም። የሚሉት የምሽቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ሐረዲም ይሁዳውያን ሃይማኖት አጥባቂ ማህበረሰብ ውትድርና ግዳጅን በመቃወም በመላ እስራኤል በአሁኑ ሰዓት መኪና መንገዶችን በመዝጋት ሰልፍ በማካሄድ ላይ ናቸው። ሰላማዊ ሰልፈኞች በኢየሩሳሌም ከተማ መኪና መንገዶችን ዘግተው ከፖሊስ ሰራዊት ጋር ተጋጭተዋል። በጦር ግንባር ለትውልድ ሀገራቸው ዳር ድንበር ሲታገሉ የሕይወት መስዋዕትነት የከፈሉ ሁለት ወታደሮች የቀብር ስነ ስርዓት ዛሬ ተፈጸመ። የመከላከያ ኃይል ተዋጊዎች ሁለት ወታደሮች ባለፉት ቅርብ ቀናት በደቡብ ሊባኖስ በድሮን ፈንጅ ጥቃት ነው በሞት የተለዩት። የግባቲ ተዋጊ ክፍል አባል የአንድ ዓመቱ የሃምሳ አለቃ ሚካኤል ቴዎኪን በአሽቀሎን ከተማ በሚገኘው ወታደራዊ መካነ መቃብር ግብዓተ መሬት ስነ ስርዓቱ ተፈጽሟል። የሃያ ዓመቱ መጋቢ ሃምሳ አለቃም አዳም ጻርፋቲ በሮሻ ሃይን ከተማ በሚገኘው ወታደራዊ መካነ መቃብር የግብዓተ መሬት ስነ ስርዓቱ ተፈጽሟል። ነፍሳቸውን ይማር። ጄኔራል ሮማን ጉፍማን የሞሳድ ድርጅት ኃላፊ ሆነው እንዳይሾሙ የተለያዩ ተቃዋሚ ቡድኖች ያቀረቡትን አቤቱታ ከፍተኛ ፍርድ ቤት በአብላጭ ድምፅ ውድቅ አደረገም። ዳኛ ኦፌር ግሮስኮፕ በዋናው የፍርድ ውሳኔ ላይ እንደገለጹት ሜጀር ጄኔራል ጉፍማን ታዳጊውን ኦሪ አልማኪያስን በማሰማራት ረገድ ያሳዩት አካሄድ ምንም አይነት የስነ ምግባር ጉድለት የሌለበት መሆኑና በተለይም ደግሞ የሞሳድ መሪ እንዳይሆኑ የሚያግድ ምንም አይነት ምክንያት እንዳልተገኘበትም ተጽፈዋል። ዳኛ አሌክስ ሽታይን ቢሆኑም በሜጀር ጄኔራል ጉፍማን ድርጊት ውስጥ ከስነ ምግባር ንጽህና ማፈንገጥ ደረጃ ላይ የሚደርስ ምንም አይነት እንከን ወይም ጉድለት እንዳልተገኘ ወስነዋል። ይህ በእንዲህ እንዳለም ስራቸውን እያጠናቀቁ ያሉት የሞሳድ መሪ ዳቪድ ባርኒያም ለድርጅቱ ሰራተኞች በላኩት የመሰናበቻ የግል መልእክት ከሮማን ጉፍማን ጎን እንዲቆሙና የአዲሱን ኃላፊነታቸውን በተሻለ ሁኔታ መወጣት እንዲችሉ እንዲያግዟቸው እንዲጠብቁም ገልጸዋል።
ባርኒያም አክለው የጉፍማን ስኬት የሞሳድ ዋና የመላ እስራኤል መንግስት ስኬት መሆኑን ገልጸዋል። ሞሳድ ባወጣው መግለጫ መሰረት የእዝ ለውጥ ስነ ስርዓትን ነገ በድርጅቱ የሹም ለውጥ የእዝ ማለት የኃላፊ ለውጥ ስነ ስርዓቱ በድርጅቱ ዋና መስሪያ ቤት በሀገሪቱ ፕሬዝዳንትና በጠቅላይ ሚኒስትር ተገኝተው ይከናወናል ተብሎ ይጠበቃል። ከትናንት በስቲያ የእስራኤል መከላከያ ሰራዊት ባዛ ቀበሌ መሃል በሚገኘው ዴር አልባላህ ሆስፒታል ውስጥ በሐኪምነት ይሰራ የነበረውን የሐማስ ወታደራዊ ክፍል አዛዥ መግደሉን አስታወቀ። የእስራኤል መከላከያ ሰራዊት ቃል አቀባይ እንደገለጹት ጃማል አቡ ኦሁን የተባለው ይህ የሽብርተኛ ቡድን አባል በእስራኤልና በሰራዊቱ ላይ ያነጣጠሩ የሽብር ጥቃቶችን ሲያቀዳጅ የነበረ ሲሆን በቅርብ ጊዜያትም የሐማስ ወታደራዊ አቅም እንደገና ለማጠናከር በሚደረጉ ጥረቶች ላይ ተሳትፎ ነበረ። የእስራኤል መከላከያ ሰራዊት ቃል አቀባይ ኤፊ ዶፍሪን በሰሜናዊ ድንበር ላይ ጉብኝት ያደረጉ ሲሆን በወቅቱም በቦፍሮን ኮረብታም መቆጣጠር ትልቅ ወታደራዊ ስትራቴጂካዊ ጠቀሜታ እንዳለው ገልጸዋል። ይህ የሂዝቡላ ዋነኛ መልካ ምድራዊ ሀብት ሲሆን ለድርጅቱ እንደ ማዕከላዊ የነርቭ ስርዓት የመቆጣጠሪያ ማዕከል የሚያገለግል ነው። ከዚህ ስፍራ ሆኖ ወደ ከፍተኛ የጋሊልና የማቱላ ከተማ ሰፈራዎች በተኩስና በክትትል ይቆጣጠር ቆይቷል። የአንበሳዋ ገሳ ዘመቻ ከተጀመረበት ጊዜ አንስቶ ብቻም ከዚህ አካባቢ ከ400 በላይ ሮኬቶችም ተተኩሰዋል። የእስራኤል መከላከያ ሰራዊት ከዳህዬ እስከ መላው ሊባኖስ ውስጥ ጥቃቱን እያደረሰ ነው። ወደፊትም ጥቃቱን አፋፍሞ ይቀጥላል። በእስራኤል ዜጎችና በሰራዊቱ ኃይላት ላይ ስጋት ባለበት በማንኛውም ቦታ ስጋት ለማስወገድ እርምጃ እንወስዳለን ብሏል። የትምህርት ሚኒስትር ዮአብ ኪሽ እስራኤል ከኢራን ጋር ወደ ሶስተኛ ጦርነት ግጭት መግባት አለበት አሉ። በሳፒር የአካዳሚ ኮሌጅ ተቋም በተካሄደ ስብሰባ ላይ ሚኒስትሩ እስራኤል ያለ አሜሪካ ቢሆን ወደ ሶስተኛ ዙር ግጭት መግባት አለባት ወይ ተብለው ተጠይቀው የትምህርት ሚኒስተር መልሳቸው ያለምንም ጥርጥር እስራኤል ኢራን ለማጥቃት ወደ ሶስተኛው ዙር ታካሂዳለች። የፕሬዝዳንቱ ትራምፕ ሐሳብ ከእስራኤል ሐሳብ ለየት ያለ ሐሳብ ቢኖራቸውም እንኳ እስራኤል ጠላቷን ለማጥቃት መዝመቱ አይቀርም። ምክንያቱም ኢራን ዘውትር በኒውዮርክ በኒውክለር ቦምብ እስራኤልን ህዝብ ከምድረ ገጽ ለማጥፋት ስለሆነ ይህን እድል አንሰጣትም ብለዋል ዘጋቢያችን ኢሲክ ዘዋሪት። ኢራን እስራኤል በሊባኖስ ላይ እያካሄደች ባለው ወታደራዊ የማጥቃት እርምጃዎች ጋር በተያያዘም ከአሜሪካ ጋር የምታደርገውን ቀጥተኛ ያልሆነ ድርድር ማቋረጧን ዛሬ አስታወቀችም። የኢራን መንግስት ዜና አውታር የሆነው ታንሲም እንደዘገበው ባወጣው መግለጫ እስራኤል በአዛና በሊባኖስ የምታደርገው የጥቃትና የጭካኔ ድርጊት በአስቸኳይ እንድታቆም እንዲሁም ከሊባኖስ እንድትወጣ ያቀረቡትን የኢራን ጥያቄዎች ምላሽ ሳያገኙ ምንም አይነት ንግግር እንደማይደረግ ተገልጿል። በተጨማሪም ኢራን የዜና በአስመለከተ ቃል አቀባያችን ጋዜጠኛ ኢታማር ማርጋሊት እንደዘገበው የሚቋቋም ግንባርና ኢራን ጽዮናዊንና ደጋፊዎቻቸውን ለመቅጣት የሆርሙዝ ባህር ወሽመጥ ሙሉ በሙሉ መዝጋትና የአባባ አልማንድብ ወሽመጥን ጨምሮ ሌሎች ግንባሮቹን ማንቀሳቀስ በእጁ ስር መሆኑን ተናግረዋል። ኢራን
ኢራን ዛሬ ቀኑን ላይ ወደ ኩዌት የተኮሳቸውን ሁለት የረጅም ርቀት ተምዘግዛጊ ፕላስቲክ ሚሳይሎች የአሜሪካ አየር ኃይል በጸረ ሚሳይል መከላከያ በአየር ላይ አክሽፏቸዋል ተባለ። የአየር ጸባይ ሁኔታ ነገ የሙቀቱ መጠን በመጠነኛ ሙቀቱ ይጨምራል ተብሏል። በአብዛኛዎቹ አካባቢዎች ለወቅቱ የተለመደ ይሆናል። ከነገ ወዲያ ሮብ ሙቀቱም ደረጃ በደረጃ ይጨምራል፣ ሞቃታማ ይሆናል። ሐሙስ ካለወትሮው የተለየ ሙቀት የአየር ጸባይ ሁኔታ ይሆናል ይላሉ የአየር ጸባይ ተመራማሪዎቹም። የነገው ማክሰኞ የአየር ጸባይ ሁኔታ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢው 27 ዲግሪ ሴንቲግሬድ፣ ተላይምና አካባቢው 26፣ ታይፋና አካባቢው 25፣ ቤርሺባ ከተማና አካባቢው 31፣ ቤዳት ከተማና አካባቢው 37 ዲግሪ ሴንቲግሬድ ይሆናል። ዜናው አበቃም።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ወቅታዊ ዘገባ እናልፋለን። የብሔራዊ ደህንነታችን ዘጋቢያችን ጥላሁን መልኬ ነው የሚሆነው። እንግዲህ በሰሜኑ ክፍል በዛሬው ዕለት በጣም ተኩሱ በጣም ተፋፍሞ ነው የዋለ ያለው ተጨባጭ ሁኔታ እንዴት ይታያል? ዘጋቢያችን ጥላሁን መልኬ ተመስተን እንደምን አመሸ? ደህና ነን እግዚአብሔር ይመስገን። እንግዲህ በመዲናችን ኢየሩሳሌም ከተማ ላይ ሆነን ያለው በሰሜኑ ክፍል ከሊባኖስ ጋር በሚያዋስ ነው ድንበር አካባቢ ግን ያለው የጸጥታ መደፍረስ ሁኔታ ዛሬ ትንሽ እንዲያው ከሰነበተው ተባብሶ የተባባሰ ይመስላል እና ያለው ተጨባጭ ሁኔታ እንዴት ታየዋለ?
1: አዎ ከባድ ውጥረት እንዳለ ይታያል። በእርግጥ ኢሳያው እኛ እኮ እዚህ አካባቢ ወደ ማዕከላዊ ሀገሪቱ ክፍልና ኢየሩሳሌም አካባቢ እንዴት ነው ከሰሜኑ ምስራቅ ክፍልን ያለውን ሁኔታ እንዲያው ከለል አድርገን እናየዋለን እንጂ ቦታው የሚኖሩትኝ ይሁዳውያን ኑሯቸው ኑሮ አይደለም ማለት የሚያሳልፉት ህይወት አይደለም። በየደቂቃው ማስጠንቀቂያ ደወል አለ። ህይወታቸው እንዴት ነው የመኖርና ያለመኖር ሁኔታ ነው። ፍራቻ ላይ ነው ማለት ያሉ ማለት ይቻላል። ምክንያቱም ህዝቡላ በሚፈነዝረው ጥቃት አሁን እንዳልከው ከአሳለፍናቸው ቀናት ሌት ያለበት ሁኔታ ግን አሁን የያዝነው ቀንና ከትናንትና ከዛ ጀምሮ ማለት ይቻላል ልዩ ያደረገው የእስራኤል ጦር ኃይል ወደ ደቡብ ሊባኖስ ማለት ነው ትንሽ እንግዲህ የተወሰኑ ኪሎ ሜትር አልፎ በመሄድ ቡፎር የተሰኘውን ማዕከላዊና ስትራቴጂካዊ ቦታ ያን ቦታ ተቆጣጥሮታል። በእርግጥ አዲስ አይደለም ይሻያ ከአሁን በፊት ታስታውስ ከሆነ በአንደኛው የሊባኖስ እስራኤል ጦርነት ከዛ በኋላ በ1985 አካባቢ ያን ቦታ ተቆጣጥሮ እስከ 2000 ዓ.ም ድረስ የእስራኤል ጦር ኃይል ከቦታው ነበር። በ2000 ነው መጨረሻ ላይ ጥሎት ያን ቦታ የወጣው እንደገና ለድጋሜ ማለት ነው ወደዚህ ቦታ ምክንያቱም

0: እንግዲህ የእስራኤል ወታደሮች ወደ ቦታው እንዳይገቡና ለመስመር እንዳይኖሩ መግባት እንዳይችሉ ለማድረግ ፈልገው ነው። ግን ቢሆን ኑሮ ምን አይነት ጉዳት ይደርሳል የሚለው ሲጠና እንጎድራታቸው በይበልጥ ደግሞ የእሱ ደጋፊዎች የሺህ ማህበረሰቦች ናቸው በጎርፍ መጥለቅለቅና ብዛት ያለ ከፍተኛ የሆነ ጉዳት እንዲሁም በጣም ታይቶ የሚያት ጉዳት ሊደርስ ይችል ነበር ስጋት ነው። ለማንኛውም ያ ሁሉ አልፎ የእስራኤል ጦር ኃይል በአጭር ጊዜ ቦታውን ተቆጣጥሯል። ምንም እንኳን መስዋዕትነት ያስከፈለ ቢሆንም ስለዚህ የህዝቡላ ጦር ማለት ነው ፍራቻ ውስጥ የገባበት ሁኔታ አለ። የሽብር ፈጣሪው ይህን ሁኔታ እንግዲህ ከአሁን በፊት ይሻየው የአሜሪካ መንግስት የእስራኤልን መንግስት ሀሳብ ወደ ጎን በማድረግ የምትወስዱት እርምጃ ደቡብ ሊባኖስ እና አካባቢው እንጂ ወደ ቤሩት እና ወደ ዳህያ ወይም ደግሞ ወደ እርዝመት ወደ በመሄድ ወደ ማዕከላዊ ሊባኖስ ከተማ መግባት እዛ ላይ ጥቃት መፈጸም የለባችሁም የሚል የአሜሪካ ትዕዛዝ ነበር። አሁን ግን ሙሉ በሙሉ ባይሆንም በከፊል ከአሜሪካ ፈቃድ የተሰጠ መስሎ ይታየኛል ለእስራኤል ጦር ኃይልም ሆነ ለእስራኤል መንግስት። እንዲሁም በእስራኤል ይቅርታ በአሜሪካ ከፍተኛ ባለስልጣን ተነገረው ራሳቸው ጥፋተኞቹ እናንተ የሊባኖስ መንግስትና የሊባኖስ ጦር እንደገና የህዝቡላ ድርጅትም ነው። ምክንያቱም የሊባኖስ መንግስትና ጦር ከአሁን በፊት ይህን መከላከል አሁን እስራኤል ልትወስድ ብትፈልገውን እርምጃ ማቆም ትችሉ ነበር ስራ ብትሰሩ ኑሮ። ግን ጸጥ ማለታችሁ ያው እስራኤል እንግዲህ አማራጭ ስለማይኖር ወደ ቦታው ሌላ ቦታም ጉዳት ልታደርስ ነው የሚል የአሜሪካ መንግስት በሊባኖስ መንግስት ላይ ከፍተኛ የሆነ ቁጣን ሰንዝሯል። አሁን ይህ ሁኔታ ለእስራኤል ተመቸ ማለት ነው። እንግዲህ ጠቅላይ ሚኒስትራችን ትናንትም ዛሬም ከመከላከያ ሚኒስትሩ ጋር በመሆን የሚሰጡት መግለጫ የአገራችን የሰሜን ክፍል ጦርነት ላይ ያሉና ህይወታቸውን በጣም በተጎሳቆለ ሁኔታ እያሳለፉ ሊባኖስ ውስጥ የሚኖሩት ቤሩትና ሌሎች ከሚኖሩትኝ እንዴት ነው ሰላም የሰፈነበት ህይወት መኖር የለባቸውም? እነሱም ውጥረት ውስጥና ጦርነት ውስጥ መግባት ይገባቸው። ስለዚህ እርምጃችን ከፍተኛ ርቀት በመሄድ አጠቃላይ አስፈላጊ ከሆነ ቁልፍ ቦታዎች ካሁን በፊት ያልጎዳናቸውን ቦታዎችን መጉዳት እንችላለን የሚል ሁኔታ እንግዲህ በእስራኤል በኩል እየተነገረ ነው። ይሄ ያስፈራው የሊባኖስ ሽብር ፈጣሪን በሊባኖስ መንግስት እንኳን ያው የህዝቡላ ድርጅት ቢሳቅለት ደስታውን አይችለውም ነበር። ግን በይበልጥ የህዝቡላ ድርጅት ወጥመድ ውስጥ የገባበት ሁኔታ አለ። ለዚህ ነው እንግዲህ ከተነበቱት ቀናት የአሁኖቹ በከፍተኛ ሁኔታ እንዴት ነው ትንሽ ውጥረቱ መጠኑ የከፋ መስሎ የሚታየው። ጎን ለጎን እዚህ ላይ ይሻየው ኢራን ይህን ተመልክታ የሊባኖስ ይቅርታ የህዝቡላ ድርጅት በእስራኤል ልዩ ጦር ማለት እግር ጦር የእስራኤል ሀይል ወደ ውስጥ ከገባና ከፍተኛ ጉዳት ወይም ደግሞ ብዙ መሬት የሚይዝ ከሆነ ያው ኢራን ደግሞ የህዝቡላ ድርጅትን መዳከም ስለማትፈልግ እርምጃ ከተወሰደ ማለት እስራኤል አሁን እንደምትዘተው ወደ ቤሩትና ዳህያ አካባቢ ወታደራዊ እርምጃ የምትወስድ ከሆነ እኛም የአገሪቱ የእስራኤል የሰሜን የአገሪቱ ክፍል ነዋሪዎች ቦታችሁን ለቃችሁ እንድትሄዱ፣ ምክንያቱም እርምጃ ማለት ከሊባኖስም ሊሆን ይችላል ከህዝቡላ ድርጅት በኩል ወይም ደግሞ ከኢራንም የሚላክ ሊሆንም ይችላል አይታወቅም። ግን ኢራንም በእስራኤል ላይ እየዛተች ይታያል። ጎን ለጎን ኢራን ከአሜሪካ ጋር የምታደርገውን የተኩስ አቁም ስለ ድርድሩንም ለጊዜው አቁም ያለው ምክንያቱም እስራኤል በሊባኖስ የምትወስደው ወታደራዊ እርምጃ በህዝብላ ድርጅት ወስደው እስካላቆመች ድረስ እኛም ድርድሩን አናደርግም የሚሉበት ሁኔታ አለ። እና ከነበሩት እና ካሳለፍናቸው ቀናቶች የአሁኖቹ የተለዩ መስሎ ይታያል። በእርግጥ አገሪቱ ወይም አገሪቱ ስልጣን ያለው መንግስትም ሆነ መከላከያ ኃይሉም በአገሪቱ የሰሜን ክፍል ነዋሪዎች ብቻ አይደለም ይሻየው፣ አጠቃላይ በአገሪቱ ከጫፍ እስከ ጫፍ ትችት እየደረሰበት ነው። ለምን የእስራኤል መንግስት እጁ ይያዛል? ለምን ለአሜሪካ መንግስት ይህንማ አልፈልግም አይመቸኝም የተቃውሞ ስም ለምን አሰማም? እንግዲህ የአሜሪካን መንግስት ትዕዛዝ በመቀበል ነው እኛ እጃችን ታስሮ ያለው። ስለዚህ ይህ ነገር ትንሽ እንግዲህ ሙሉ በሙሉ ቢሆን በከፊል አረንጓዴ መብራት የተሰጠበት አይነት መስሎ ይታየኛል። ጠቅላይ ሚኒስትሩም መከላከያ ሚኒስትሩም ሆነ ሌሎቹ የጦር መኮንኖች ያው ህዝቡላ ድርጅት ከፍተኛ ጉዳት ለማድረስ የጀመሩበት ሁኔታ አለ። ወደፊት እንግዲህ ነገሮች እንከታተላለን እናያለን።
1: ኢራን እንዳልከው ህዝቡላ ላይ ያው የግንባር ጦር ኃይል ማለት የተባለ ነው እንጂ ነው። እና አሁን እስራኤል እየወሰደች ያለውን የማጥቃት እርምጃን በመቃወም በሊባኖስ በዋናነት በሊባኖስ ዋና ከተማ በቤይሩት እነሱ ሺያ ሂዝቡላ በሚኖርባት ዳህያ በተባለው ሰፈር ላይ የመከላከያ ሰራዊቱ ያው ከባድ የማጥቃት እርምጃ እንዲወስድ ቀደም ሲል ቀደም ሲል እንደገለጽከው ጠቅላይ ሚኒስትር ቢንያሚን ኔታንያሁና የመከላከያ ሚኒስትሩ አሁን መጠነ ሰፊ የሆነ የማጥቃት እርምጃ እንዲፈጽም ትዕዛዝ አስተላልፏል ተብሏልና ከዚህ ጋር በተያያዘ እስካሁን ከአሜሪካ ጋር እና በኢራን መካከል ይካሄድ የነበረ የተኩስ አቁም ድርድር በተመለከተ ደግሞ አይቀጥልም ማለት በተዘዋዋሪ መንገድ የቀጥታ ያልሆነ ድርድር

0: ይቆመዋል የሚል መግለጫ አውጡ ኢራኖች እንዴ
1: የሚያሳያቸው ምንም እንኳን ያሳለፍ ነው የአሜሪካ እስራኤል ጥምር ኃይል በኢራን ለከፍተኛ የሆነ ጉዳት ዳደርስም ባሳለፍ ነው የ40 ቀናት ጦርነት አሁን ኢራን እንደገና ኃይሏን እንደገና አጠናክራ ማለት ነው በአሜሪካም ሆነ በእስራኤል ላይ ምንም አይነት ፍራቻ በለለው እንዲያውም እየተለመኑ የሚገኙት እነሱ ናቸው ማለት ይቻላል ይሻያው ድሮ የአሜሪካ መንግስት ነበር የሚያስፈራራው ነው የጊዜ ገደብ የሚሰጠው አሁን ግን ያ ተረስቶ የሚይዙት እነሱ አራጊ ተጣሮች እነሱ ነዋል ማለት ነው አሁን እንዳልከው ይባስ ብሎ ደግሞ እስራኤል በሊባኖስ የህዝብላን ድርጅት ለመደብደብ ይባስ ብሎ ደግሞ ወደ መሀል ከተማዎች አንዳንድ የህዝብላን ይህንን መቆም ያለብን እዚህ ላይ ይሻያው ከተወሰኑ ቀናት በፊት እንድን የኢራን ከፍተኛ የጦር ጄኔራል ሊባኖስ ውስጥ እስራኤል ደምስታለች ለመምታት የሞከረችበት ሁኔታ አለ መገደልና ለመገደል በትክክል አይታወቀም እስካሁን ድረስ ግን እሱን ለመምታት ጥቃት ሰንዝራ ነበር ይህም ራሱ በኢራን ላይ ቁጣ አሳድሯል ማለት እሷ የጦር ጄኔራሎችን ያው ኢላማ ውስጥ እንዳሉ ስለሚታይ ይባስ ብሎ ደግሞ አሁን ባለው ሁኔታ እስራኤል ከቀጠለች የህዝብላን ድርጅት ለማንኮታኮት ለማጥፋት እንኳን ባይቻልም ግን ለማዳከም ትችላለች የሚል ስጋት በኢራን ላይ ስላለ ከወዲሁ ያላት እንዴት ነው እጇ ላይ ያለው ማስፈራሪያ ያው ከአሜሪካ ጋር የምታደርገው በሶስተኛ ጎንድ በፓኪስታን አሸማገኝነት የምታደርገውን የቶክስ አቁም ስምምነት ካሁን ድረስ እልባት አላገኘም ስምምነት አልተደረሰም እሱን እናቆማለን ለጊዜው ምንም አይነት ድርድር አናደርግም የሚል ሁኔታ በኢራን እንግዲህ መግለጫ ወጥቷል ያ ማለት ግን በአሜሪካ መንግስት እስካሁን ድረስ ይህን በተመለከተ የተሰጠ መግለጫ የለም ጎን ለጎን ደግሞ አንተ ዜና ወጃ ላይም ጠቅሰዋል ይሻየው አንዳንዴ ኢራን ወደ ሌሎች ጎረቤት እዛ አካባቢ ባሉት እንደ ኩዌት እና ሌሎችም የሚሰነዝሩበት ሁኔታ አለ በኩዌት ለማስታወስ ያህል የአሜሪካ አየር ኃይል የጦር ሰፈር አለ የባህር ኃይል ይቅርታ የአሜሪካ የባህር ኃይል የጦር ሰፈር አለ በኩዌት እንግዲህ ወደዛ ለተላከን ያው የአሜሪካ ጸረ ሚሳኤሎች ያከሸፉበት ሁኔታ አለ ምን ማለት ፈልጌ ነው ኢራን አሁንም ቢሆን አሜሪካንም ሆነ እስራኤልን በይበልጥ ከአሜሪካ ጋር የምታደርገውን ጎን ለጎን የተኩስ አቁም ስምምነት የሚለው ሁኔታ ንግግር ላይ ቢሆንም ጎን ለጎን ግን አሁንም ፍራቻው እንደሌላትና እንዲያውም መከላከል ይችላለው ከዛም አልፎ በኔ ላይ ጦርነት ከተጀመረ የምትከፍሉት ዋጋ የከፋ ነው ስትል እንግዲህ እየዛተች ካሁን በፊት አይታችሁት የማታውቁትን ጉዳት ትቀበላላችሁ ማለት ነው ተመልከት እንግዲህ ከሊባኖስ ከሄዝቦላ ጋር በሚያደርገው ጦርነት እንኳን የሀገራችን የሰሜን ክፍል ከወዲሁ ቦታችሁን ልቀቁ ህይወታችሁ የምትፈልጉት ከሆነ ቦታችሁን ለቃችሁ ተሰዱ የሚል ዛቻ እየተነገረ ነው ምን ማለት ፈልጌ ነው በአንድ በኩል የተኩስ አቁም ስምምነቱ አለ አሜሪካም እስካሁን ድረስ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ድምጻቸው አይሰማም ይህን በተመለከተም በኢራን በኩል ግን ድርድሩን ለጊዜው አቁመዋል አሁን በእስራኤል ላይ የዛቱ ነው ያው ጦርነቱ ወደ ጦርነቱ እንገባለን ማለቱ ሁኔታ አለ እንግዲህ ዞሮ ዞሮ ዶናልድ ትራምፕ ምን ይፈልጋሉ ነው አሁን ነገሩን በማረጋጋት እስራኤልን ኦኬ ዲሽን ሰብስቢ በማለት ለጊዜው ምናልባት ከኢራን ጋር የሚደረገው የተኩስ አቁም ስለ ወደዛ ቦታና ተስፋ ይሰጡት ይሆን ወይስ ሁኔታውን ተስፋ ከመቁረጥ የተነሳ እንግዲህ ወደ አጠቃላይ ጦርነት ይገባል ይሄ አይታወቅም መልሱ ከዶናልድ ትራምፕ ነው ከወዲሁ ግን በኢራን በኩል ከፍተኛውን ዛቻ እያደረሱ ይታያል ይሻያል
0: የደን ዘጋቢያችን ጥላሁን መልክ ለማጠቃለያ ዘገባችን ያለው የሰሜኑ ክፍል ለሊባኖስ ድንበር በቅርብ ርቀት በሚገኙ እንደ ክራስሽሙና እንደ ጽፋት እንደ እስከ ነሃሪያ እስከ ሃይፋም በቅርብ ርቀት እስከሚገኙ እየወነጨፈ ነው ከሊባኖስ ያለው ሂዝቦላ ደህንነታቸው እንዴት ይታያል የፒኩዳ ኦሬፍ የደጀን እዝስ በዚህ ዙሪያ ምን ይላል
1: ይሄ ቀደም መግቢያ ላይ እንደጠቀስኩት ይሻያው እዛ አካባቢ በሀገሪቱ የሰሜን ክፍል በይበልጥ ደግሞ ድንበር ላይ አጥር ነው የሚለያቸው ማለት ይቻላል እዛ አካባቢ የሚኖሩት ኑሯቸው ኑሮ አይደለም አብዛኞቹ ቦታውን እየለቀቁ የሄዱበት ሁኔታ አለ አብዛኞቹ እንዲያውም አንዳንዶች የቦታው የመማክርት ሸንጎ ሆነ የህዝብ አስተዳደር ክፍሎች የሚሉት ምንድን ነው በሚቀጥለው አመት እንኳን ራሱ ልጆችን ለምሳሌ ያው በዚህ ሀገር ህግና ደንብ ታውቃለህ ልጅን ወደ ሚቀጥለው ትምህርት ቤት ለማስመዝገብ አስቀድሞ በአሁኑ ሰዓት ነው እንግዲህ ትምህርት ልጆችን ማስመዝገብ ብዛት ያለው ነዋሪዎች ልጆቻቸውን ወደ ትምህርት ቤት ማስመዝገብ ፍላጎት እንደሌላቸውና ሌላ ቦታ ለቀው የመሄድ ሁኔታ ማለት አካባቢውን ጥለው የመሄድ ሁኔታ ይህንን ስታይ በጣም እንዲያሳዝናል የዜጎችንና የአካባቢውን የሚያስተዳድሩ በአስተዳደር ደረጃ የማክርት ሸንጎን ብለው ከንቲባዎች ሲናገሩ ማልቀት እያለቀሱ ነው የሚናገሩት መንግስት በቃ ረስቶናል ከማለት የተነሳ ምንም አይነት እርዳታና ለደህንነታቸው ምንም አይነት ያን ስታይ ያሉበትን ህይወት ፍራቻ ውስጥ መኖራቸውን እንትረዳለና ምናልባት ያው እንዴት ነው ከእናንድየው ከናካቸው ከሚቀረው ቢዘግ ይሻላል የሚባባል አንድ ተረት አለ። ከዛ አንጻር በእስራኤል በኩል እንግዲህ የህዝብ ትችትም ሁኔታውንም ከማየት በእርግጥ የአሜሪካ ማነቆ ተይዞብን ነው የእስራኤል መከላከያ ለመሆን መንግስት እርምጃ መውሰድ በህዝቡላ እንደፈለገ ወይም በሊባኖስ ላይ ቦታዎች ከታወቁ ናቸው ማለት በህዝቡላ ድርጅት ጉዳት ለማድረስ ምንም መጎዳት እንዳለበት በመከላከያ ኃይሉ ተጠንቆ የተቀመጠ ሁኔታ አለ። ተግባር ላይ መዋል ብቻ ነው። ግን የአሜሪካ መንግስት አታድርጉትኝ እስኪ የሰላሙን ድርድርን ለዲፕሎማሲው ቦታ አነሱ የሚል ሁኔታ አለ። ያው ከኢራን ጋር የተያዘ ከሌሎች ሀገራትም ተያይዞ በቀጣይ የአሜሪካ መንግስት ሀሳቡ ሌላ ከመሆኑ የተነሳ አሁን ግን አማራጭ ስለሌለ የህዝብ ትችት አለ፣ ፖለቲካ ይጨመርበታል። በቀጣይ ከተወሰኑ ወራት በኋላ ወደ ብሔራዊ ምርጫ እንሄዳለን። የህዝቡን ድምፅ የሚገርም ይሻኛው የአካባቢው ነዋሪዎች አብዛኞቹ የቀኝ ክፍሎት አለም የሚከተሉ እና ያለውን መንግስት የሚመርጡ ናቸው። ጭራሽ እንደውም መንግስት ላይ በከፍተኛ ጥላቻ መንግስት ራሱን ይጠይቃል። አንደኛ መራጮችን እያጣሁ ነው፣ ሌላው ትችት እየደረሰበት ነው። በገንዘብ እንኳን ራሱ ገንዘብ ድጎማ በማድረግ ብዙዎቹ የንግድ ድርጅታቸውን እየዘጉ ቦታ እየለቀቀዱበት ነው፣ የከሰሩበት ሁኔታ አለ። ከቦታው እንኳን ሄደው እነዚህ በገንዘብ ሚኒስትር መስሪያ ቤት ሆነ በሌሎች መስሪያ ቤት ጉዳዩ መለከታቸው እነዚህን ዜጎች ሲያጽናኑና አይዟችሁ ሲደግፉ አይታይም። እነዚህ ነገሮች ተደምረው እንግዲህ መንግስት ያው አመራር ስለሌለው ያው የአሜሪካን መንግስት ፍቃድ በመጠየቅ ማለት ይቻላል ወይም በማስገደድ ምንበለው ምንም እንኳ ባይችልም በአብዛኛው አሁን የተጀመረው ጉዞ አለ። ይህም እስራኤል መከላከያ ኃይሏን እንግዲህ ቅድም እንዳለ ቢፎርን ርቀት ቦታ ማለት ነው እንግዲህ ያን ቦታ መያዝ ማለት ያው ህዝበላን ሙሉ በሙሉ እንግዲህ ያው መጋፈጥ ማለት ነው። ከዛም አልፎ በአየር ኃይልም ሆነ በተለያዩ ጦር መሳሪያዎች እንግዲህ ወደ ቤሩትና ዳኺ አካባቢ እስራኤል እርምጃ ከወሰደች ያው አማራጭ የሌለውና መንግስት ወደ ሌላ ውሳኔ ውስጥ ገብቷል ማለት ነው። እነዚህ ነገሮች ተደምረው አሁን የእስራኤል ጦር ኃይል መከላከያ ኃይል ወይም ደግሞ እስራኤል በጦርነት የህዝቡላን ድርጅት ታዳክመውና በቀጣይ አካባቢው ሰላም ይሰፍንበት ይሆን? ይህን ማንም እርግጠኛ ሆኖ ሊነግር አይችልም። ምክንያቱም ዞሮ ዞሮ መጨረሻው የዲፕሎማሲ ስራና በዲፕሎማሲ መልክ ሁኔታውን የማረጋጋትና ለዘላቂ ሰላም ላይ ባይደረስም እንኳ ምንም እንኳ ከሊባኖስ መንግስት ጋር ወደ ሰላም የመሄድ ሁኔታ እንዴት ነው እንደ ተስፋ ቢኖረውም የህዝቡላን ድርጅት ከናካቸው መፋቅ የሚለው ሁኔታ ግን ያ እንደማይሆን ይታወቃል። ለጊዜው ግን መጨረሻው በኃይል ከማስፈራ አራት በኃይል ከመጉዳት ከዛ በኋላ ደግሞ ወደ ጠረጴዛ ዙሪያ ድርጅቱ እንዲመጣና ድርድር እንዲሆን ተስፋው ያነ ነው። እንግዲህ እንደጠየቀው ጥያቄ ለመቋጨት ዜጎች በከፍተኛ ሁኔታ እየተጎሳቆሉ ነው፣ ቦታቸውን እየለቀቁ እየተሰደዱ ነው። በሚያሳዝንና በሚገርም ሁኔታ የሀገራችን የሰሜን ክፍል ነዋሪዎች በአንጻሩ ደግሞ በሊባኖስ በኩልም የደቡብ ሊባኖስ ነዋሪዎቹ የሺ ማህበረሰብ ቦታቸውን ለቀው የሚሰደዱበት ሁኔታም አለ። እኔ አሁን ቀደም ግን የኛ በሀገራችን ሰሜን ክፍል ያሉትን የይሁዳውያን ተፈሪዎችና ነዋሪዎችን በተመለከተ ነበር እንግዲህ ፍራቻቸውና ስሜታቸውን የገለጽኩልህ። በተመሳሳይ ሁኔታ በደቡብ ሊባኖስ የሚኖሩትኝ ቦታቸውን ለቀው የተሰደዱበትም ሁኔታ አለ። እስራኤል ቦታውን እያጠራች
0: መከላከያ ሰራዊትም ቃል አቀባይም በዚህ አካባቢ በደቡብ ሊባኖስ የሚገኙ በዋና በቤሩት በዳህያ በተባለው ሰፈር የሚገኙ እንዲሸሹም መከላከያ ሰራዊት እስራኤል ማስጠንቀቂያ እርምጃ ከመወሰዱ በፊት እያስጠነቀቀ ነው። እንግዲህ እነሱ እየተጎዱ ናቸው፣ ቀላል አይደለም። እንግዲህ ለማንኛውም ተጨባጭ ስለ ደህንነታችን ዘጋቢያችን ጥላሁን መልኬ ለሰጠው ዘገባ እጅግ በጣም እናመሰግናለን። መልካም ምሽት።
2: ህግና ፍትህ አቅራቢና አዘጋጅ አይቾ ባይ።
3: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን ይሄው በሳምንቱ ፕሮግራሙን ሰዓታችን ይዘን ቀርበንላችኋል። ዛሬም እንደተለመደው ህጉ ምን ይላል በሚለው ዙሪያ ለመወያየት የህግ ባለሙያ ጠበቃ አቢቢተው መስመር ላይ ይገኛል። ሰላም ጠናስተልን እንደምን አመሸ?
4: እኔ ስለኛቸው እንደምናመሽ
3: በጣም ነው የምናመሰግነው አቪ። በእውነት አንተ የምታደርግልን አስተዋጽኦ እጅግ በጣም ጠቃሚ ነው፣ ማህበረሰባችንም እየተማረበት ነው እና በጣም ነው የምናመሰግነው። እንግዲህ አቪ ከአንተ ጋር መወያየት ማውራት የምንፈልገው በተለይ ባለፈው ሳምንት ፍችን በተመለከተ ያወራነው የተነጋገርንበት ርዕስ ነበርና እንደው እስኪ ለአድማጮቻችን ለማሰማት ወይም ለማስታወስ ያህል አንድ ሰው ወደ ፍች በሚሄድበት ሰዓት እንደው ምን ማድረግ አለበት መደረግ ወይም መስራት አለበት ከሚባሉት ነገሮች እስኪ ጠቀስ ጠቀስ አድርግልን።
5: ጥያቄ መጀመሪያ ማየት አለበት ሁለቱም ጥንዶች ይሁዶች ከሆኑ እነሱ የሚፋቱ አቸው በራባኖት ነው ከማ አካባቢ በሚገኘው የራባኖት መስሪያ ቤት ነው። የንብረት ክፍያ፣ የማዞኑ የቤት ጉዳይ፣ የህዝድር የሚሉት የልጆችን ጉዳይ
6: ከፍች በኋላ ልጆችን የማየት
5: አዎ በቤት ምሽፋን ላይ የሚሆን ምሽፋሃ በቤተሰብ ጉዳይ ፍርድ ቤት የሚታይ ነው። እንመለስበታለን። ሌላው አንዱ ይሁድ ሆኖ ሌላው ክርስቲያን ወይም ሌላ ከሆነ እና ሁለቱም ይሁድ ካልሆኑ ደግሞ ይሄን ፍች የሚያረጋግጠው ማን ነው? ቤት ምሽፋን ላይ የሚሆን ምሽፋሃ የሚባለው የቤተሰብ ጉዳይ ፍርድ ነው። ስለዚህ ሁለቱም ወገኖች በራባኑትም ሆነ በቤት ምሽፋን ላይ የሚሆን ምሽፋሃ ለመፋታት ከማሰባቸው በፊት ተመካክረው ቢፋቱ በጣም ጥቅም አለው በብዙ ጉዳዮች። ካልሆነ ተበደልኩ ያለው ሄዶ ፍችን በሚመለከት ተራባኑት ፍርድ ቤት እኛ ወይም እኔ ከባሌ ጋር ከሚስቴ ጋር አልተስማማሁም፣ ስለዚህ ለመፋታት ብሎ ፎርም ይሞላል። ያ ፎርም ይሞላል፣ ይገባል፣ ሁለቱም ይጠራሉ እንደ ሶሻል ወቤደት የማህበረ ጉዳይ ሰራተኛ ይጦራቸዋል። አነጋግረው ሁለቱም ከመጡ ጥሩ፣ ሁለቱም ካልመጡ እሷ ወሰና ጉዳዩን ወደ ፍርድ ቤት ተራባኑት ወይም ወደ ፍርድ ቤት ተሳንፈዋለች። በዚያ መሰረት 75 ቀን ጠብቆ ፋይል መክፈት ይቻላል። የፍች ፋይል፣ የማዞነት ፋይል መክፈት ይቻላል ማለት ነው።
3: እንግዲህ ይሄ ከሞላ ጎደል ከፍች በፊት የሚደረጉ ስራዎች ናቸው። እንዳው ለምሳሌ እንበል በትዳር ሳይሆን በጓደኝነት ደረጃ የተወለደ ወይም የወለደች ልትኖር ትችላለች። በዚህ ዙሪያ አንዱ ይሁዲ ሃይማኖት ተከታዩ የሌላ እሷ ደግሞ ላትሆን ትችላለች። በዚህ መካከል በሁለቱ መካከል ምንም አይነት የሚያተሳስራቸው ነገርም ከልጁ ውጪ ይህም በተመለከተስ ፍርድ ቤት ውሳኔው ምን ሊሆን ይችላል? ለምሳሌ ልጅን የማየቱ ሁኔታ፣ የንብረት ክፍፍል ለምዚጋ በእርግጥ አባት ለልጅ ማሳደጊያ ይከፍላል፣ ግን የልጁ መብት የአባት መብት እዚህ ላይ ምንድን ነው? እንዴት ነው
5: እንግዲህ ከዚህ ላይ ሁለት ነገሮች አሉ። ሁለቱ በጥንዶች ይሁዲዎች ከሆኑ ወይም የአገሪቱ ዜጋ ከሆኑ
3: የአገሪቱ ዜጋ ሳይሆኑ ከሆነ አንደኛው የአገር ዜጋ ነው፣ ወንድየው የአገር ዜጋ ነው፣ እስራኤል ዜጋ ነው፣ ሴቷ ደግሞ ዜግነት የላትም። ነገር ግን በጓደኝነት እያሉ ልጅ ወለዱ፣ አብረው አይቀጥሉም። በዚህ ላይ ፍች የሚባልም የለም፣ የንብረት ክፍፍልም የለም። ምክንያቱም በአንድ ላይ ያፈሩት ነገር የለም። ግን የልጅ ማሳደጊያ ይከሰሳል፣ ይከፍላል። ከዛ በኋላ ልጁን የማየት ሁኔታ፣ ዞሮ ዞሮ ልጅን በራስ ስም የማስመዝገብ ሁኔታ፣ የአባት መብት የት ላይ ነው እዚህ ያለው?
5: እንግዲህ አባት መሆኑን መጀመሪያ ማረጋገጥ አለበት። ከጋብቻ ውጭ የተወለደ ልጅ ከሆነ ቅድም ልል የሞከርኩት ሁለቱም ዜጎች ከሆኑ ልጁ እንደተወለደ ወዲያው ከሚስራ ዳፕኔን በወር ውስጥ በመሄድ ጓደኞች ነን ያድዋ በጽቡር ይባላል ይህም ወልደናል በስሙ መዝግቡልን ነው አባት እየሱስ። ሚስትየዋ ዜጋ ካልሆነች ግዴታ የወላጅ ማረጋገጫ የአባትነት ማረጋገጫ ይህን የሚባል ምርመራ መደረግ አለበት። ከዚያ በኋላ ልጅ ይህ ነው ከተባለ ያው ዜጋ ሆነችም አልሆነችም የልጅ ማሳደጊያ እንዲከፍል ይፈረድበታል። ችግሩ እዚህ ላይ እንግዲህ ምንድነው፣ ሴትዮቱ ዜጋ ካልሆነች የቤቱ ሀሎ ምንትን የላትም ማለት ነው፣ ኃይል የላትም። ስለዚህ ወይም በየወሩ ቀጥታ መክፈል ወይም ደግሞ በሌላ መልክ በመክፈል ይቻላል። ያም በዚያ ደረጃ ነቶ
3: ለምሳሌ አሁን እዚህ ጋር የአባትነት ማረጋገጫ ከተረጋገጠ በኋላ በሱ አባት በልጅ አባት ስም አላስመዘግብም ስሙን ካለች በራሱ የአባት ስም እንዲቀጥል ከፈለገች መብት አላት ወይ ይህን የማድረግ?
5: አይ ሰውየው እሷን ሊከሳት ይገባል። ይሄው እኔ በዚህን ጊዜ ደግሞ ፍርድ ቤት እኮ ማዘዣ ይሰጣል። ባትኖርም ባትኖርም ሄዶ በትዳዞቱ ልጁ መሆኑን ማስመዝገብ ይቻላል፣ የፍርድ ቤቱን ብይን ይዞ ማለት ነው።
3: አዎ የዚህ አሁን ምናለ መሰለ እንደዚህ አይነት ክስተት ሁለት ግለሰቦች፣ አንድ ይሄ ነው፣ ሁለተኛው ደግሞ ወደ ቆይቶ ለምንነጋገርበት ነው። የአባትነት ማሳደጊያ ከፍላለሁ እኔ ልጄን የማየት እድል የለኝም፣ ከልጁ እናት ጋር ምንም አይነት ግንኙነት የለንም፣ ልጄንም ልታሳየኝ አልቻለችም፣ ማሳደጊያ ግን እከፍላለሁ፣ በእኔ አባት ስምም እንዲመዘገብ አትፈልግም። ምክንያቱም አስቀድማ ሄዳ እሷ ሚስተር ዳፒኒም በሷ አባት ስም እንዲመዘገብ ስላደረገች ያባ ካባትነት ውጪ ምስራዳፒኒም ይሄን ተቀብሎ ምንም እንኳን የፍርድ ቤት ማዘጃ ቢኖርም ይሄን ተቀብሎ በሷ ባለችው መንገድ ነው ሄደና የኔ መብት የት ላይ ነው ብሎ ይጠየቀን ሰው አለ።
5: እንግዲህ እንዲህ ያሉ ጉዳዮች ካሉ አንደኛ ኢሻ ማርዳኒ ትባላለች። እሷ የፍርድ ቤቱን ትዕዛዝ መፈጸም ማስፈልግነች። ይሄው ምርመራ ሆኖ አባትነት የተረጋግጦ ልጁ በእኔ ቤተሰብና በእኔ ስም መመዝገብ ሲገባው እሷ ገልብጣ በሌላ አድርጋለች። ሁለተኛ ልጄን አታሳይም። በሶስተኛ ግን የልጅ ማሳደጊያ እየከፈልኩ ነው። ስለዚህ ክቡር ፍርድ ቤቱ እንደገና ሌላ ማዘዣ ይስጠኝ፣ ምስራዳፕኒን የልጁን ቤተሰብ በእኔ ስም እንዲያድርግ፣ እሷ ደግሞ ልጁን እንድታሳየኝ በተወሰነ ሳምንት። አሁን ባለው ሁኔታ ወንድና ሴት እኩል ነው። ስለዚህ እኔም ልጄን መያዝ እችላለሁ በሳምንት አንድ ቀን ወይም በተወሰነው ልጁን በስሜ መመዝገብ አለበት ተበድያለሁ ብሎ ወደ ፍርድ ቤት ቢመለስ ያዋጣዋል።
3: ድጋሜ መክሰስ አለበት ማለት ለዚህ ሁሉ ጠበቃ መያዝ ያስፈልጋል ማለት ነው።
5: አገሪ ከለለው ሲዋ ምሽፓት የሚባል አለ፣ በዚያ በኩል ማድረግ ይችላል። ካለው ደግሞ ይህን የበለየ መሰለ ትልቅ ነገር ታዲያ ገንዘብ ለምን ይጠየቃል?
3: ግን እዚህ ላይ ደግሞ ልክ የአገር ውስጥ ሚኒስትር ማለት ምሳራፒን ያለ የምንጠራው የፍርድ ቤት አባትነት ማስረጃ ካለ ለምን ወደ ፍርድ ቤት መሄድ ያስፈልጋል? ለምን በዛ መሰረት ሊሰራ አይችልም?
5: ሄዶ በመጀመሪያ ደረጃ ምሳራፒንን የፍርድ ቤቱን ውሳኔ ይስጥ። ሲያመስጠቱ በፊት ደግሞ የፍርዱን ውሳኔ ሄዶ ከፍርድ ቤቱ ጽፈት ቤት ገብቶ ማህተም አስመጥቶ ለሁሉም ማዘዣ እንዲሆን የፍርድ ቤቱ ብይን የሚጸድቀው ማህተም ከሆነበት በኋላ ዳኛው መፈረም ብቻ ሳይሆን የፍርድ ቤቱ ጽፈት ቤት የፈረመበት ሁለት ሶስት ማህተም ያለበት ከሆነ ግዴታ ምስራዳፕኒም ሆነ ማንኛውም በሀገሪቱ ውስጥ የሚገኝ የተለያዩ መንግስታዊ መስሪያ ቤቶች እና የግል መስሪያ ቤቶች ጉዳዩን ይቀበሉታል።
3: ጉዳዩ ተገላቢጦች በሚሆንበት ሰዓት ስንበል ሴቷ ዜጋ ነች፣ ወንድየው ዜግነት የለውም፣ ውጅ ወልደዋል፣ እሱ አሁንም የማሳደጊያ ገንዘብም አይከፍልም፣ አንዳንድ ያድራሻቸውንም የሚያጠፉ አሉ። በዚህ ዙሪያስ ምን ማድረግ ይቻላል? በምን አይነት ዘዴስ በህግ መጠየቅ ይቻላል? ይህን ግለሰብ አባትነቱንም እንዲቀበል ማሳደጊያም እንዲከፍል።
5: አንደኛ እዚህ ሀገር የሚገኝ ከሆነ ሰውየውን እንደምንም ብሎ ማስፈለግ የሚቻልበት ሁኔታ ይመጣል። ምናልባት የት እንዳለ የማይታወቅበት ሁኔታ ካለ የግል መርማሪዎች አሉ፣ ሆኬር ፍራት የሚባሉ። ከዚህ በፊት መቼም የፓስፖርት ቁጥሩ፣ ስሙ፣ እዚህ በፊት የነበረውን አድራሻ በማግኘት ለዚያ የግል መርማሪ በማቅረብ ገንዘብ ከፍሎ ሰውየው የት እንዳለ ከቀይ መስቀል ወይም ከምስራዳፕኒም የስደተኞች ክፍል የት እንደሚመዘገብ የት እንደሚሰራ ሁሉ ማግኘት የሚችልበት ሁኔታ ስላለ ይህም ማድረግ ይቻላል።
3: እሺ፣ እንግዲህ ሌላ ሁለተኛው ጥያቄ ተጠየቅ ነው ደግሞ ምን አለ መሰለ፣ ባልና ሚስቱ ሁለቱም እስራኤል ዜግነት ያላቸው ናቸው። በፍች ሰዓት እነሱ እንግዲህ ያው ሁለቱም አልተስማሙ፣ ፍች አደረጉ። በፍች በሚፈቱበት ሰዓት ግን አንድ ከተማ ነበሩ የሚኖሩት ሁለቱም ባልና ሚስቱ አብረው። ከተፋቱ በኋላ ግን ሴቷ ለህይወቴ ሰጋሁ በማለት ሌላ ከተማ ቀይራ ትሄዳለች። በዚህ ላይ ከተፋቱ በኋላ ቀይራ ስለሄደች እንደምትለው እንግዲህ ፍርድ ቤት ልጆቹን በሳምንት 3 ጊዜ ይዛ መጣ እንድታሳይ ተፈረደብኝ በማለት የጠየቀችው ጥያቄ አለ። አንድ ሁለተኛ ደግሞ ከመፋታታቸው ከተፋቱ የንብረት ክፍፍል ካደረጉ በኋላ አብረን በነበርንበት ጊዜ ማሽካንታ በእኔ ሲው ብቻ ሲወርድ ስለነበር ዛሬ ማሽካንታ ያልከፈልሽኝ የተወሰነ ገንዘብ አለ ተብሎ ከ50 ሺህ በላይ ክስ እንደገና ክፍያ ተብዬ ዕዳ መጣብኝና ይሄ እንዴት ሊሆን ይችላል ያለችናል። እስኪ የመጀመሪያውን ጥያቄ በመልስ መልስህን ስጠን።
5: እንደማየው ከሆነ በሁለቱም ጉዳዮች ላይ ፍርድ የተጓደለበት ይመስለኛል። አንደኛ በተለይ ሴቶችና ህፃናት እዚህ ሀገር በደል ደረሰብኝ፣ ደበደበኝ፣ አስፈራራኝ፣ ተከረብኝ ብላ የማህበራዊ ጉዳይ ሰራተኛው በኢንስፔክተር ሊኖራት ይገባል። ሁለተኛ የገቢዋ መጠን በሰርታ የምታገኘው ከ6000 ሸቀል ካልበለጠ የሲቪል ምሽፓቲ የመንግስት የህግ ጠበቃ ማግኘት መብቷ ነው። ይህን ሁሉ አድራጋለች ስትፈታ ወይስ አላረገችም? ያም ሆነ ይህ አሁን ባለችበት ሁኔታ አንደኛ የት ነው የተፋቱት? የንብረት ጉዳይ፣ የማዞነት ጉዳይ፣ የልጆችን የማየት ጉዳይ የተፈጸመው ከራባኖት መስሪያ ቤት ነው ወይስ ከሲቪል ፍርድ ቤት ነው? ቤት ምሽፋት ላይ
3: በነገራችን ላይ እዚህ ላይ ልዩነት አለው?
5: በጣም አለው። ራባኖት በአጠቃላይ ብዙውን ጊዜ ግልጽ የሆነ ለወንዶች ነው የሚያዳላ፣ ይሄ የታወቀ ነው። ስለዚህ ባልና ሚስት አይ አንድ ባለማወቅ ሊሆን ይችላል፣ ሁለት ደግሞ ሃይማኖተኞች ነን እውነተኛ ነን በማለት ሁሉንም ነገር በሃይማኖት ፍርድ ቤት እንጨርሰው በማለት ይቀርባሉ። እዚያ ላይ ብዙ በሴቶች ላይ በደል ይደርሳል። ስለዚህ ይህን ጉዳይ አንደኛ እንዳልከኝ ከሆነ የነበሩበት አንድ ከተማ ነው። እዚያ ሲፈረድ መቼም ከእንዲህ ያለ ትምህርት ቤት ሃይማኖት ትምህርት ቤት ወይም ሃይማኖት ያልሆነ ከተማው እንዲኖሩ ምናምን ነበር። አሁን ተፈክሮባት አስፈራርቷት ለነብሷ ፈርታ ወጥታ ከሆነ ከማህበራዊ ጉዳይ ሰራተኛ ጋር ተወያይታለች፣ እሱ አልተወያየችም። አሁንም ሂዳ ቢሆን ይህ ከዚያ ለቅቄ የመጣሁት እንደዚህ እንደዚህ እያለ እየፈከረብኝ በቴሌፎን የተደወለ ካለ ስልክ ይኖራል፣ በተለይ በዋትሳፕ በኢሞ የተደወለው ይኖራል፣ አይጠፋም። ያን ይዘው ወደ ማህበራዊ ጉዳይ ሰራተኛ በመሄድ ነገሩን በማብራራት ለፖሊስ ሂዶ ነገሩን እንትን በማለት እኔ የለቀቀችው ወደ ሌላ ከተማ ሄደችው በራሷ ቤት ተከራይታ ነው ወይስ የሚዳር ቤት ተከራይታ ተቀብላ ነው?
3: የነበረችው ቤት ከተከፋፈሉ በኋላ ቤት ሽጠው ከተከፋፈሉ በኋላ እሷ ሌላ ማሽካንታ ወስዳ ጨምራ ቤት ገዝታ ነው እንግዲህ ሌላ ከተማ የወጣችው።
5: ኦኬ። ስለዚህ እኔ እዚያ አንድ ከተማ በምንኖርበት ጊዜ በለመደው እየፈከረብኝ እያስፈራራኝ አገኝሻለሁ እያለኝ ስለሆነ በሌላ አቅሜ ቤቱን ሽጠን ስንካፈል ከዚያው መኖር ማልችልበት ሁኔታ ስለመጣ ወደ ሌላ ቦታ ዋጋውን ቀነስ ያለበት ቦታ ገዝቼ እኖራለሁ። ስለዚህ እኔ ተመልሼ ልጆችን በሳምንት ሁለት ቀን አንድ ቀን ማሳየት የሚችልበት የለም። ቢቻል እሱ እየመጣይ እኔ እያያዝኩ ነኝ። ሁለተኛ ደግሞ ቤቱን አብረው በነበሩበት ጊዜ እንደማየው ከሆነ በራባን ነው ተፈታ። ለምን ባልና ሚስት ተብለው ከተመዘገቡበት ተዳሩበት ጊዜ ጀምሮ እስከሚፋቱ ድረስ ባልየውም ያፍራው ሚስቲቱም ታፍራው፣ በስራ የሚገኝ በሎተሪ የሚገኝ በስጦታ የሚገኝ ያ ገንዘብ የጋራ ገንዘብ ነው። እንደገና እዳ ካለ የጋራ እዳ ነው። ስለዚህ ያንን 50 ምናምን ሺ በላይ ክፋ የተባለች ተብሎ የተፈረደባት የህግ ፍትህ የማጓደል ጉዳይ ነው። ይህን ጉዳይ እንደገና ማንቀሳቀስ ትችላለች። እንዳልኩት ሰርታ ከ6000 በላይ ማታገኝ ከሆነ የዋ ምሽፋት ወረት ማግኘት ትችላለች። ባለችበት አካባቢ መስሪያ ቤቶች አሉ። በዚያ መሰረት ይህን ጉዳይ ማስወገድ ይችላል። ዛሬ የልጅ ማሳደጊያ የሚባለው ወንድና ሴት እኩል መብት አላቸው ስለሚባል ሻባት አንድ ጊዜ ከሷ፣ ሁለተኛው ሰንበት ከሱ፣ በአመት በዓልም እንደዚሁ፣ ከሳምንትም ደግሞ እንደዚሁ እየተባለ የሚባል ነገር ስላለ
3: ስለዚህ በአንድ ከተማ ከሆኑ ነው ወይስ ላይሆኑ?
5: ከየትም ቦታ ቢሆኑ በአንድ ከተማ ቆይተው አሁን ያለፈችበት ምክንያት ችግር ስላለ ነው። ስለዚህ የማህበራዊ ጉዳይ ይዛ ይህን ጉዳይ በደንብ አስረድታ ነገሩን እንደገና ብታንቀሳቅሰው ጥሩ ነው። ችግሩ በራባኑት የልጅ ማሳደጊያም የቤት ሽያጭም የፍችም ተፈጽሞ ከሆነ ነገሩ ከበድ ይላል። ቢሆንም ማቅረብ ይቻላል። ችግሩ አንድ ራባኑት ፍርድ ቤት የፈረደው እንደገና ዙሮ ለማየት ስለማይፈልግ ልጅ ወደ ኢየሩሳሌም በዲና ራባን ያገቧ እንደሚባለው እዚያ ይስባል ይሆናል። ችግሮች አሉ፣ ግን በህግ አማካሪ ጋር መመካከርና ለችግሩ መፍትሄ መፈለግ አስፈላጊ ነው።
3: እሺ፣ ግን የቆየ እዳለኝ በተለይ ማሽካንታ ስንከፍል ማለት በዛን ሰዓት እኔ ስከፍል ነበርኩ ብሎ እንደገና ከተፋቱ በኋላ ክስ ማቅረብ ይችላል ወይስ አይችልም?
5: አይችልም። ለምሳሌ አንድ ሰው ከሚስት አለችው ከሚስቱ ጋር ሲኖር ሚስቱ እንበል 50 ሺ ሸቀል አውጥታ ወሰደች፣ ከጋራው ይዘባል ወሰደች። በኋላ እሱ መርምሮ አገኘው ይህን ገንዘብ አውጥታ ወስዳብኛለች እና ግምሱን ትስጠኝ የእኔ ነው ብሎ ቢጠይቅ ፍርድ ቤቱ አስገድዶም ያን ገንዘብ አውጥቼ ለቤተሰብ ጉዳይ ያወልኩት ማለት ትችላለች ማለትም ይችላል። ስለዚህ የህግ ጠበቃ ለማግኘት ወይም ደግሞ በራባ ምትሆን እንደዚያ ተወስኖባት ሊሆን ይችላል ነገሩን እንደገና ማየት ይቻላል ማለት ነው።
7: ግን እሱ አሁን በዛ ምክንያት ከሶ እንደገና እሷን ማስከፈል ይችላል ወይስ አይችልም?
5: ህጉ መሰረት አይችልም። ምክንያቱም ቅድም እንዳልኩት ንብረት የጋራ ነው። ለምሳሌ በስራ ቦታ ላይ ሲሰራ አንድ ሰው የጦረታ መብት አለው፣ ኬረን ስታልሞት፣ ኬረን ግሜል ምናምን የሚሉት ነገር አለ። ያ በሱ ስም ላይ አለ፣ ገና ጦረታ ሲወጣ የሚለቀቅለት። ግን አሁን አብረው ባሉበት ጊዜ ከተፋቱ የእሷም የእሱም በአንድ ላይ ፍርድ ቤቱ አክቷር የሚባል አለ፣ እንደ ሂሳብ ሹም ያለ ነው። የሁለቱን ጉዳይ ጠይቆ ተቀብሎ መረጃ ለፍርድ ቤቱ ያቀርባል። የእሱ የጦረታ መብት ከሬጅስታርሙት ኮፓስ ጌሜል ይሄን ያለ፣ የእሷም እንደዚህ ነው። ስለዚህ ሁለቱ ተዳምሮ ተከፍሎ ለሁለታቸው እኩል ይከፈላል። እንደዚህ ሳያደርጉ መፋታት አይቻልም። በራባምት ከሆነ ግን የእሱን ሸፈን ሸፈን አድርጎ እንደዚህ አድርጎ ሊሆን ይችላል።
7: እሺ፣ አቤ ቢተው የህግ ባለሙያ ለሰጠን ሰፈላ ለማብራሪያ እጅግ በጣም እናመሰግናለን። ሌላ ጊዜም በተመሳሳይ በሌላ ፕሮግራም እስከምንገናኝ እንግዲህ ጊዜ ይስጥልን፣ እናመሰግናለን። ደህና ሁንልን። የተከበራችሁ አድማጮቻችን ስርጭታችን ብዙ ይጠናቀቃል። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት፣ ደህና ሁኑ።
0: የተከበራችሁ አድማጮች ከዚህ በመቀጠል ከአቶ አስማማው አዲሱ ሰላም ጋር ቃለ ምልልስ እናካሄዳለን። አቶ አስማማው ወይም ባሩህ አዲሱ ሰላም፣ ጤና ይስጥልኝ፣ እንደምን አመሸ ወንድም?
8: ጤና ይስጥልኝ የሻየው።
0: እንዴት ነው ጤንነት እንዴት ይጠበቃል?
8: ደህና ነኝ፣ ምስጋና ይሁን እስራኤል አምላክ።
0: በጣም ጥሩ። አሁን በረሆቦት ከተማ የሚኖሩት አንጋፋው የሃይማኖት መሪ ሊቀ ካህን ብርቁ ተገዬ የክብር ሽልማት ይቀበላሉ የሚል ዜና ሰማንና እስኪ ስለዚህ ሁኔታ ማን ነው አዘጋጁ፣ አነሳሽነት ሀሳብ ያነሳው አካል ማን እንደሆነ እስኪ ንገረን።
8: እሺ፣ በመጀመሪያ ይህን ሀሳብና ዝግጅት ያደረገው ለሊቀ ካህን ቄስ ብርቁ ተገኘ ተስፋዬ የረሆቦት ማዘጋጃ ቤት በአሁኑ ሰዓት የሚገኘው ማታንዲል የሚባል በሱ አማካኝነት ነው የማዘጋጃ ቤቱ እና ላደረጉተኝ ባሉበት ከተማ እውቅና እንዲሰጣቸው በዚህ አጋጣሚ ምን እኒህ ሰውዬ ምንድን ናቸው? ምን አደረጉ? ምን ሰሩ? ያደረጉት ነገር ይታወቅ እና ለእሳቸውም ደግሞ እስካሁን በዚህ እድሜያቸው ላበረከቱት አስተዋጽኦ የምስጋና የሚሸተ እና የዛሬ ሳምንት በስምንት ቀን ረሆቦት ቅራት ሞሸ በሚገኘው ማትናስ ወይም እዛ አካባቢ ረሆብ ገብርኤል ተብሎ በሚጠራው ከዚያ ይከናወናል።
0: ገብርኤል እሺ።
8: እና ከዚያ ይካሄዳል እና በዛ እንግዲህ በዚህ ላይ ያው ጥሪ ካህናቶች ወይም ቀሳውስቶች፣ የአገር አቀፍ ጠቅላላ ሽማግሌዎች፣ እንዲሁም ደግሞ ህዝቡ በሙሉ እና በአካባቢው በረሆቦት ብቻ ያለው ሳይሆን ማንኛውም ህዝብ እንዲመጣና የዚህ ተሳታፊ እንዲሆን በረሆቦትም በኩል ማለትም በኤሪያው በኩልም እንዲሁም ደግሞ በቤተሰብ እንዲነገር በሬዲዮና እንዲታወቅ እና ስለሳቸው ማንነት በሚል ይሄን ለማስተላለፍ ነው።
0: በጎ ዜና። እሺ፣ አሁን እንዳልከው እሳቸው እንደምናውቅ የማህበረሰባችን ሃይማኖት መሪ፣ በሃይማኖቱ ዘርፍ ማህበረሰብን ያገለግላሉ። አሁን ከዚህ ጎን ለጎን ደግሞ በጎ ስራ ለሰው ልጅ በጎ ሰርተዋል የሚባሉ ነገሮች እንዳው ከብዙ በጥቂቱ እስኪ ግለጽልን።
8: አዎ፣ እንግዲህ በጎ ስራቸው በእውነት ከዚህ ብቻ ሳይሆን አንደኛ የት ጀምረው የት እንዲያው ቀንጨፍ አድርጌ ልናገርና ቄስ ብርቁ ተገኘ የተወለዱት በጎጃም ክፍለ ሀገር ዱርቤቴ በተባለች ልዩ ቦታው ጅፌ በተባለ በ1928 ዓመተ ምህረት ነው የተወለዱት። هزيات ولدو دموان ده درو ما چم تمرتي ستيا نبرو غنا بلجنة تاچو معنم المسعفي چلو نبر بارات تامتا چو كزان باسراولة تامسيونا چو عجارجي كمي بالبوتا كمالوكسيو چدو يوم ميفلقو كعلمات ايك فدرقو اللاچو فكادن ياموناچو بيتسويتشاچو فكادن ياسلوهنو ساچو دمو فكادن ياموناچون رغتن ياموناچو ترقاكتو ሰባት ቀን ጥሬ ሀቆረጡን በኋላ እዛው ከመለክሶች ጋር ተቀበሏቸው እዚያ አራት አመት ባለማቋረጥ በቂንቅልፍ እንኳን ሳያገኙ ደከመይ ሰለቸይ ሳይሉ በጥሩ ሁኔታ አጠናቀው ትምርታቸውን ጨርሰው ከጨር አራት አመት በኋላ አጠናቀው ወደ ቤቶቻቸው እንዲመለሱ ተደረገ ተመልሰው ወደው ደግሞ እንግዲህ በቂ ስንትን መለክሶች የሚያረጋግጡተኝ ብቃታቸውን ነው የሚሾሙት ግን በሊቀ ካህናቶች አማካይነት ያ ሲሆን እሳቸው የሚኖሩት ጎጃም ነው ከጎጃም ወደ ጎንደር ክፍለ ሀገር መተው አምባበር በታወቁት ሊቀ ካህናት ነቀስ ባርከው ብሩ ነቀስ
0: አዳነ
8: ነቀስ አዳነ ትኩየ እና ሊቀ ካህናት ቀስ ብርሃን ባሩክ ነቀስ ተዋበለ ተዋበ በጣም ትላልቅ ቀሶች እና ነቀስ ዳዊት አዎ እነዚህ ሁሉ በተገኙበት
0: ቀስ ባርከው
8: እና ያ ባምቦበር አካባቢ የነበሩትን እንደና ባስባቸው ኮለ ነፍሳቸውን ይማርና ሽማግሎች በተገኙበት ከዚያ መጣው በ1948 ዓመት ተመረቁ እዚያ ተመረቀው ደግሞ ከተመረቁ በኋላ ስለ ስራቱ ግብዣ የተደረገው ጎጃም ነው ከዚህ ያሉት እነዚህ ትላልቆች የነበር ነፍሳቸውን ይማርና ሊቀ ካህናቶች ሄደው እዚያ ግብዣውን አድርገው በእውነት የታወቁ ናቸው የነበሩ የታወቁ በታወቁ ቄሶች የተመረቁ ናቸው እና ከዚያም በኋላም ቢሆን ለህዝቡ በጎጃም ትልቅ አገልግሎት ሲያደርጉ እድሜያቸውን ከኖሩ በኋላ በተለይም በ1972 ዓመተ ምህረት አካባቢ ከፍተኛ ችግር በዚያ ተፈጠረ ይሄ ምንድነው በሃይማኖት ህዝቡን ማሰቃየት ጀመሩ ይሄን ስቃይ ማይታይ ይማገቱ ነበር ይሁን ብለው እንደውም ሁማራ ላቋቸው የሰሊጥ ለቀማ አንድ ወር ተኩል ቂጣ እየጋገሩ እየበሉ ከዚያ በኋላ ለነሱ አልተስማማሲል መለሷቸው ተመልሰው ጎጃም መጥተው ከዚያ በኋላ ወደ አምባበር መጡ አምባበር ወግሎ በሚባል ሀገር ተቀመጡ እናታቸው በተለይ ከዚያ ችግር በኋላ እንዲኖሩ ጎጃም አልፈለጉም የእናታቸውን ኦሬት ተሸክመው በጨለማ መከራቸውን አይተው በቆላ ድባ ገብተው ከዚያ ምንትን ብለው ወደ አምባበር መጡ አምባበር መጥተው ደግሞ ምንድነው ያደረጉት ስንል ነፍሳቸውን ይማረውና ሊቀ ካህናት ቄስ አዳነ ትኩየ እሳቸው ወደ እስራኤል ሀገር ሲመጡ በ1978 ለተክላላ ኃላፊነቱን ያምባበሩን ተንተረክበው አካባቢውን ህዝቡ የቀረውንም ሌላውንም ያንን ደግሞ እዚያ የነበሩትን 38 የሚሆን መጽሐፍትና የተለያዩ ዶክመንቶችን ወደ 8 የሚሆን ኦሪስ ሰው ሁሉ ጥሎት የሄደውን ያንን ሁሉ ሰብስበው በካርቶን አዘጋጅተው አዲስ አበባ ከአዲስ አበባ እስራኤል ሀገር አመጣው ያስረከቡ ሰው ናቸው እና ከዚህ ሀገር ደግሞ ከገቡ በኋላ ያው በአላቸው እንትን መሰረት ከ2012
0: በአዲስ አበባ በሱዳን አይ መነሳት
8: ነው አመጣቸው በአዲስ በእንትን የመጡት በአዲስ አበባ ነው
0: እሺ
8: ከዚህ ሀገር ከገቡ በኋላ ደግሞ ምንድነው ያው በቀስ በቅስና ሙያቸው በእውነት ብዙ አዲስ ገቢ ነው ይሄንትን ነው ሳይል ብዙዎች እንዲመጡ ጥረት አድርገዋል እንደገና ደግሞ በማንኛውም መንግስታዊ ሆነ ተሳታፊ ናቸው እንዲያውም ከ2012 ጀምሮ 40 ቀስና 20 ሽማግሌ ባለበት ተመርጠው የሊቀ ካህንነት ተቀብለው አሁን በመምራት ላይ ነው ያሉትኝ እና አገልግሎት ለመስጠት ምን ጊዜም ተቆጥበው አያውቁም ከወጣቱ ጋር ወጣት ናቸው ከሽማግሌው ጋር ሽማግሌ ናቸው በጣም ደግ ሰው ናቸው የገንዘብ ስግብግብነት የላቸውም ከሁሉም ጋር መተባበር ይፈልጋሉ እርግጥ ማኒ ጠንካራ አይደሉም በአመራራቸው ብለው ትንሽ አንዳንድ የሚያንቋቸዋለሁ ግን እሳቸው የሚሄዱት በመጽሐፉ ነው
0: ሳቸው
8: መሰረት ነው እና ከማንኛውም ጋር ለምሳሌ አሁን በሃይማኖትም በተመለከተ ጸሎት እና ድርግ ኮቴል እንምጣ ለጥሩ ነገር ብቻ ነው የሚያስቡት እንጂ አንድም ቀን እኔ በተለይ ከ2020 ጀምሮ በአገር አቀፍ ሽማግሌ ተቋቁሞ በመለኩሴው በምን የተለያየ ችግሮች ተፈጥረው ይሄን ለማስታረቅ ባየኋቸው ጊዜ በጣም ትልቅ ሰው ሆነው ያገኘኋቸው ቢኖር እሳቸውን እንዲያውም ቄሱና የአገር አቀፍ ሽማግሌዎች ታርቆ እንትን ባለበት ቀን አይ ለዚህ በቃነ ብለው በራሳቸው ገንዘብ አውጥተው በጋርደው ቄሱንም እኛንም ያበርቱ ሰው ናቸው በገዛ ገንዘባቸው እና በእውነት ቀና የሆነ አመለካከት ነው ያለ።
0: በጣም ግሩም በጎ አስማማ
8: በጎ አባት ናቸው። በእውነት ክብር ይገባቸዋል።
0: የሚቀጥለው ሰኔ 8 ቀን በብሰቱ 6:60 ጀምሮ እንመሰለኝ። አሁን እንግዲህ በቅራት ሙሼ ሮቦት በማትናስ ባህላዊ ሞአዶን አለ ብዙ የሚታወቅ ነው። በዛ እንዲታደም እንዲገኝ ነው መልእክት የሚያስተላልፍ የሳቸው።
8: አዎ መልእክቱ ትልቁ ቁም ነገር በዛው ቀን ምሽት መጥተው የሚገባቸውን ክብር እንስት። እንግዲህ እሪያው ክብር ሰጥቶ እዚህ ከጠራ እኛ ደግሞ ለአንድ ቀን ጊዜ ክብር እንስታቸው ነው የምንለው።
0: በጣም ግሩም
8: ናየ ነው።
0: ይህ የመሰለ ጥሩ ባህል በህብረተሰባችን ይጨምር ይሁን በጣም አስፈላጊ ነው። በህይወት እያሉ ጥሩ የሰራ ሰው በእውቅና ማድረግ በጣም ጥሩ በጎ ስራ ነው ራሱ። እና አስማማው አዲሱ በጣም እናመሰግናለን። መልካም እየተሰናበትን ፕሮግራማችን ስምንት ሰዓት ነው እየተጠናቀቅን ስለሆነ
8: እኔ አመሰግናለሁ።
0: መልካም ለዴት የተከበራቸው አድማጮቻችን ስምንት ሰዓት ነው ፕሮግራማችን ሊጠናቀቅ ተቃረበና ለዚህ ስርጭት ለተባበረው የቴክኒክ ባለሙያችን ለያይር ኒውማን ምስጋና ይድረሰውና ነገ ጧት ልክ 6 ሰዓት ላይ እንገናኝ። ዘጋቢያችን የደህንነት ስለ ደህንነታችን ዘጋቢያችን ለጥላሁን መልኬ ምስጋና። ለእናንተም ደግሞ በተከታታይ በየአላችሁበት ስላዳመጣችሁ ሁሉ ምስጋና ይድረሳችሁ። መልካም ለሊት።